0: ተወዳጅነት ያገኘችው የኪሮስ ልጅ የሆነችው ተወዳጇን ድምጻዊ ዛፉ ኪሮስ አንዷ ነች። ታዲያ የክብር ዶክተር ኪሮስ አለማየሁ በልጁ በዛፉ ኪሮስ እንዲህ ይገለጽ።
1: ጥሩ አባት ነበር። የሁሉ አባት ቢሆን ደስ ይለው ነበር። አቅሙን የፈቀደ ደግሞ ለሁሉ ሰው ምንምም ቢሆን ከየትም ይምጣ ያግዝ ነበረ። በጣም አዛኝ ነበር። በጣም ጎበዝ ነው። ልጆቹን በትክክል ያሳደገ እድሜ እንኳን ባይሰጠው እስከነበረበት ጊዜ ጥሩ አባት ነበረ። ለትዳሩም ትዳሩን አክባሪ ነበር። የሙያ ልጅ ሲሆን ደግሞ በጣም ጎበዝ ዘመን ተሻጋሪ ስራ ሰርቶ ያለፈ ሰው ነው። ኪሮስ ከእድሜው በላይ ነው የሰራው። የ42 ዓመት ሆኖ ሲያልፍ ጎልማሳ ነው፣ ግን በዛ እድሜ የሰው ልጅ የሚሰራው ከዛ በላይ ከእድሜ በላይ ሰርቶ ማለት ወልዶ እንኳን 7 ልጅ ነው የወለደው። ስራው ደግሞ የተራቀቀ ስራ ነው የሰራው። ባህል ቢባል በዘመናዊም ቢባል በሁሉ የሚበቃ ስራ እስከ አሁን ኪሮስ እንዲህ አለ እየተባለ በምሳሌም ቢሆን መቀናይ አንጓዕ ፊስስ ምን ብዬ ልግለጸው? ብዙ አጋጣሚ በጣም ጥሩ አባት ነበረ።
0: የኪሮስ የሙዚቃ ፍቅር የጀመረው ገና የአንደኛ ደረጃ ትምህርት ቤት ተማሪ ሳለ እንደሆነ የሚነገርለታል። በተለይ በመዝሙር ክፍለ ጊዜ በተማሪዎች ፊት እየወጣ እንደሚዘምር የቅርብ አብሮ አደጎቹ ይናገራሉ። ይህ የሙዚቃ ፍቅር አድጎ በመምህርነቱ ጊዜ አጠንክሮ ያዘው። በተለይም በአብዮቱ ወቅት የትግራይ የባህል ኪነት ቡድን ምክትል አሰልጣኝ በመሆንም አገልግሏል። በኋላም አዲስ አበባ በመምጣት በወቅቱ ዝነኛ በነበረው የራስ ቲያትር የባህል የሙዚቃ ባንድ ውስጥ በትግርኛ ድምፃዊነት መቀጠር ቻለ። በኋላም ላይ በራሱ ተነሳሽነት የመጀመሪያውን ካሴት ማሳተምም ችሏል። ነገር ግን የካሴቱ ሽያጭ እምብዛም ነበረ። በኋላም ላይ እውቅናና ችሎታው እየዳበረ ሲሄድ አንድ ታዋቂ የሙዚቃ ቤት ባለቤት አይንና ጆሮ ውስጥ ይገባል ኪሮስ። ይህ የሶልኩኩ ሙዚቃ ቤት ባለቤት አቶ ሳህለ ጊዜ ሳይወስድ በ1979 ዓ.ም ሁሉን ነገር አዘጋጅቶና አጠናቆ ኪሮስን ወደ መቅረጽ ገብቶ በኢትዮጵያውያን ዘንድ በጣም ተወዳጅነትን ያተረፈውን አንጓይ ፈሰስ የሚባለውን ዘፈን ካሴት ማሳተም ቻለ። የዘፈኑ እንደሚታወቀው በየትኛውም ቋንቋ ተናጋሪ ቤት ውስጥ ነበር ካሴቱ የገባው። ይህ ዝናና ችሎታም አልተገታም። በሚቀጥለውም ያሳተመው ካሴት እንዲሁ ተወዳጅነትን አትርፏል።
2: ሀገራችን ውስጥ ከሚገኙት አቀንቃኞች ኪሮስ አለማየሁ በጣም ትዝታው ከአእምሮ የማይጠፋ በጣም ጎበዝ ዘፋኝ፣ ጎበዝ ገጣሚ፣ ዘፈንና ግጥሙን ራሱ ደርሶ ከነዜማው ክራር ተጫዋችም ነው። ክራር እየተጫወተ የሚያወጣው ከልብ የሚወጣ አይደለም። ስለ ሀገር ዘፍኗል፣ ስለ ፍቅር ዘፍኗል፣ ስለ ቤተሰብ ዘፍኗል። ስለዚህ ኪሮስ አለማየሁ የሚደነቅና የማይገኝ ስመጥር አርቲስት ነው። ኪሮስ አለማየሁ ማስታውሰው አንድ ጊዜ ለህዝብ ተሰብስቦ እየዘፈነ በመንግስት በኩል አንድ የደስታ መግለጫ ተሰጠ። ደስታ መግለጫ ሲሰማ ወዲያውኑ ያንን መግለጫ ይዞ እዛው መድረክ ላይ ገጥሞ እዛው መድረክ ላይ ዜማ ሰጥቶት አብከረኔ አብከረኔ የሚለውን ዜማ በመድረሱ በጣም እንደሚደነቅ አውቃለሁ። እኔም በጣም አድንቄዋለሁ። በተለያየ ጊዜያት የዘፈናቸው እንደ አንጓይ ፈሰስ የመሳሰሉት ዘፈኖቹ በጣም አደንቀዋለሁ። የሚከበር ሰው ነው። ነፍሱን ይማር።
3: ድምፃዊ ኪሮስ አለማየሁ በጣም ጎበዝ አርቲስት፣ የራሱን ግጥም፣ የራሱን ሙዚቃ ራሱ የሚገጥም ራሱ የሚደርስ በጣም ጎበዝ ነበር። ህዝብ የሚወደው መድረክ ይዞ ራሱ የሚፈጥር እዛው ገጥሞ እዛው ደርሶ ገጥሞ ራሱ ሙዚቃ የሚያቀርብ በጣም ጀግና አርቲስት ነበር። በህዝብ ላይ ተወዳጅነት ነበረው። ሀገር ይወደዋል።
0: በአንድ ወቅት የሰፈር ፕሮግራም የትግረኛ ተወላጆች በኮምቦልቻ ከተማ ተሰባስበው ባሉበት ኪሮስ በመንግስት ታዞ ሰዎቹን ሊያዝናና በሄደበት በሚዘፍንበት መድረክ ላይ ብዙ ሰዎች ይሸልሙታል፣ ብርም ይሸጉጡለታል። የአንዲት ልጅ ሽልማት ግን ከሸሚዙ አልፎ ሰውነቱን እንደ ኤሌክትሪክ ነበር የነዘረው። በኋላም ላይ ልጅቱን በዋዛ ሊተዋት አልቻለም። ይህም ትውውቅና ቅርርብ ወደ ትዳር መቀየር ቻለ። ኪሮስ በተለያዩ አጋጣሚዎች ለእስር ለመዳረግ የተገደደባቸው ጊዜያት ነበሩ። ከዚያ ባሻገር ከእውነተኛ ህይወት ታሪኩ የተቀዱ የሙዚቃ ስራዎች እንዳሉትም ይነገርለታል። ይህንን በተመለከተ የጠየቅናት ዛፉ እንዲህ ትላለች።
1: ኪሮስ ከዘፈናቸው ዘፈኖች ውስጥ በራሱ እውነተኛ

0: የህይወት ታሪክን ወይም ገጠመኝ ማአት ነው ያለው። እነሱም ለምሳሌ ምቅናይ የሚል ምቅናይ ማለት ያው መሰንበት ለአንድ ቀንም ቢሆን የሚለው ምቅናይ ጽቦ ይዋል ሀደ ሰሙን አንድ ሳምንትም ቢሆን መሰንበት ጥሩ ነው የሚል አለ። እሱ የሰራው እስር ቤት ውስጥ ነው የሰራው እና አለም በቀኝ እስር ቤት ነበረ በዛን ሰዓት።
1: ኪሮስ በዘፈኑ ብቻ ሳይሆን ኦዲየንስን የሚይዘው በአስደሳችና በአዝናኝ ልዩ የትግርኛ ምት እስክስታው ጭምርም ነበረ። የማራኪ ለዛውና ድምፁ፣ የባህላዊ አለባበሱ፣ ጸጉር አበጣጠሩ ድንቅና ግሩም ነበር የሚያሰኝ ኪሮስ አለማየሁ ለብቻውና ከሌሎች ድምፃውያን ጋር በመሆኑ ወደ 6 ካሴቶችንም አሳትሟል። ዛፉ የአባቷን ፈለክ ተከትላ የተዋጣላት ድንቅ የትግርኛ ሙዚቃ ድምፃዊ ለመሆንም የቻለች ሲሆን ከዚህ ጋር አያይዘን የእሷን ሙዚቀኛ መሆን በአባቷ ዘንድ የነበረው ተቀባይነትን ብሎም ከአባቷ ተወዳጅ ስራዎች መካከል አብልጣ የምትወደውን ጠይቀናታል። በድምጿም ትንሽ አንጎራጉራልን አለች።
0: በዛን ሰዓት እኔ ያው ትንሽ ልጅ ስለነበርኩኝ አርት መውደዴ ነው የሚያውቀው እንጂ ወደ ዘፈን አልገባሁም ነበር። ነገር ግን እንደዛም ሆኖ የሆነ የራሱ ጥርጣሬ ስለነበረው ትምህርት ከጨረስኩኝ በኋላ ማንኛውም ሙያ በፈለግነው እንድንጓዝ ልጆቹን በጣም ይመክራል ነበር። ግን ትምህርትን ጨርሶ መሆኑን ወደሆነ ሙያ ሲሆን ወደሆነ ስራ ለመግባት ከትምህርት በኋላ መሆኑን ምክር ይሰጠን ነበር እንጂ እንደምዘፍን እንኳን አላየኝም ስዘፍን። ያው በእውነቱ ለመናገር የኪሮስን ዘፈን የምጠላው ዘፈን የለም። ምክንያቱም እያንዳንዱ በሰራሽ ቁጥር የራሱ በቃ አንቺ ውስጥ አለ፣ ህይወትሽ ውስጥ አለ። በምታዩ ለራሱ በሁሉም በሰው ህይወት እና ሁሉም ዘፈኑን የምወደው ነው የምጠላለት ዘፈን የለም። በዚህ አጋጣሚ
2: ወይኔ ዝምት አንጓይ ፍስስ ልሳኔ ለጉም ስናይ ክምስ ማማሰናይ መስቋርቋሪ አውራ ሕመመይ ለካስ ፍቅሬ ወይ ወይኔ ዝምት አንጓይ ፍስስ
1: ከዚህ ሁሉ ሩጫ በኋላ ጥቅምት 3 ቀን 1986 ዓ.ም ወደ ዘላለም ቤቱ ተሸኝቷል። ኪሮስ ከሞተ ከ21 ዓመት በኋላ በ2017 ዓ.ም የመቀሌ ዩኒቨርሲቲ የክብር ዶክትሬት ማዕረግንም ሰጥቶታል። በመጨረሻም ዛፉ ለኪሮስ አድናቂዎች በዚህ መልኩ መልእክቷን ታስተላልፋለች።
0: በጣም ነው የምወዳችሁ፣ በዚህ አጋጣሚ በጣም ነው የማመሰግናችሁ። እኔ በጣም አስታውሳለሁ ዘፈን ስጀምር ለእኔ የሰጣችሁኝን ፍቅር፣ ለሱ ያላችሁ ፍቅር፣ ለእኔም ፍቅር ሰጥታችሁኝ በጣም ሞራል የምትሰጡኝ አድናቂዎች የኪሮስ አላችሁ እና በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ነው የምለው።
3: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኝ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያገኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
4: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 ዓመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ፣ ኤዥያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸውን የፖርሲሊንና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መለያችን በሆነው ነፃ የማማከር አገልግሎት ህንፃው አሊያም ቤቶ ድረስ በመምጣት ልምድ ባላቸው የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምር እናማክሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ ሪቨከንቱ፣ ጎርዶሾላ አሊያም ካዛንቺስ ፊኒሽንግ ሞል እና ካዛዲስ ህንፃ፣ በተጨማሪም ኡራኤል እና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
5: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
6: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
7: ሄሎ
8: ምን ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገሬ
7: እንዴ? አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
8: ታዲያ በስልክ ቁጥሮ ይላክልኛ?
7: ዳሽን ላይ አይደል እንዴ ያልሽ?
8: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
6: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
9: ለምሳ 5500 ደርሶባችኋል። ላክላክ አርጓ
10: አካውንትን ስጠይ።
9: ስልኬን ተጠቀሙ።
7: አረ እንዴት?
9: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
6: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
11: በየቀኑ የቤት ዋጋ ሲጨምር እየተመለከቱ ገንዘቦን ባንክ ውስጥ አስቀምጣ እስከ መቼ ይቀመጣሉ? EW Real Estate ከዳይመንድ ፕሮፐርቲስ ጋር በመተባበር የታላቅ ዕድል ባለቤት ሊያደርጎ መጥቷል። በወረቀት ላይ ያሉ ሳይሆን ግንባታቸውን ከ85% በላይ የተጠናቀቁ አፓርትመንቶችን በመሃል ፒያሳ፣ በቦሌ 24 እና በሳር ቤት አዘጋጅተንሎታል። በመሃል ፒያሳ ከአንደኛ እስከ ሶስተኛ ፎቅ ያሉ የንግድ ሱቆችን በ25% ቅድመ ክፍያ ብቻ፣ እንዲሁም ባለ 1፣ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ20% ቅድመ ክፍያ በመክፈል የቤት ባለቤት ይሆኑ። በቦሌ 24 በኤርፖርት በ5 ደቂቃ ርቀት ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ 100,000 ብር ብቻ በ20% ቅድመ ክፍያ ያገኙ። በሳር ቤት በከተማችን ከፍተኛ ተፈላጊነት ባለው አካባቢ የሚገኙ ዘመናዊ መኖሪያዎችን መርጠው ይግዙ። ከሌሎች የሚለየን የምንገነባቸው ህንፃዎች ለሰላሙ ሲባል በአንድ ወለል ላይ 3 አፓርትመንቶችን ብቻ የያዙ፣ በተጨማሪም ማራኪ ቴራስ፣ አስተማማኝ የደህንነት ካሜራዎች፣ የራሳቸው የከርሰ ምድር ውሃ፣ ሰፊ ቤዝመንት ፓርኪንግ እና ህጋዊ ካርታቸው ያለቀላቸው ናቸው። የቀሩን ቦታዎች ውስን በመሆናቸው አሁኑኑ በ0970 0277 በ0974677 በ0999222220 ወይም በ0999212223 ይደውሉልን። EW ሪል ስቴት እና ዳይመንድ ፕሮፐርቲስ የተሻለ ነገ ለትውልድ እንገነባለን።
12: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንብ ባንክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለህንፃ ባለቤቶች፣ ለተከራዮችና ለህንፃ አስተዳዳሪዎች ንብ ተራ ህንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ አስኳላም ወላጆች የትምህርት ቤት ክፍያን ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ንብ ኢንተርናሽናል ባንክ።
6: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976606060 ወይንም በ7760 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያ።
10: አርማዶቻችን ያዳመጣችሁ የምትገኙት በተወዳጁ ጣቢያ ብስራት FM 101.1 ወደ እናንተ እየደረሰ የሚገኘውን ብስራት ማለዳችንና ወደ ሌሎች መረጃዎች ስናልፍ ከቄራ ወደ ቡልጋሪያና ሜክሲኮ የሚወስደው መንገድ ክፍል ለትራፊክ እንቅስቃሴ ዝግ ሊደረግ ነው። ከቄራ የትራፊክ መብራት ወደ ቡልጋሪያና ሜክሲኮ የሚወስደው መንገድ የቀኝ ክፍል ጥቅምት 3 ማለትም በዛሬው ቀን ጀምሮ ሙሉ በሙሉ ለትራፊክ እንቅስቃሴ ዝግ እንደሚደረግ ተገልጿል። መንገዱ ዝግ የሚደረገው በአዲስ አበባ እየተገነባ ያለውን የፈጣን አውቶቡስ መስመር የቢአርቲ B2 ኮሪደር ፕሮጀክት ግንባታ በተያዘለት ጊዜ ለማጠናቀቅ መሆኑን የአዲስ አበባ መንገዶች ባለስልጣን ምክትል ኃላፊ አቶ ኢያሱ ሰለሞን ለብስራት ሬዲዮ ተናግሯል። ከቄራ ወደ ሜክሲኮ መጓዝ የሚፈልጉ አሽከርካሪዎች ከቄራ ንግድ ባንክ አካባቢ ወደ ቀኝ በመታጠፍ ወደ ቂርቆስ ቤተክርስቲያን የሚወስደው መንገድ ወይንም ከቄራ ሰርበት በኩል ወደ አፍሪካ ህብረት የሚወስደው መንገድ እንዲጠቀሙ ማሳሰቢያ ተሰጥቷል። በሌላ በኩል ከሜክሲኮ ወደ ቄራ የሚወስደው የመንገዱ ክፍል ለጊዜው ለትራፊክ እንቅስቃሴ ክፍት መደረጉ የተገለጸ ሲሆን በዚህ መስመር ላይ የትራፊክ ፍሰቱን ለማቀላጠፍ ሲባል ለአጭርም ሆነ ለረጅም ጊዜ ተሽከርካሪ ማቆም በጥብቅ የተከለከለ ነው። አሽከርካሪዎች የትራፊክ ፍሰቱን ለማቀላጠፍና የግንባታ ስራውን ለማስቀጠል የተቀመጡትን አማራጭ መንገዶች እንዲጠቀሙ የባለስልጣኑ ምክትል ኃላፊ አቶ ኢያሱ ሰለሞን ለብስራት ሬዲዮ መናገራቸውን የሳምራይ ስዩም መረጃ ያመላክታል። በኢትዮጵያ የልጃገረዶች ያለዕድሜ ጋብቻ ከነበረበት 40% ወደ 32% ዝቅ ማለቱ ተነገረ። በኢትዮጵያ እድሜያቸው ከ18 ዓመት በታች ሆነው የሚያገቡ የልጃገረዶች ቁጥር በከፍተኛ ሁኔታ መቀነሱን የተባበሩት መንግስታት የህፃናት ፈንድ ድርጅት ዩኒሴፍ ይፋ አድርጓል። ዩኒሴፍ ለብስራት ሬዲዮ የላከው መረጃ እንደ አውሮፓውያን አቆጣጠር በ2016 ዓ.ም 40% የነበረው የልጃገረዶች ያለዕድሜ ጋብቻ መጠን በ25 ዓ.ም ወደ 32% ዝቅ ብሏል። ለዚህም ያለዕድሜ ጋብቻ መቀነስ አስተዋጽኦ ካደረጉ ምክንያቶች ውስጥ የመንግስት ጠንካራ መሪነትን፣ የህብረተሰቡ ንቁ ተሳትፎና ልጃገረዶችም የተደረገው ሁለንተናዊ ድጋፍ ተጠቃሽ ናቸው። በኢትዮጵያ የዩኒሴፍ ተወካይ ዶክተር አቡባካር ካምፖ እንደተናገሩት ልጃገረድ ሴት ትምህርቷን የመከታተል አቅሟን የማውጣት ና የወደፊት ህይወቷን የመምረጥ መብት አላት ብሏል። ኢትዮጵያ ከ26 እስከ 2031 የሚዘልቅ የጎጂ ልማዳዊ ድርጊቶች፣ ያለዕድሜ ጋብቻና የሴቶች ግርዛትን ለማስቀረት የሚያስችል ሁለተኛ መርሃ ግብር በማዘጋጀት ላይ ትገኛለች የተባለ ሲሆን ሀገሪቱ ከዩኒሴፍ ከተባበሩት መንግስታት የህዝብ ቁጥር ፈንድና ከተለያዩ አጋር ድርጅቶች ጋር በመተባበር ልጃገረዶችን በትምህርት ቤት ለማቆየትና መብታቸውን ለማስከበር እየሰራች ትገኛለች ብሏል። አድማጮቻችን፣ አሁን ደግሞ በቀጥታ የምናሳልፋችሁ ወደ ችሎት ዘገባችን ነው። ባልደረባችን ሳምራይ ስዩም አዘጋጅቷለች። ስንቄ ባንክ ደግሞ በክብር ስሙልኝ ብሏቸዋል።
13: ጸብ እርስ በርስ አለመግባባት በቃላት ስሜትን ከመገላለጽ አልፎ አንዳንዴ ዱላ እስከ መሰናዘር ያደርሳል። አትናቁኝ አትድፈሩኝ በሚል አትንኩኝ ባይነት ስሜት ውስጥ ሰዎች ሲገቡ ክብራቸውን ለማስመለስ በሚል ስሜት ተመርተው አንድን ሰው ኃይላቸውን ተጠቅመው እስከ መጉዳት ይደርሳሉ። ጸቡ ከቃላት ያልዘለለ አለመግባባቱም የስሜት ልዩነት ብቻ የወለደው ቢሆንም እንኳን ነገሩን ከረር አድርገው በማሰብ የለም ተደፍሬ ያለው ደም ፈሶ ካላየው አልረጋጋም ብለው ለያዥ ለገላጋይ የሚያስቸግሩም በተለያዩ አጋጣሚዎች ይስተዋላሉ። እንዲህ ያለ ሁኔታ በተለይ ከዛም አልፎ ነገሩን አውሎ አሳድሮ ለበቀል ከመነሳሳት ጋር ሲደመር ደግሞ አስከትሎ የሚመጣው ችግርም የከፋ ይሆናል። ለዛሬ የችሎት ውሎ ዘገባም የመረጥነው ጉዳይም እንደዚህ ሁሉ ቀላል አለመግባባትን አውሎ አሳድሮ ለቂም መነሻ ምክንያትን አስፍቶ አስቦ ለበቀል በመነሳሳት ውስጥ የተፈጠረ ነው። ቦታው በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን ጊምቢ ወረዳ ተብሎ በሚጠራው አካባቢ ነው። በክስርስሩ ላይ እንደተገለጸው መስፍን አረጋና ማህበረ አካለ ጥሩ ግንኙነት ያላቸው ናቸው። ታዲያ የሚያስማማና አንድ የሚያደርጋቸው ነገሮች የመኖራቸውን ያህል በአንድ ቀን በሁለቱ ግለሰቦች መካከል አለመግባባት ይፈጠራል። እንደ ቅርበታቸው በመካከላቸው የተፈጠረውን ነገር ተነጋግረው ከመፍታት ይልቅ በተገናኙ ቁጥር እንደ ጠላት መታየት ይጀምራሉ። በተለይም ተከሳሽ ባለፈ ባገደመ በተኛ በተነሳ ቁጥር ሁሉ ተበዳይን እንዴትና በምን መልኩ መጉዳት አለብኝ በማለት ያስባል። ከዛም ያሰበውን የወንጀል ድርጊት ለመፈጸም ያመቻኛል ብሎ ካሰበው ስፍራ በግምት ከቀኑ 9 ሰዓት ከሩብ አካባቢ ይገኛል። በመቀጠልም አካባቢው ጭር ማለቱን ከተመለከተ በኋላ ወንጀል ለመፈጸም አስቦ በያዘው ጩቤ የተበዳይ ደረቱን ደጋግሞ በመውጋት ህይወቱ እንዲያልፍ ካደረገ በኋላ በፍጥነት ከአካባቢው ይሰወራል። ኮትሮ የተለየ ድምጽ ይሰሙ ያካባቢው ሰዎች ግን የተፈጠረውን ግርግር የሰሙትን ጩኸት ቸል ብለው አላለፉትም ነበርና ጉዳዩን በፍጥነት ለወረዳ ፖሊስ ጥቆማ ይሰጣሉ። ፖሊስም ጉዳዩን በማጣራት ተከሳሽን ከተሸሸገበት ስፍራ በቁጥጥር ስር እንዲውል ያደርጋል። በመቀጠልም ፖሊስ በተከሳሽ ላይ የምርመራ መዝገቡን ከፍቶ በሰውና በሰነድ ማስረጃ በማደራጀት ለአቃቢ ህግ ያስተላልፋል።
14: አንዳንዴ ተገቢ አይደለም ብዬ ነው የማስበው። ምክንያቱም ቂም ይዘን የምናገኘው ነገር ቢኖር መጠፋፋት ነው። ስለዚህ ቂም በቀል አጥፊ መሆኑን በመረዳት የበደሉንም ከጥፋታቸው እንድማር በጎ በጎ ነገሮችን በማሳየት ይህም በቀል እንዳይፈጠር ማድረግ ተገቢና ወሳኝ የሆነ ነገር ነው ብዬ ነው የማስበው።
15: ሰው ሁነሽ የተለያየ ሀሳብ ስለሚኖርሽ፣ የተለያየ አመለካከት ስለሚኖርሽ በተለያየ አጋጣሚ በተለያየ ሁኔታ ግጭቶች ሊከሰቱ ይችላሉ፣ አለመግባባቶችም ሊከሰቱ ይችላሉ። እንዴት ሰው ይሄን ያክል ጨክኖ ሰው እንዴት አብሮት ከኖረ ሰው ጋር ይሄን ሊያደርግ ይችላል? በጣም የሚከብድ ነገር ነው።
13: አቃቢ ግን የምርመራ መዝገቡን ከተመለከተ በኋላ በህግ ሊጠየቅ እንደሚገባ በማመን በግለሰቡ ላይ ክስ መስርቶ የክስ መዝገቡን ለፍርድ ቤቱ ያቀርባል።
16: ካሳሁን ወራዊስ እባላለሁ። በሙያ ጠበቃ ነኝ።
17: በወንጀል ህጋችን የሰው ህይወት ላይ የሚፈጸሙ ወንጀሎችን በሚደነግገው አንቀጽ 538 ጀምሮ ነፍሰ ገዳይ ማለት ምን ማለት እንደሆነ ትርጉም ከመስጠት ነው የሚጀምረው። ማንም ሰው አስቦ ወይም ደግሞ በቸልተኝነት በማናቸውም አይነት መሳሪያ ሊሆን ይችላል ወይም ደግሞ በማንኛውም ዘዴ ሌላውን ሰው የገደለ እንደሆነ ነፍሰ ገዳይ እንደሚባል ትርጉም በመስጠት ነው የሚጀምረው።
16: ለግድያ ወንጀሉ የሚጠቀምበትን መሳሪያ ዘዴ እንዲሁም ደግሞ ሌላ ሁኔታዎችን ታሳቢ በማድረግ ያፈጻጸሙን ሁኔታ ጭምር ማለት ነው። ግድያን የወንጀል ህጋችን ከአንቀጽ 539 ጀምሮ ባሉት ተከታይ ድንጋጌዎቹ በተለያየ አይነት የግድያ አይነቶች መድቦ ነው የሚገኘው። ድም ካየነው ከባድ የሆነ የሰው ግድያ እንዲሁም ደግሞ ቀላል የሆነ የሰው ግድያ መሀል ላይ ባለው ሁኔታ ማለት ነው። በከባድ የሰው ግድያም ሊካተት የማይችል በቀላል የሆነ የሰው ግድያም ሊካተት የማይችል በሆነ ሁኔታ በሰው ህይወት ላይ ወንጀል የፈጸመ ሰው ሊቀጣ የሚችለው ወይም ደግሞ ክስም ሊቀርብበት የሚችለው በወንጀል ህጋችን አንቀጽ 540 ወይም ደግሞ ተራ የሆነ የሰው ግድያን በሚደነግገው ወንጀል ህጋችን አንቀጽ ነው። ባልሆነ ሁኔታ አስቦ ሌላው ሰው የገደለ እንደሆነ ተራ የሆነ የሰው ግድያ እንደፈጸመ ተቆጥሮ 5 ዓመት እስከ 20 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ሆኖ ተደንግጓል ማለት ነው።
13: ፍርድ ቤቱም ከአቃቤ ህግ የደረሰውን የክስ መዝገብ በተገቢው መንገድ ከተመለከተ በኋላ ተከሳሽ ጥፋተኛ መሆኑን ያረጋግጣል። በመሆኑም ተከሳሽ በተከሰሰበት ተራ የሰው መግደል ወንጀል ጥፋተኛ መሆኑን በማረጋገጥ በ14 ዓመት ጽኑ እስራት እንዲቀጣ ውሳኔ ያስተላልፉበታል።

የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ በአንድነት ወደ ስኬት።

ሜርኩሪ ከሁሉም ፕላኔቶች ለፀሐይ ቅርብ የሆነችው ፕላኔት ነች። ለፀሐይ ካላት ቅርበት የተነሳ በተለየ መሳሪያ ካልሆነ በቀር ስለ ሜርኩሪ ማጥናት በጣም አስቸጋሪ ነው። እንዲሁም ሳይንቲስቶች ስለ ሌሎች ፕላኔቶች ከሚያውቁት ነገር ጋር ሲወዳደር ስለ ሜርኩሪ ያወቁት ነገር ጥቂት ነው ተብሎ ይታሰባል። ሜርኩሪ ማለዳ ላይ ወይም አመሻሽ ላይ ካልሆነ በቀር ለሰዎች አትታይም። የጥንት የስነ ፈለክ ተመራማሪዎች ሜርኩሪን አንዴ ጠዋት አንዴ ደግሞ ማታ የሚታዩ ሁለት የተለያዩ አካላት ናቸው ብሎ ያምኑ ስለነበር በጠዋት የምትታየውን አፖሎ፣ በምሽት የምትታየውን ደግሞ ሜርኩሪ ብለው ይጠሯቸው ነበር። በኋላ ግን ሁለት ሳይሆኑ አንድ ፕላኔት መሆኗ ሲታወቅ ሜርኩሪ የሚለውን ስም መረጡለት። ትርጉሙም በሮማውያን አፈ ታሪክ የአማልክት መልእክተኛ ማለት ነው። የንጋት ኮከብና የአጥቢያ ኮከብ ተብላም እንዲሁ ትታወቃል።

መንግስቱ የሜርኩሪ ፕላኔት እንደ እንቁላል ሞላላ ቅርጽ ባለው ምህዳሯ ምክንያት ከፀሐይ ያላት ርቀት ይለያያል። በጣም ስትቀርብ 10 ሚሊዮን ኪሎ ሜትር፣ በጣም ስትርቅ ደግሞ 47 ሚሊዮን ኪሎ ሜትር ይሆናል። ሜርኩሪ ላይ ሆኖ ፀሐይን ለማየት ቢቻል ምድር ላይ ከምናያት ፀሐይ 3 ጊዜ ይበልጥ ትልቅ ሆና ትታየናለች። የፕላኔቱ አካባቢ አየር በጣም የሳሳ በመሆኑ ፀሐይ የሚያገኘው ገጿ ሙቀት 427 ዲግሪ ሴልሺየስ ይደርሳል። ከባቢ አየሩ ይህንን ሙቀት ይዞ ለማቆየት የሚችል ባለመሆኑ በሌሊት ደግሞ ቅዝቃዜው እስከ 179 ዲግሪ ሴልሺየስ ከዜሮ በታች ይወርዳል።

የሜርኩሪ ውጫዊ ገጽታ የጨረቃ መልክን ይላበሳል። በጠፈር አካላት ግጭት በተፈጠሩ ጉርጓዶች የተሸፈነችው ይቺ ፕላኔት በውስጣዊ አካሏ ጠንካራና የረጋ በመሆኑ ምክንያት የእሳተ ገሞራ እንቅስቃሴ አይታይባትም። በዚህ ምክንያት የላይኛው አካሏ ለውጥ ሳይደረግበት ለብዙ ዘመናት ሳይቀየር ይኖራል።

ሜርኩሪ ለፀሐይ በጣም ቅርብ በመሆኗ የፀሐይው ስበት በራሷ ዙሪያ የምትዞርበትን ፍጥነት በጣም ዝቅ እንዲል ያደርጋል። የሜርኩሪ አንድ ቀን 58 የምድር ቀናት ናቸው። በሌላ በኩል በፀሐይ ዙሪያ የምትዞርበት ፍጥነት በሰከንድ 50 ኪሎ ሜትር ሲሆን ከሁሉም ፕላኔቶች ፈጣኑም ይሄኛው ነው። ሜርኩሪ በ88 የምድር ቀናት ውስጥ ፀሐይን አንዴ ትዞራለች። ፕላኔቷ ለፀሐይ ብትቀርብም ጨረቃ ብሎ ነገር ግን በውስጡ አይታወቅም። ያዳመጣችሁን ስለሆነ እናመሰግናለን። ብስራት ማለዳችን እስከ 2 ሰዓት መደመጡን ይቀጥላል። መልካም ቆይታ።

0: ይግቡ። ወደ አዲስ ምዕራፍ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።
1: የተከበራችሁ አድማጮቻችን አሁንም ስፖርታዊ መረጃዎችን ወደናንተ የምናደርስበት ሰዓት ላይ ደርሰናል። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሃኑን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርገው የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በመቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮች ቸን በማቅረብ ሚሊዮኖችን ተጠቃሚ ያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ602 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ስንቄ ባንክ በአንድነት ወደ ስኬት ክፍል 2 ስፖርታዊ መረጃዎችን በክብር ስሙልኝ ብሏቸዋል። ተፈራ ታመነ ደግሞ መረጃዎችን ሊነግረን በድጋሚ ስቱዲዮ ይገኛል። በድጋሚ እንኳን ደህና መጣ ተፈይ መቀጠል ይችላል።
2: አመሰግናለሁ ሄደን። አድማጮች በድጋሚ እንደምናደራችሁ በሩዋንዳ ኪጋሊ የተከደመ የሚገኙ 2017 ከ17 መቶታች አፍሪካ ዋንጫ ሲካፋ ዞን ማጣሪያ ውድድር ላይ የሚሳተፈው የኢትዮጵያ ታዳጊ ብሔራዊ ቡድን ትናንት ምሽት ባደረገው ጨዋታ የቡሩንዲያቸውን 0-0 በሆነ ሰፊ ውጤት በመርታት ደማቅ ድል አስመዝግቧል። ጨዋታውን በሰፊው የሜዳ ላይ የበላይነት የጀመሩት ታዳጊዎቹ ቀይ ቀበሮቹ ሶስቱንም ግቦች ያስቆጠሩት በመጀመሪያው አጋማሽ ነበረ። ገና በ9ኛው ደቂቃ ላይ ዘሚካኤል ምን ያህል የኢትዮጵያን የግብ አካውንት ሲከፍት በ19ኛው ደቂቃ ላይ አክረም አብዱል ሰላም ሁለተኛውን ግብ አስቆጥሮ ለአጋማሹ ሊጠናቀቅ አንድ ደቂቃ ብቻ ሲቀሩ በ44ኛው ደቂቃ ላይ አብዲሳ ጉተማ ሶስተኛዋና የማሳረጊያ ግብ በማስቆጠር ኢትዮጵያን ድል አስቀድሞ አረጋግጧል። ከጨዋታው መጠናቀቅ በኋላ የተለያዩ የአህጉሪቱ ስፖርት ሚዲያዎች የኢትዮጵያን ታዳጊ ፈጣን የማጥቃት መስመርና በመጀመሪያው አጋማሽ ሲሆን የተደራጀ ብቃት አድንቀዋል። በሴካፋ የምድብ ሁለተኛ ጨዋታ ፊታችን ረቡዕ ይደረጋል። ግማሽ ፍጻሜን የሚቀላቀሉ አራት ቡድኖች የሚታወቃሉ። እስካሁን በስድስት ነጥብ ማረጋገጥ የቻለች ታንዛኒያ ብቻ ነች። በቅሪዎች ሶስት ቦታዎች ደመወከል እኩል ሶስት ነጥብ ያላቸው አራት ቡድኖች ረቡዕ ዕጣ ፈንታቸውን በራሳቸው ድል የሚወስዱ ነው የሚሆነው። ሉሲዎቹ የኦሎምፒክ ህልማቸውን እውን ለማድረግ ዛሬ ሁለት ድል ይዘው በድሬዳዋ ምድር የመጨረሻ ፍልሚያቸውን ያደርጋሉ። የ2028 ሎስ አንጀለስ ኦሎምፒክ የሴቶች እግር ኳስ ማጣሪያ ሁለተኛ ዙር የመልስ ጨዋታ የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ዛሬ በድሬዳዋ ስቴዲየም የሩዋንዳቻቸውን ያስተናግዳሉ። በሩዋንዳ አፈር ላይ 1-0 በሆነ ድል የተቀናጁት ሉሲዎቹ ወደ ቀጣይ ዙር ለማለፍ በቂ ድል ይዘው ወደ ሜዳ የሚገቡ ሲሆን የቡድኑ ዋና አሰልጣኝ ቻለው ለሜቻም ሙሉ ዝግጅታቸውን ማድረጋቸውን ትናንት አመሻሽ ላይ ለመገናኛ ብዙሃን አስታውቋል። አሰልጣኝ ቻለው ለሜቻ በዚህ ይፋዊ መግለጫ ላይ በመጀመሪያው ጨዋታ ላይ የነበሩትን ጥቂት ክፍተቶች ለማረም ከኪጋሊ ተመለሰን በኋላ ባሉት አጫጭር ቀናት ጠንክረን ሰርተናል፣ ለነገው ጨዋታ ሙሉ ዝግጅታችን አድርገን እንገኛለን የሚል ሀሳባቸውን አጋርተዋል። የመጀመሪያ ጎላቸውን በራስ ላይ የተቆጠረ ቢሆንም በተቃራኒ ቡድን የሜዳ ክፍል ላይ ደጋግመን መድረስ መቻል የቡድኑን ጥንካሬ መሆኑን የጠቀሱት አሰልጣኙ በሜዳችን ብዙ ጎሎችን ለማስቆጠር አጥቅተን እንጫወታለን፣ ከመከላከል ይልቅ በሙሉ አቅማችን የማጥቃት ፍልሚያን እናደርጋለን ሲሉም እንደዚሁ አረጋግጠዋል። አሰልጣኝ ቻለው ለሜቻ በመጨረሻ የድሬዳዋ ሕዝብ እግር ኳስ ወዳድ እንደመሆኑ በነቂስ ወጥቶ ሉሲዎቹ እንዲደግፍ ጥሪ እንደሚያስተላልፉም ሀሳባቸውን ሰጥተዋል። ዘገባ የባልደረባችን የማኮል ለሰንበት ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት ፓትሪስ ሙሴፔ በመላው አፍሪካ የእግር ኳስ እድገትን ለማጠናከር በሚደረገው ጥረት አካል ለእግር ኳስ አህጉሪቱ 54 አባል ሀገራት የሚሰጠው ዓመታዊ የገንዘብ ድጋፍ ከ200,000 ዶላር ወደ 700,000 ዶላር ከፍ አድርገዋል። ይህ ጭማሪ ለእያንዳንዱ ማህበር ተጨማሪ 500,000 ዶላር የሚያስገኝ ሲሆን ካፍ ብሔራዊ ቡድኖች ፌዴሬሽኖችና የስራ አስፈጻሚዎችና የፋይናንስ አቅሞቻቸው እንዲያሻሽሉ ለማገዝ ካለው ዓላማ አንጻር የቀድሞን ዓመታዊ ድጋፍ ከሶስት እጥፍ በላይ እንዲያድግም ሆኗል። የገንዘብ ድጋፉ ማህበራቱ ስፖርቱ እንዲያሳድጉ፣ የእግር ኳስ መዋቅሮቻቸው እንዲያሻሽሉና በተለያዩ ደረጃዎች ለሚገኙ ተጫዋቾች የተሻሉ ድሮችን እንዲፈጥሩ የሚያስችላቸው ተጨማሪ ግብዓትን ማቅረብ ያለመም ነው ተብሏል። ብዙ የአፍሪካ እግር ኳስ ኮንፌዴሬሽን ውድድሮችን የማዘጋጀት በወጣቶች የእግር ኳስ እድገት ላይ ኢንቨስቲ ማድረግና የስፖርቱን አስተዳደር የማሻሻል አቅማቸውን የሚጎዳ የፋይናንስ ተግዳሮቶች ያጋጥሟቸዋል። በተደረገው ድጋፍ ጭማሪ እነዚህን ችግሮች ለመቅረፍ የሚያስችሉ እንደሚሆኑም ይጠበቃል። የፊፋ የዓለም እግር ኳስ ኃላፊ አርሰን ቬንገር የአፍሪካ ቡድን በፊፋ ዓለም ዋንጫ የማሸነፍ አቅም እንዳለው እንደሚያምኑ እና የአህጉሪቱን በእግር ኳስ ልማት ከፍተኛ እድገት አሳይታለችም ብሏል። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር በኬፕ ቨርዴ በተካሄደው የአፍሪካ እግር ኳስ ካፌ ስትራቴጂክ ኮንፈረንስ ላይ ባደረጉት ንግግር በአፍሪካ እግር ኳስ ላይ ብሩህ ተስፋ እንዳለ ጠቅሰው የአፍሪካ እግር ኳስ ያሳየው እድገት እና ተጨማሪ መሻሻል አስፈላጊነትን አጉልተው ገልጸዋል። ቬንገር አንድ የአፍሪካ ቡድን አስፈላጊ እርምጃ ወደፊት እየወሰደች እንደሚገኝና ነገር ግን አህጉሪቱ ቡድኖች ትልቁን የዓለም ዋንጫ ለማንሳት ላይ እድገት ደረጃ እንደሚያስፈልጋቸው አጽንኦት ሰጥተዋል። አፍሪካ አስደናቂ እርምጃ ወደፊት አድርጋለች፣ አሁንም ሌላ እርምጃ መውሰድ ያስፈልጋል። የአፍሪካ ቡድን የዓለም ዋንጫን ሲያሸንፍ ማየት እንፈልጋለን እና ቁጥሮች ይህንን የሚቻል እንደሆነ ያሳያሉ። አፍጉሪቱ የእግር ኳስ አወቃቅሯን ማስተካከል፣ የተጫዋቾች ድርጊት ማሻሻልና ዓለም አቀፍ መድረክ ላይ መገኘቱን ማጠናከር ያስፈልጋለም ሲሉ ሀሳባቸውን ቋጭቷል። ትናንት በእንግሊዝ ፕሪሚየር ሊግ የማሳረጊያ መርሃ ግብር ኮቨንትሪ በሜዳው ኒውካስል አንድ ለአንድ አሸንፏል፣ ድል አድርጓል። በመጀመሪያዎቹ የሊግ ጨዋታዎች ላይ ሽንፈት ሲገጥመው የነበረው ኮቨንትሪ ወደ አሸናፊነቱ ተመልሷል። አልናስር ትናንት በኤዥያ ቻምፒየንስ ሊግ ኔትፌችን ድል አድርጓል። አንጀሎ ክርስቲያኖ ሮናልዶ እና እንደዚሁም ደግሞ ጎርፉ በራሱ መረብ ላይ በተቆጠረ ሲጎል ድል ማድረግ እየቻሉት ክርስቲያኖ ሮናልዶ ሳንቶስ አቬሮ በእግር ኳስ ቤቱ 981 ጎል ላይ ደርሷል። 19 ያክል ጎሎች ብቻ ቀርቶ 1000 ጎል ላይ ለመድረስ እናም የጎል የማስቆጠር ሂደቱንም አሁን ማስቀጥሏል። ዛሬ የአውሮፓ ቻምፒየን ሊግ ሁለተኛ ዙር ጨዋታዎች ቀጥለው ይደረጋሉ። እጅግ ተጠባቂ መርሃ ግብሮች ይደረጋሉ። ስፔን ላይ በዋንዳ ሜትሮፖሊታኖ አትሌቲኮ ዲ ማድሪድ ከማንቸስተር ዩናይትድ ጨዋታቸውን የሚከውኑ ነው የሚሆነው። ማይክል ካሪ ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ ጉዳትን በተመለከተ ሉክ ሾው እና ኮሜኑ ከቡድኑ ጋር እንዳልተጓዙና ባለፈው ጨዋታ ችግር ገጥሟቸው እንደነበር ሀሳቡን ሰጥቷል። ማቴ ደሊትን በተመለከተ የማገም ሂደቱ ጥሩ ነው፣ ጥያቄው መቼ ይመለሳልና ከዚያ በኋላ ለምን ያክል ጊዜ ይቆያል የሚለውን ለማወቅ ግን ከባድ ነው ብሏል። ጨዋታውን በተመለከተ ወደዚህ አይነት ቦታ ስትመጣ ተጋጣሚ ጠንካራ ሲሆን እና ልምድ ያለው አሰልጣኝ ሲኖር የሚጠበቅብን እናውቃለን። ተጫዋቾች ዝግጁ ናቸው፣ ነገሮችን ለማስተካከል ከፍተኛ ጉጉት ነው ያየሁባቸው የሚል ሀሳቡን ሰጥቷል። እውነቱን ለመናገር ጫናው የምንገልጽበት መንገድ እንወስናለን፣ እኛ የራሳችንን የምንጠብቀው ነገር አለን ሲል ሀሳቡ ሰጥቷል። ብሩኖ ፈርናንዴሽን በተመለከተ ብሩኖ ትልቅ ተጫዋች ነው፣ አንዳንድ ጊዜ ነገሮች ባሰብከው መንገድ አይሄዱም፣ እሱ ለዚህ ክለብ አስደናቂ ነገሮችን አድርጓል እና ያንን ወደፊትም ያደርጋል፣ በዚህ ምንም ጥርጥር የለኝም ሲል ሀሳቡ ሰጥቷል። ዲያጎ ሲሞኔ በበኩል ማንቸስተር ዩናይትድ ጠንካራ መሆኑን ገልጾ በጣም ጠንካራ ቡድን የምንገጥመው ከኳስ ጋርና ከኳስ ውጭ በጣም ጥሩ ቡድን ነው፣ ከኳስ ውጭ ባለው እንቅስቃሴና ፕረስ በምታደርግበት ወቅት ጊዜን በመውሰድ ጥሩ ቡድን ናቸው። በውድድር አመቱ ጅማሩ ላይ ምንም ቢፈጠር ማንቸስተር ዩናይትድ ማንነቱን አልለቀቅም፣ አሁንም ጠንካራ ቡድን ነው በማለት ሀሳቡ ሰጥቷል። አዲሞላ ሎክማንን በተመለከተ አዲሞላ ሎክማን ራሱም ሆነኛ በሚፈልገው ደረጃ ላይ አላገኘንም፣ ነገር ግን በየለቱ ራሱን ለማሻሻል እየጠንክሮ እየሰራ ነው የሚገኘው፣ በእርሱ እምነት አለኝ ሲል ሀሳቡ ሰጥቷል። አርሰናል በኤምሬትስ ሊልን ያስተናግዳል። የፈረንሳያውን ክለብ አርቴታ ፒየሮ ኢንካፒና ዙሚኒ ለጨዋታው እንደማይደርሱ ሀሳቡ ሰጥቷል። ሳሊባን በተመለከተ ከአንድ ሳምንት በላይ በተናጥል ልምድ እየሰራ ነው፣ አቅሙን በማሳደግ ላይ ነው፣ በሚቀጥሉ ጥቂት ሳምንታትም ከቡድኑ ጋር ልምድ እንደሚጀምር እናቅዳለን ሲሉ ሀሳባቸውን ሰጥቷል። ኤብሬች ኤዜን በተመለከተ ልክ እንደ ሁሉም ለመጫወት እንዲችል ራሱን ብቁ ማድረግ ይኖርበታል። በሜዳ ላይ ስትሆን ለቡድኑ የሚያስፈልገውን ሚና መጫወት አለብህ። ይህንን ለማሳየት ደግሞ ብዙ ድሎችን ያገኛል። ስብናው ምንጊዜም ቢሆን አስደናቂ ነው። እናም ከእርሱ ብቃት ጋር መላመድ ይኖርብናል ሲል ሀሳቡን ሰጥቷል። ጋብሪኤል ማጋሌሽ በበኩሉ በቻምፒየንስ ሊግ ፍጻሜ ስለሳተው ፔናልቲ በፍጹም ጨዋታ ላይ ምንም ነገር ሊፈጠር እንደሚችል አስባለሁኝ። ጥሩ ተጫውተናል። ሌላም ፔናልቲ ለመምታት እድሉን ካገኘሁኝ ከማድረግ ወደኋላም ሲል ሀሳብ ሰጥቷል። እንደዚሁ ደግሞ ወደ አርሰናል ከተቀላቀልኩ ጀምሮ በጣም የተለወጥኩ ይመስለኛል። ለዚህ እድገት ደግሞ ዋነኛው ምክንያት ሚኬል አርቴታ ነው ሲል ሀሳቡን ሰጥቷል። በዚህ ውድድር ዘመን በምንሳተፍባቸው ውድድሮች ሁሉ ለዋንጫ መፎካከር እንፈልጋለን ሲል ሀሳቡን ቋጭቷል። ጋብሪኤል ማጋሌሽ የአርሰናሉ መሀል ተከላካይ ጋብሪኤል ማጋሌሽ እና ኦሊቬ ዢሩ በተቃራኒ ሆነው የቀድሞ ክለቦቻቸውንም የሚገጥሙ ነው የሚሆነው። ሀገረ ቱርክ ኢስታንቡል ላይ ጋላታሳራይ ከባርሰሎና ጨዋታቸውን ያደርጋሉ። የሚጠበቅ የጨዋታ መርሃ ግብር ነው። ሃንሲ ፍሊክ ሁላችንም ተርበናል፣ ያን ደግሞ ወደ ቡድን ውስጥ ማጋባት አለብን ሲሉ ሀሳባቸውን ሰጥቷል። ብዙ ተጫዋቾች የዓለም ዋንጫን አሳክቷል፣ ስለዚህ ቻምፒዮንስ ሊግ ለማሳካት ደግሞ ራባቸውን ማየት እንፈልጋለን ሲል ሀሳቡ ሰጥቷል። ሃንሲ ፍሊክ የጋላታሳራዩ አማካይ ሉካስ ቶሬራ በበኩል ቡድናቸው በአርሰናል ለማሸነፍ ወደ ሜዳ እንደሚገባ ተናግሯል። ያለ ምርጡን ቡድን እንገጥማለን፣ ነገር ግን ጨዋታውን ለማሸነፍ እንሞክራለን። እኛ በሜዳችን ጠንካራ ነን፣ ውጤት ለማስመዝገብ ግን በጥሩ አቋም ላይ መገኘት ይኖርብናል። በቡድን አጋሮቼ ሙሉ እምነት አለኝ፣ ምርጥ ጨዋታ ይሆናል ሲልም ሉካስ ቶሬራ ሀሳቡን ሰጥቷል። ሌሎች መርሃ ግብሮች ይደረጋሉ። በአውሮፓ ቻምፒዮንስ ሊግ ሎንስ ፈረንሳ ላይ ከስፖርቲንግ ሊዝበን ይጫወታሉ። እንደዚሁም አዘርባጃ ላይ ሳባ ከስላቪያ ፕራግ፣ እንደዚሁ ደግሞ ሌላው መርሃ ግብር ቫይኪንግ ሳቬንጀር ከባየር ሙኒክ ሲጫወቱ፣ በሳን ሲሮ ጁሴፔ ሜዛ ኢንተር ሚላን ከክለብ ብሩዥ ጨዋታቸውን የሚከውኑ ይሆናል። እንደዚሁ ሌላኛው መርሃ ግብር ጀርመን ላይ ሬድ ቡል ሌፕዚግ ከፒኤስቪ አይንድሆቨን ሲጫወቱ፣ ስፔን ላይ ቪያሪያል ከናፖሊ የሚደረግ ሌላኛው የጨዋታ መርሃ ግብር ነው። የምሽቱን ተጠባቂ የቻምፒየንስ ሊግ ጨዋታዎች መረብ ስፖርት ከሶስት ሰዓት ጀምሮ በቀጥታ የሚያደርሷችሁ ይሆናል። የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም ከማንቸስተር ሲቲ ሊቀመንበር ካልዱን አልሙባረክ ጋር አንድ መደበኛ ስብሰባ አድርጓል ሲል የታላቁ የማንቸስተር ጥምረት ባለስልጣን አስታውቋል። የጂኤምሲ መግለጫ እንዳመላከተው ስብሰባው የተካሄደው በጥቅምት 2001 ላይ በዩኬ መንግስት ዓለም አቀፍ የኢንቨስትመንት ጉባኤ ላይ ሲሆን ይህም በዓለም አቀፍ ንግድ መመሪያ በተዘጋጀ ፕሮግራም ላይ ነው። እንዲሁም ደግሞ በመስከረም 2019 በሲቲ ጨዋታ ላይ አልሙባረክ መደበኛ ባልሆነ መንገድ አግኝቶታል የሚል መረጃን ወጥቷል። የሻዶ ስፖርት ሚኒስትር ሉዊ ፍሬንች በርንሃም ከጂኤምሲ የጀርባ መደበቅ እንደማይችላ ለዚህ ኃላፊነት ራሱ መውሰድ አለበት ሲሉ ከሲቲ እግር ኳስ ቡድን ጋር ሳለ ግንኙነት ግልጽ እንዲሆን አሳስቧል። ይህ እግር ኳስ ደጋፊዎች ከሚገባቸው ሙሉ ግልጸኝነት የራቀ ነው ሲሉ ፍራንሲስም ተናግሯል። ስለዚህ ስብሰባዎች ስለተወያዩባቸው ጉዳዮችና ስለተደረጉ ስምምነቶች እጅግ በጣም ውስን የሆነ መረጃ ብቻ ነው የተሰጠን በማለት ሀሳባቸውን ሰጥቷል። የማንቸስተር ሲቲ ባለቤቶች ለመከላከል ያደረገው እንግዳ ጣልቃ ገብነት ከፍተኛ ስጋትም ፈጥሯል። የበድግራቸውም ጠቅላይ ሚኒስትሩ ብርንሃም ዘ ሮይስቲስ ፖለቲክስ በተሰኘው ፖድካስት ላይ ቀርበው ከተቃዋሚ ፓርቲ መሪዎች ስብሰባዎችን ዝርዝር ይፋ እንዳደርግ ጥያቄ ቀርቦልኛል፣ ይህንንም በደስታ አድርጓለሁ ሲሉ ሀሳባቸውን ሰጥቷል። በመጨረሻም የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጀራርድ ማንቸስተር ሲቲ ላይ ከባድ ቅጣት መጣል እንዳለበት ተናግሮ ቅጣቱ ለአመታት መሆን አለበት፣ የጥብቅ ነሳ እና ዝውውር ግዳ ሊጣልባቸው ይገባል፣ እነሱ ሌሎች ክለቦች እንዲጎዱ ያደርጉትን ያክል እነሱም እንዲጎዱ መደረግ አለበት፣ በተጨማሪም ከማንቸስተር ሲቲ ዋንጫ መቀበል ይፈልግ ነው ለቀረበ ጥያቄ ከእነርሱ ሜዳሊያ መቀበል አልፈልግም ሲል ሀሳቡ ሰጥቷል። ክፍሎት ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ።
1: አመሰግናለሁ ተፈራ። አድማጮቻችን፣ በስንቄ ባንክ ጋባዥነት ወደ እናንተ ያደረስነው የማለዳው ፕሮግራማችን ይህንን ይመስል ነበረ። ጠዋት 12 ሰዓት የጀመረው የማክሰኞ ማለዳችን የመራሁኝ ኤደን ሽመልስ፣ ቴክኒኩን በመቆጣጠር ደግሞ ህይወት አሰፋ አብረናችሁ ቆይታ አደረግን። በቀጣይ የብስራት የቢዝነስ መረጃዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።

0: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አድራችኋል ከተወዳጁ ጣቢያ ብስራት FM 101.1 ራዲዮ ወደ እናንተ የሚተላለፍላችሁ የብስራት ቢዝነስ የመረጃ ሰዓታችን አሁን ይጀምራል። የብስራት ቢዝነስ የመረጃ ሰዓቱን እየመራው በዛብት አራጌ አብራችኋለሁኝ። በክብር የሚያስደምጣችሁ ደግሞ የማለዳው አጋራችን ሁልጊዜም አንድ ርምጃ ቀዳሚ ሆነው ዳሽን ባንክ ነው። ሰበር ዜና ከዳሽን ሱፐር አፕ። አዲሱ አመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜናን ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስብዎትም። እርሶ ዳሽን ባንክን ምርጫው ካደረጉ በስልክዎ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 10 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ። ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለዎትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተጨማሪም የ10% ጉርሻ ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ክብራትና ክብራን የዳሽን ባንክ የለቱን ምንዛሬ እንደሚከተለው እናስታውቃችሁ። አንድ የአሜሪካን ዶላር በ160 ብር ከ88 ሳንቲም ተገዝቶ በ164 ብር ከ09 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። ክብራትና ክብራን የለቱን የብስራት ቢዝነስ የመረጃ ፕሮግራማችንን በዝርዝር ባልደረባችን ሳብራይ ስዩም እንደሚከተለው ታቀርባለች። በድጋሚ ከኛ ጋር ቆዩ።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮት።
2: ሄሎ
3: ምን ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነገሬ
2: እንዴ? አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት
3: ታዲያ በስልክ ቁጥሮ ይላክልኛ?
2: ዳሽን ላይ አይደል እንዴ ያልሽኝ?
3: እኮ ዳሽን ላይ በዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
4: ለምሳ 5500 ደርሶባችኋል። ላክላክ አርጓ
3: አካውንትን ስጠይ።
4: ስልኬን ተጠቀሙ።
2: አረ እንዴት
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
5: ከሩሲያ መጥቶብኛል ባለችው የደህንነት ስጋት ስዊድን በጥሬ ገንዘብ ዙሪያ የያዘችውን የረዥም ጊዜ ፖሊሲ እየቀየረች መሆኑ እየተነገረ ነው። የእንግሊዙ ቴሌግራፍ ጋዜጣ እንደዘገበው ሀገሪቱ እስከዛሬ ወሰደቻቸውን እርምጃዎች እንደገና እያጤነች ነው። የተለያዩ የንግድ ተቋማትም በጥሬ ገንዘብ መገበያየት እንዲጀምሩ እያስገደደች ነው። ስቶክሆልም እስከ 2030 ድረስ ጥሬ ገንዘብን ለኢኮኖሚዋ ለማስወጣት አቅዳ ስትንቀሳቀስ ቆይታለች። ከሀገሪቱ ህዝብ 5% ብቻ ነበር ጥሬ ገንዘብን ለግብይት ይጠቀም የነበረው። አሁን ግን የተለያዩ ምክንያቶች ሀገሪቱ ፖሊሲዋ ላይ ለውጥ እንድታመጣ አድርጓታል። ከሩሲያ ይመጣል የተባለው ስጋትና በዲጂታል ኢኮኖሚው ያልተካተቱ ማህበረሰቦች ጉዳይ ዋነኛዎቹ ምክንያቶች ናቸው ተብሏል። ይህንን ተከትሎ ስዊድን አዳዲስ ህግጋትን በማውጣት ላይ ትገኛለች። የምግብ መደብሮችና ፋርማሲዎች በጥሬ ገንዘብ ክፍያ እንዲቀበሉ የሚያስገድድ ህግን አጽድቃለች። በዲጂታል መሰረተ ልማት ላይ ያላት ጥገኝነትን ሊያስከትል በሚችለው ችግር ምክንያት ነው የጥሬ ገንዘብ አጠቃቀምን እንደገና ለማጠናከር እርምጃ የወሰደችው። በስዊድን ፓርላማ የጸደቀው ህግ የምግብ መደብሮች እና ፋርማሲዎች በጥሬ ገንዘብና በሳንቲም ክፍያ የሚቀበሏቸውን የካሽ መቀበያ ቦታዎች እንዲያዘጋጁ ያስገድዳል። በተጨማሪም ባንኮች የጥሬ ገንዘብ ተቀማጭን እንዲቀበሉና የዕለት ሽያጭ ገቢያቸውን ለማስቀመጥ ለሚፈልጉ ንግዶች አገልግሎት እንዲሰጡ ይጠይቃል። ስዊድን ከዚህ ቀደም የዲጂታል ክፍያ ስርዓት ምሳሌ እንደሆነችም ትታወቅ ነበረ። በሀገሪቱ ብዙ ሸማቾች ከጥሬ ገንዘብ ይልቅ የባንክ ካርዶችና የሞባይል ክፍያዎችን ይመርጣሉ። በዚህ ምክንያት አንዳንድ ሱቆች፣ ካፌዎችና ምግብ ቤቶችም ጥሬ ገንዘብ መቀበል አቁመዋል። ብዙ የባንክ ቅርንጫፎችም የጥሬ ገንዘብ ገቢና ወጪን የማስተናገድ አገልግሎታቸውን አቋርጠዋል። ይሁን እንጂ ሩሲያ በዩክሬን ላይ ጥቃት ከፈጸመችበት ከ2022 ወዲህ የሳይበር ጥቃቶች መጨመር ስዊድን በዲጂታል ስርዓቶች ላይ ያላትን ጥገኝነት እንድትመረምር አድርጓታል። የሀገሪቱ ማዕከላዊ ባንክ የክፍያ ስርዓቶች በኢንተርኔት ላይ መመስረታቸው በችግር ወቅት አደጋ ሊያስከትል እንደሚችልም በተደጋጋሚ አስጠንቅቋል። ባንኩ ባለፈው ዓመት ባወጣው ሪፖርትም በቀውስ ወይንም በጦርነት ወቅት ሁሉም ሰው አስፈላጊ የሆኑ ግዢዎችን መፈጸም እንዲችል ጥሬ ገንዘብን እንደ አማራጭ የክፍያ ዘዴ መኖሩ አስፈላጊ መሆኑን አመላክቷል። ከዚህም በተጨማሪ በዲጂታል ክፍያ ላይ ያለውን ጥገኝነት ጥሬ ገንዘብን መጠቀም የሚመርጡ አረጋውያንን ከአንዳንድ አገልግሎቶች ሊያገል እንደሚችልም ተገልጿል። የስዊድኑ ጠቅላይ ሚኒስትር እንዳሉትም ሀገሪቱ ከተለመዱ የወታደራዊ ጥቃቶች በተጨማሪ በኮምፒውተር ስርዓቶች፣ በገንዘብ፣ በሀሰተኛ መረጃ ስርጭቶች እና በመሰል ድርጅቶች ሊመጡ የሚችሉ ስጋቶችን መጋፈጧን በመግለጽ አስጠንቅቀዋል። በዚህም ረገድ ባለፈው ዓመት ሚያዝያ ወር የስዊድን ዲጂታል መለያ ማረጋገጫ ስርዓት ላይ የሳይበር ጥቃት ለሰዓታት የሚቆይ መቋረጥ እንዳስከተለም ተዘግቧል። በዚህ ምክንያት ተጠቃሚዎች ስዊሽ በመባል በሚታወቀው የሞባይል ክፍያ ስርዓት ገንዘብ ማስተላለፍ ሳይችሉ ቀርተዋል። በተጨማሪም የስዊድን መንግስት ለሀገሪቱ ነዋሪዎች በጦርነትና በአስቸኳይ ሁኔታዎች ወቅት እንዴት መዘጋጀት እንዳለባቸው የሚያስረዱ መመሪያዎችን አሰራጅቷል። መመሪያዎቹ ቤተሰቦች የተለያየ ዋጋ ያላቸውን የገንዘብ ኖቶች በቤታቸው እንዲያስቀምጡም ይመክራል። በመጋቢት ወር ደግሞ ማዕከላዊ ባንኩ እያንዳንዱ ቤተሰብ በቀውስ ወቅት ለአንድ ሳምንት የሚያስፈልጉትን አስፈላጊ እቃዎች መግዛት እንዲችል ቢያንስ 1000 የስዊድን ክሮነር በቤቱ እንዲያስቀምጥም ምክር ሰጥቷል። በተመሳሳይ ስዊድን የኢንተርኔት ግንኙነትን ለረጅም ጊዜ ቢያቋርጥም እንኳን ክፍያ ማከናወን የሚችሉ ከኢንተርኔት ውጭ የሚሰሩ የካርድ ክፍያ ስርዓቶችን ለማበልጸግ ከፋይናንስ ተቋማት ጋር እየሰራች ነው። በአውሮፓ ሁሉም ሀገራት ወደ ጥሬ ገንዘብ አልባ ክፍያ ስርዓት አልተሸጋገሩም። በተለይም ጀርመንኛ ተናጋሪ በሆኑ ሀገራት የደህንነት ጥበቃ ስጋቶች በመኖራቸው ጥሬ ገንዘብ ከመንግስትና ከቴክኖሎጂ ኩባንያዎች የፋይናንስ ክትትል ነጻ ለመሆን እንደ አማራጭ ይታያል። በርካቶችም ጉዳዩን እንደ መብት በመቁጠር በፈለግነው መንገድ መገበያየት እንችላለን ማለትም ጀምሯል። ኦስትሪያም ጥሬ ገንዘብን የመጠቀም መብት በህገ መንግስቷ እንዲካተት የሚያደርግ እርምጃ ወስዳለች። በአጠቃላይ የስዊድን እርምጃ ዲጂታል ክፍያ ስርዓት ምቹና ፈጣን ቢሆንም በጦርነት፣ በሳይበር ጥቃት ወይንም በኢንተርኔት መቋረጥ ወቅት የጥሬ ገንዘብ አማራጭ መኖሩ ለሀገር ደህንነትና ለህዝብ የዕለት ተዕለት ኑሮ ያለውን አስፈላጊነት የሚያሳይ ሆኗል።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ
3: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
2: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
3: ታዲያ በስልክ ቁጥሮ ይላክልኛ
2: ዳሽን ላይ አይደል እንዴ ያልሽ
3: እኮ ዳሽን ላይ በዳሽን ሱፐር አፕ
1: አዎ በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
6: ለምሳሌ 500 ደርሶባችኋል ላክላክ አርጓ
3: አካውንትን ስጠይ
6: ስልኬን ተጠቀም
2: አረ እንዴት
6: በዳሽን ሱፐር አፕ
1: ይኸው
6: የፈጠነ ገብቷል
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደር እርምጃ ቀዳሚ
0: ሳምራይ ስዩም ለዝርዝር የቢዝነስ መረጃሽ እጅግ አድርጌ አመሰግናለሁ ክብራትና ክብራን የለቱን የብስራት ቢዝነስ የመረጃ ሰዓታችንን በክብር ያስደመጠን የማለዳው አጋራችን ሁልጊዜም አንድ እርምጃ ቀዳሚ ሆነው ዳሽን ባንክ ነበር ሰበር ዜና ከዳሽን ሱፐር አፕ በአዲሱ ዓመት ዳሽን ባንክ እስከ ዛሬ ተሰምቶ የማይታወቅ አዲስ ዜናን ይዞላችሁ መጥቷል ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስብዎትም እርሶ ዳሽን ባንክን ምርጫው ካደረጉ በስልክዎ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 10 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ ዳሽን ሱፐር አፕን ይጠቀሙ ህይወቶ ቀላልና ዘመናዊ ያድርጉ በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመጣጣኝ የ10% ጉርሻ ያበረክትልዎታል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው ቤዛዊ ታራጊ ፕሮግራሙን እየመራሁኝ አብራችሁ ቆየሁኝ ከኛ በኋላ የብስራት FM 101.1 ቀጣይ መሰናዶች ይቀጥላሉ መልካሙ ነው

0: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
1: ሄሎ
2: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
1: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
2: ታዲያ በስልክ ቁጥሮ ይላክልኛ
1: ዳሽን ላይ አይደል እንዴ ያልሽኝ?
2: እኮ ዳሽን ላይ በዳሽን ሱፐር አፕ።
0: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
3: ለምሳ 5500 ደርሶባችኋል። ላክላክ አርጓ
2: አካውንትን ስጠይ።
3: ስልኬን ተጠቀሙ።
1: አረ እንዴት
3: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
0: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
5: ሶስት ከቻሪ ጋር ፈጣሪ ባልና ሚስት ሶስት ከቻሪ ጋር በቤተሰብ ላይ ተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የተዳር ጉዳዮች ላይ ተኮሩ ጥያቄዎች ይስተናከዱበታል።

0: ምክንያት ስሜት ይጠፋል፣ መነጋገር አለ፣ ኃላፊነቶች አሉ፣ ልዩ ልዩ ሀዘኖች አሉ። የምትሰማው ፖለቲካ ስሜትን ያጠፋዋል እኮ። አይገርምም? የኑሮ ሁኔታ ስሜትን ያጠፋዋል እኮ። የወተት መወደድ ስሜትን ያጠፋዋል እኮ። አሁን ሰው የቤት ክራይ ጭማሪ ስሜትን ያጠፋዋል እኮ። ምን ማለት ነገር ነው? ስሜትን የሚያጠፋ በምድር ላይ የትራንስፖርት ወረፋ ስሜት፣ ፀሐይ ክክት ሲያደርግ ምን ስሜት ይኖርሃል? ገባ? እነዛ ስሜቶቻችንን ከስሜቶቻችን ጋር በጣም ብዙ ነገሮች ይታገላሉ። እነዛ ነገሮች አይደሉም፣ እዛ ላይ አይደለም። አላማ ነው ቤት ውስጥ የሚያኖረን፣ በትዳር እንድንቀጥል የሚያደርገን አላማ ነው። ስለዚህ የፍቅር ስሜት ወይም ምልክት ሊሆን ይችላል ወይ ላልከኝ፣ አይ እሱ ብቻ ላይሆን ይችላል። እንዳልኩ ተነጋግሮ መግባባት ከቻለን፣ አላማ ላይ መነጋገር ከቻለን፣ ሁለቱም ቫሊዩ የሚያደርጉት ነገር ላይ ከተስማሙ፣ ከዛ እነዛ ነገሮችን ይዘው ጓደኝነቱ እየጨመረ ሲመጣ ዛሬ እኮ በጣም ቤስት ፍሬንድ የምትለው ጓደኞች እኮ ትናንትና እንደዚህ አይነት ስሜት አልነበረም። እየተቀራረብክ እየተቀራረብክ እየተሞራረድካል ብረት ብረት እንደሚስለው እንዲያል ሚስት አደርገዋለሁ ያፍ እየናፈቀ ናም ትላለ። አብረህ እየዋልክ አብረህ እየወጣ እየበላ እየጠጣ በመጣ ቁጥር ትውውቁ እየጨመረ ይመጣል። እንደዛ ነው። እነዛ ስሜቶችም በጊዜ ሂደት ውስጥ ሊመጡ የሚችሉባቸው እድሎች አሉ። ይመጣሉ፣ ይሄዳሉ። መምጣትና መሄዳቸው ላይ መሰረት አናደርግም። አላማችን ላይ ግን አብረን የሆንበት አላማ ላይ ግን ሁልጊዜ አስምረን መጫወትና በዛ ነገር ላይ ቁም ነገር መነጋገር በጣም ያስፈልጋል።
1: ለምሳሌ እንደዚህ ያልኩም ደግሞ መለየት መቻል አለብን አለ መቼም ስሜትና ፍቅሩ ግን ሲለይ እንዳልኩ አሁን ትዳር ላይ እንዳልከው አላማ ነው ያስገባቸው። ስለዚህ አላማቸውን ቼክ ያደርጋሉ፣ አብዴት ያደርጋሉ። አላማቸው አላም የምን ላይ የደረሰው ምናምን ብለው ግን ከትዳር በፊት ሲሆን ውስን ግንኙነት ነው የሚኖራቸው። መቼም እንደ ባለ ትዳሮቹ ረዥም ሰዓት አያሳልፉም። በውስን ግንኙነት ያቺን ነገር እንዴት መለየት ይችላሉ የሚለውን ጥያቄ ለማምጣት ነበር።
0: ገብቶኛል። አሁን ምንድን ነው መሰለህ፣ በዛ መቼም አሁን ስለ አሁን ተተኝቶ ቤት ተገብቶ የሚቀርባቸው ዊዛውት ሴክስ ሰዎች በጣም ሁሉንም ማውራት ይችላሉ። አግኝተኛ ሴክሱን ከሆነ ሴክሱ እንዳልኩ ነው። በቃ እሱ አይደለም። ትዳር ውስጥ እኮ ገብተህ ሴክስ ላይኖር የሚችልባቸው እድሎች አሉ። ገባ አይደል? እነሱ አይደሉም። አላማ ላይ መነጋገር፣ ቫሊዩ እሴቶቻችን ላይ መነጋገር። ዴት ስታደርጉ እኮ አውሩ የምለው ይሄንን ነው። አላማ ማውራት፣ ፍቅር ኢሞሽናሊ አታች ከሆንክ አላማ ይጠፋብሃል። የምትኖርበት ምክንያትን መነጋገር አለብህ። እኔ አላማዬ ይሄ ነው፣ እግዚአብሔርን እያከበርኩኝ በዘመኔ ሁሉ አምላኬን እያከበርኩኝ ሰው ሳልበድል ሰው ሳልጎዳ ለሰው ጥቅም መኖር የምችልበትን አላማ መያዝ። እንደገና በእኔ ምክንያት ወደዚህ ምድር እንግዳ ሰው ካመጣሁኝ በኃላፊነት ስሜት የልጁን መብት ሳልጠይቅ ወደዚህ ምድር እንዳመጣሁት ሁሉ መብቱን ሳልጠይቅ መብቱን ጠብቄለት መኖርን። አየህ፣ አሁን ግድ የለሽነት የምትወሰነ ውሳኔ አይኖርም ማለት ነው። ስለዚህ ምንም ጥያቄ የለውም። ይህንን እኮ ነው ገባችን፣ ጥያቄ ነው እኮ ሰው አቅጥኖ አቅጥኖ ካልተቀማመስን በኋላ እንዴት ይሆናል ገብተን ባንጠጠምስ ምናምን ይልና ከትዳር ውጭ ብዙ ነገር አርመጥምጦ በለሸሽቶ ይሄዳል ማለት ነው። ስለዚህ ከትዳር ውጭ ሆነን እንደ ትዳር ውስጥ እንዳለ ትዳር ውስጥ እኮ በቃ የገባህ ሜዳ ውስጥ ከሜዳ ውጭ ያሉ አንተ የኳስ ጎበዝ ጋዜጠኛ ነህ። ከኳስ ውጭ ሜዳ ውስጥ ከመግባታቸው በፊት ኳስ ተጫዋቾች አይደሉም እንዲህ ሰዎች? ተጫዋቾች ናቸው እኮ በቃ። ከዛ ውጪ ያሰቡትን ነው ሄደው የተነገራቸውን አሰልጣኙ የነገራቸውን ቦታ ቦታቸው ይዞ መጫወት ነው የገቡት። እዛ ሜዳ ውስጥ ያንን የገቡትን ኮሚትመንት ለመወጣት ነው። ስለዚህ የግድ መጫወት አይጠበቅባቸው ሜዳ ውስጥ ገብተው አይደለ? ከሜዳው በፊት ያላቸው ትሬሊንግ ሜዳ አለ። ዴቲንግ እኮ ትሬሊንግ እኮ ነው የምትነጋገርበት ገብተ ያንን ነገር ኃላፊነት ስሜት እንዴት እንደምትወጣ በሁሉም ነገር አይምሮህን ልብህን ጠብቀህ ኃላፊነት ወስደህ ገብተህ ያ የሰጠህን ኃላፊነት የምትወጣበት ቦታ መሆኑን በጣም ማወቅ ያስፈልጋል። ስለዚህ የግድ ትዳር ውስጥ መግባት አይደለም። በቃ ትዳርን ከውጭ አውቀኸው ገብቶ ለዚህ ነገር ምን ያህል ቁርጠኛ ነህ? አይኔ ውስጤ ቁርጠኝነት የለም ካልክ ይብራብህ። በቃ አልፈልግም ልቁም። ማንም አያስገድድህም እኮ በሰላም አርፈ ኑር። ምንም የሚያስገድድህ ነገር የለም። ማንም እናት አባት ማንም ቢጠይቅ ቢጨቀጭቅ እንዳታረግ። ስትገባ ግን ይህንን ኃላፊነት ለመወጣት ሬዲ ነኝ ወይ ነው። ወንዱም ሴቷም ይህንን ማድረግ በጣም ያስፈልጋል። ቅድም እየተናገርክ ነበር፣ ዩቲዩብ ቻናላችንም ቲክቶክ አካውንቱንም በጣም በጥሩ ሁኔታ እየሄደ ነው ያለው። በዚህ አጋጣሚ ውድ አድማጮቼም በጣም በጣም አመስገን እፈልጋለሁ። ወደ 100 ሺህ ልንገባ ነው ቲክቶክ በዚህ በአጭር ጊዜ፣ ያኛም ወደ 7 ሺህ አይደል? አዎ ዩቲዩብም። ስለዚህ በቸርነት በላይ የሚለውን ፓስተር ቸርነት በላይ የሚለውን ዩቲዩብ አካውንት ሰብስክራይብ አድርጉ፣ ሼር አድርጉት፣ ለሚመለከታቸው ሰዎች ተደራሽ እንዲሆን አድርጉት። እዚች መተን በአጭር ደቂቃ ውስጥ የምንናገረው ነገር ሰፋ ባለ ሁኔታ እዛ ቦታ ላይ ስለምናስቀምጥ የቲክቶኩንም ዩቲዩብንም አካውንት እንድትከተሉ በዚህ አጋጣሚ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ አደራ አላችኋለሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። ቀናችሁ የተባረከ ይሁን በድጋሚ

ስቱዲዮን ለቴድሮስ ግሩም ለቀን እንወጣለን። ከቀሪ ብስራት ስክቾች ጋር አብራችሁ ቆይታ እንድታደርጉ የጋበዝኩን አብረናችሁ የቆየነው አቤሎና እኔ ፓስተር ቸሬ ነበርን።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሰላም ሰላም ሰላም ይብዛላችሁ ክብራን አድማጮቻችን። እንደተለመደው የሬዲዮ መስመራችሁ ተወዳጁ ብስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ከጠዋቱ 12 ሰዓት ጀምሮ ከብስራት ማለዳ ጋዜጠኞች ባልደረቦች ጋር ጥሩና ደስ የሚል ቆይታ እንደነበራችሁ እርግጥ ነው። ከዛም በማስከተል ከፓስተር ቸሬ ጋር ደግሞ ተመሳሳይ ጊዜን እንዳሳለፋችሁ እሙን ነው። እኛም ከፓስተር ቸሬ ስቱዲዮን ተረክበናል። ፕሮግራሙን በመምራት ቴድሮስ ግሩም፣ በቴክኒኩ ደግሞ ህይወት አሰፋ አብራን ትዘልቃለች። ቪዥን የአይን ህክምና ማዕከል፣ ክላሲክ አድቨርታይዚንግ እና ትንሣኤ የፋሽን ዲዛይን እና የውበት ማሰልጠኛ ተቋም አብረውን የሚዘልቁ አጋሮቻችን ናቸው። የእኛም የአጋሮቻችን ምኞት ነው ለተማክሰኞ በስኬት የተሞላ ሰላም የሰፈነበት ምን አለፋችሁ ደስ የሚል የተባረከ የስኬት ዕለት ይሁንልን እንላለን። ደግሞም ይሆናል

እውነት ነው አለብኝ ሁለታሽ እናት ሀገር ማን እንደናት ማን እንዳገር አይደል ረጅም እድሜ እንመኝልሃለን ጋሽ ማህሙድ አህመድ የዛሬዋን ዕለት ለጋሽ ማህሙድ አህመድ መታሰቢያ ይሆን ዘንድ በዚሁም አጋጣሚ መልእክታችን ለሚመለከተው አካል እያስተላለፍን ድንቅ ድንቅ የጋሽ ማህሙድ ዘመን የማይሽራቸውን ሙዚቃዎች እየጋበዝናችሁ እስከ 3 ተኩል አብረን እንዘልቃለን። ድምጻዊ ማህሙድ አህመድ የትስታው ንጉስ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ የሚሰጠው ታዋቂ አርቲስታችን ነው። የልጅነትና የጥበብ ጀማሪ ህይወቱ ላይ ስናተኩር ወልደቱ በ1933 ዓመተ ምህረት ሚያዝያ 30 በአዲስ አበባ መርካቶ አሜሪካን ግቢ አባ ኮራን ሰፋን ላይ ነው የተወለደው። በልጅነቱ ኑሮም ለመደገፍ በ6 ዓመቱ ሊስትሮ በመሆንና በአባቱ ስራ ወይም ቦታ ወይም ግሪክ ክለብ ያገለግል ነበር። ወደ ሙዚቃው መግባት የመግባቱም መንስኤው ደግሞ አሪዞና ክለብ ውስጥ ሳንድዊች አቅራቢ ሆኖ ሲሰራ በአጋጣሚ ፍቅርሽም ይቅርብኝ የተሰኘውን ዜማ በመዝፈኑ የሙዚቃ ህይወቱ ጀምሮ አሁን ላለንበት ድንቅ ድንቅ ስራዎች እዚህ ድረስ ደርሷልና አሁንም ረጅም እድሜ እየተመኘን ስለ ጋሽ ማህሙድም አንዳንድ ነገሮችን እያወራን አብረን እንዘልቃለን። ከዛ በፊት ግን ስለ አጋሮቻችን የሆነ ነገር እንበላችሁ። አንደኛው አጋራችን ቪዥኒያ የህክምና ማዕከል ይባላል። እጅግ ለምንወደው ሰው የመጨረሻ የፍቅር አገላለጽ በሷና ባይኔ አትምጡብኝ አይደል የምንለው ይህንን የተረዳው ቪዥኒያ የህክምና ማዕከል ዛሬም ልዩ ልዩ የአይን ህክምናዎችን በመስጠት አንቱታን እያተረፈ ይገኛል። ለስኳርና ደም ግፊት ህመምተኞች ልዩ የአይን ምርመራና ክትትል፣ የአይን ውሃ ግፊት ወይም ግላኮማ ህክምና፣ የአይን ሞራ ምርመራና ተገቢ ክትትል፣ የቀዶ ህክምና አገልግሎት በዚሁ በቪዥን የአይን ህክምና ማዕከል ውስጥ ይሰጣል። በተለይ ደግሞ ከጨቅላ ህፃናት ጀምሮ በልዩ እንክብካቤ የህፃናትን የአይን ህክምናን ተክነንበታልና ልጆች ከተወለዱ ጀምሮ በማንኛውም እድሜም ላይ ቢሆኑ የአይናቸውን ጤና መጠበቅ የቤተሰብ ኃላፊነት ግዴታም ስለሆነ ወደ ቪዥን የአይን ህክምና ማዕከል ይዛቸዋቸው በመምጣት የአይናቸውን ጤና ጠብቁላቸው እያሏችሁ ነው። በተጨማሪም ደረጃውን የጠበቀ ከፊቶ ቅርጽ ጋር የሚስማማ አስተማማኝ ኦሪጂናል መነጽሮችን በቅናሽ ዋጋ ሲያሻችሁ እኛ ዘንድ ታገኛላችሁ እያሏችሁ ነው። አድራሻችሁ ቃሊቲ ክፍለ ከተማ ፊት ለፊት በሚገኘው ፋሪድ ህንፃ 2ኛ ፎቅ ላይ ይገኛሉ። ለበለጠ መረጃ በ09 አሁንም በድጋሚ 09 32 32 32 ቪዥን የአይን ህክምና ማዕከል ብሎ መደወል ይቻላል። ሌላኛው አጋራችን ስራችን ከፍ እንዲል ለደንበኞቻችን ተደራሽ እንዲሆን የማስታወቂያ ስራ ወሳኝ ነው ብሎ የሚያምነው ክላሲክ አድቨርታይዚንግ ነው። በማስታወቂያ ስራ በሀገራችን በስራው ልዩነትን የፈጠረ እንደ ዘመኑ የተራመደ ማን ነው ካላችሁ ክላሲክ አድቨርታይዚንግ ይባላል። ከፍተኛ የጥራት ደረጃ ባላቸው ማሽኖቻችን፣ ሌዘርና ሲኤንሲ ማተሚያዎቻችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችንም ያቀርባል። ለድርጅቶ ዘመን ተሻጋሪ የማስታወቂያ ስራ ሲያሻችሁ አሁንም ቀዳሚ ምርጫችሁ ክላሲክ አድቨርታይዚንግ ይሁን። አድራሻቸው መገናኛ ወደ ከመገናኛ ወደ 22 ስቴዱ ለም ሆቴል ከመድረሳችሁ በፊት በቀኝ በኩል ታገኛችኋላችሁ። በ0911 53 14 00 0911 53 14 00 ክላሲክ አድቨርታይዚንግ ብሎ መደወል ይቻላል። ሌሎች አጋሮቻችን ከማስተዋወቃችን በኋላ እንመለስበታለን። ከማስተዋወቃችን በፊት እስቲ ለተማክሰኞ አይደል ለተማክሰኞ ምክንያት አድርገን በህይወታችን ውስጥ ከትናንት እስከ ዛሬ ጥሩ ነገር ላደረጉልን ሰዎች ለምን እንዲህ አንላቸውም ብለን አሰብን። እኛ በዜማ ቀምረን ወደ እናንተ እናደርሰዋለን። እናንተ ደግሞ በተመቻችሁ አማራጭ እንዲህ ብትሏቸው እስከፍ ይበል በዜማ

እውነት ነው። እናንተም ፕሮግራማችን ወይም የሬዲዮ መስመራችሁን ተወዳጁ በስርዓት ላይ አድርጋችሁ እያደመጣችሁ እየሰማችሁ ስለሆናችሁ እናመሰግናለን እንላለን። በቴክኒኩ ህይወትን ክብረት ይስጥልኝ አመሰግናለሁ እላለሁ። አንድ መልእክት አለን። መልእክቱ ምንድን ነው? ስለ ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ነው። ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ይባላል። ደብረ ብርሃን ከተማ አቅራቢያ ላይ ይገኛል። በ9ኛው መቶ ክፍለ ዘመን የተገደመ ጥንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ውስጥ አንዱ ነው። ከደብረ ብርሃን ከተማ የ3 ኪሎ ሜትር ርቀት ላይ ይገኛል። ገዳማውያንን ማገዝ መርዳት ካሻችሁ በኢትዮጵያ ንግድ ባንክ 10025 14 89 68፣ በአቢሲኒያ ባንክ 29223 87 ላይ ማገዝ መርዳት ትችላላችሁ። ለበለጠ መረጃ ስለ ገዳማውያኑ መረጃ ለማግኘት በ0947 88 85 85 0947 88 85 85 ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ብላችሁ ደውላችሁ መረጃ ማግኘት ይቻላል። ሌላኛው አጋራችን እናስተዋውቃችሁ ደግሞ በተለይ በውበት ስራ ስልጠና ውስጥ አንቱታን ያተረፈ ነው። ትንሣኤ የፋሽን ዲዛይንና ውበት ማሰልጠኛ ተቋም ይባላል። ባለፈው ለ10ኛ ጊዜ ትንሣኤ ፋሽን ዲዛይንና ውበት ማሰልጠኛ ተቋም ተማሪዎችን ባስመረቀበት ዕለት የተቋሙ ባለቤትና ስራ አስኪያጅ ወይዘሮ መቅደስ የእንኳን ደስ አላችሁና እያንዳንዳችሁ ብለው እያንዳንዳችሁ በተመረቃችሁበት የስራ መስክ እድል እንፈጥራለን ብለው ቃል ገብተው ነበር። በዚህ ሰዓት ብዙዎች የስራ እድሉን አግኝተው አመስግነዋል ድርጅቱን። በትንሣኤ ውበት ማሰልጠኛ ተቋም ተመርቃችሁ ድርጅት መክፈት ካሰባችሁ ደግሞ ትንሣኤ ነጻ የባለሙያና የምክር አገልግሎት እየሰጠ ይገኛል። እናንተም የዚህ እድል ተጠቃሚ ለመሆን ወደ ትንሣኤ ጎራ በሉ። በነገራችን ላይ የቪአይፒ አገልግሎትም በተመቻችሁ ሰዓትና ወቅትም ይሰጣሉ። በልብስ ቅድና ስፌት፣ በሴቶች የወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም ዘመናዊ አበሻ ጥልፍን ግሩም አድርገው በማሰልጠን አንቱታን አትርፈዋል። ቁጥር 1 ሳሪስ የገበያ ማዕከል ከባቡር መሻገሪያው ፊት ለፊት ይገኛሉ። ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ ታገኟቸዋላችሁ። ቁጥር 3 ደግሞ ጀሞ 1 የትራፊክ መብራቱ ከመድረሳችሁ በፊት የታክሲ መጫኛና ማውረጃው ጋር ነዲ ህንፃ ላይ ይገኛሉ። ሁሉም ቦታዎቻችን ለትራፊክ ወይም ለትራንስፖርት ምቹ ናቸውና አሁንም እንደዚህ አይነት ሀሳብ ካላችሁ ትንሣኤ ፋሽን ዲዛይንና የውበት ማሰልጠኛ ተቋም ቀዳሚ ምርጫችሁ ይሆን ተብላችኋል። ለግሩም ቃና 10 አድማጮች 55 ማለት ነው። ቁጥር 1 ገላን ኮንዶሚኒየም ቴምር ፕሮፐርቲ እና ቁጥር 2 ጀሞ 1 የትራፊክ መብራቱ ላይ ዘመናዊ አበሻ ጥልፍን መሰልጠን ከፈለጋችሁ የ2000 ብር 2500 ቅናሽ አድርገን ለ10 ሰልጣኞች ዝግጁ ነን እየጠበቅናችሁ ነውና ኑ ተብላችኋል። በ0910 37 17 22 አሁኑኑ ደውላችሁ ተመዝግባችሁ የእድሉ ተጠቃሚ መሆን ይቻላል። አጋሮቻችን ክብረት ይስጥልን፣ እናመሰግናለን። ጋሽ ማህሙድን እያሰብን ነው እና አንድ ሀሳብ ዛሬም ለሚመለከተው ክፍል ልናቀርብ ነው። ሳምንት እንደምታስታውሱት በሙዚቃ ሰው ኤልያስ መልካ አስታውሰን ነበር። ኤልያስ መልካ የመንገድ ስያሜና እንደዚሁም ሐውልት ይገባዋል ብለን ነበር። ያን ያልንበት መንገድም የራሳችን እይታ ነበር ነው። ኤልያስ ጥሩ አቀናባሪ ስለነበረ ብቻም አይደለም ያን ያልንበት። ትልቁ ነገር እንደምታስታውሱት ስለ ኤልያስ ስናነሳ ለሀገር ባለውለታ ነው በሚል መንገድ ነበር ያነሳ ነው። በኦሮምኛ ስለ አብሮነት፣ ስለ ፍቅር ከነጋሽ አሊ ቢራን ጨምሮ ጥሩ አድርጎ ሰርቷል። ስለ ስደት ኔሽንና ግብፃዊን ዘፋኝ ጨምሮ እሱ የሶማሊያውን ዘፋኛን ጨምሮ በዓለም አቀፍ ደረጃ እንዲሰራ አድርጓል። ስለ ትራፊክ አደጋ ዛሬ ድረስ ዘመን የማይሽረውን አሽከርክር ረጋ ብለህ የሚለውን ነገር እናስታውሳለን። በኤችአይቪ ዙሪያ እንደምናስታውሰው የተለያዩ ስራዎች ተሰርተዋል። የመጀመሪያው ግን ግንባር ቀደም ማለባበስ ይቅር የሚለውን ነበር። እሱን ይዞ እነ ዘሪቱ ያሉበት ከዛም እነ ጆኒ ራጋ ያሉበትን ስራ ሰርተዋል። ስለ ሀገር ጉዳይ
የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በሚቀየርበት ሰዓት ትልቅ ለኢትዮጵያ ትልቅ እድል ነበርና ያም ምክንያት በማድረግ ደግሞ ብዙ ድምጻያንን ሰብስቦ ጥሩ ቀነብር ሰርቶ ነበርና ለሀገር ባለውለታ ስለሆነ መንገድ ይገባዋል የመንገድ ሲያም ይገባዋል ብለን ነበር። ዛሬ ደግሞ ሌላ ድምጻዊ ይዘን መተናል ስለ ጋሽ ማህሙድ። ጋሽ ማህሙድም ተመሳሳይ ነገር ይገባዋል ብለን እናስባለን። በርግጠኝነት መናገር የምንችለው የሰው ልጅ ያልፋል። ነገ ጋሽ ማህሙድ በህይወት ስናጣው መንገድ ብንሰይምለት የሆነ ነገር ብናደርግለት ያን ያህል ትርጉም ላይኖረው ይችላል። በርግጥ ትርጉም አለው። ቢሆንም ግን የሰው ልጅ በህይወት እያለ ሲመሰገን ደግሞ መልካም በመሆኑ ምስጋና ይገባዋል ይቸረዋል ብለን እናስባለን። በርግጥ ከተማ አስተዳደሩ አንዳንድ ነገሮችን እንዳደረገለት አይተናል። ግን ይህም በቂ ስላልሆነ መንገድ ይሰይምለት ብለናል። መንገዱንም ዛሬ ልንጠቁማችሁ ነው። ይህ መንገድ ብለናል። እስቲ ለጋሽ ማህሙድ አህመድ እኛ ያሰብነው ነገር አለ። ከአንድ ሙዚቃ በኋላ መንገዱን ይሄ መንገድ በጋሽ ማህሙድ ስያሜ ቢሆን ጥሩ ነው ብለን ያሰብነው መንገድ አለ። በእናንተ በኩልስ የትኛው መንገድ ቢሆን ይሻላል ብላችሁ ታስባላችሁ? በ0900080585 ላይ እስቲ ቴክስት አድርጉልንና ከኛ ሐሳብ ጋር የሚስማማ ከሆነ ሰየው፣ እኛ ግን ሐሳባችንን እናቀርባለን። ስለ ሰላምም አቀንቅኗልና ለምን እሱን አንገብዝም? ይቻላል ህይወት መልካም

0: ቪዥን የአይን ሕክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ። ቪዥን የአይን ሕክምና ማዕከል በቪዥን የአይን ሕክምና ማዕከል ጤናዬን ለመጠበቅ አይኔን አላሽ እውነት ነው። በቪዥን የአይን ሕክምና ክሊኒክ ውስጥ ለስኳርና ደም ግፊት ህመምተኞች ልዩ ክትትል እናደርጋለን። የህፃናት የአይን ምርመራን ተከናንበታል። በአዋቂዎች የአይን ምርመራ ተመራጭ ሆነናል። ግላኮማ ምርመራና ክትትል፣ መለስተኛ የአይን ቀዶ ሕክምና በቪዥን የአይን ሕክምና ማዕከል ውስጥ እየተሰጠ ነው። ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልገውታል? ወደ ቪዥን የአይን ሕክምና ክሊኒክ ጎራ በሉ። ቪዥን የአይን ሕክምና ማዕከል በ09-0932-3232 ይደውሉ። መገኛችን ቃሊቲ መናኸሪያ ፋሪድ ህንፃ ሁለተኛ ፎቅ፣ ለአይኖ እኛ አለንሎ። ቪዥን የአይን ሕክምና ማዕከል አይኔን አላሽም።
1: Classic Advertising ላለፉት አመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ Classic Advertising። Classic Advertising ዛሬም እንደ ትላንቱ ጥራታቸውን የጠበቁ የዲጂታል ህትመት ስራዎች፣ ሶሻል ሚዲያ ማርኬቲንግና ማማከር፣ ኮርፖሬት ብራንድ፣ ኢንተሪየርና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል። ከፍተኛ ጥራት ባላቸው UV ማሽኖች፣ ሌዘርና CNC ማተሚያዎችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል። ለድርጅቶ የተለያዩ የህትመትና ኢንተሪየር ዲዛይኒንግ ጨምሮ ሌሎች ስራዎችን ማሰራት ሲፈልጉ ይደውሉልን። ክላሲክን በመምረጦ ይደሰታሉ።
2: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል።
1: በስልክ ቁጥር በ0911531400 ወይም በ0911907675 ላይ ይደውሉልን። የእርሶ የመለያ ምልክትን እንደሚወዱት ማኖር የኛ ግብ ነው። ደረጃውን ለጠበቀ ስራ Classic Advertising. Yeah, baby, I'm a classic
0: man. እህቴ ትንሣኤ የፋሽን ዲዛይን እና የውበት ማሰልጠኛን ታውቂዋለሽ?
3: በሚገባ።
0: ኮንፊደንሷ ደስ ይላል፣ ሁሉም ያውቀዋል። እርሶስ? ትንሣኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና በወንዶች የፀጉር ሥራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ሥራ አስቀጥሯል። አሁንም የእርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንፃ ላይ እንገኛለን። ጠዋት፣ ቀን፣ ማታ ሁሌ ስልጠና አለ። ለበለጠ መረጃ 0977022222 ይደገም እንዴ? በ0977022222 አሁኑኑ ይደውሉ። ፈጠን ወደ ትንሣኤ።

ይገርማል። በነገራችን ላይ ክቡራን አድማጮቻችን፣ ዛሬ ለመጀመሪያ ጊዜ አንድ ነገር ልናገር። የህይወት ለምሳሌ እስቲ ከሙዚቃ በኋላም ጠይቅሻለሁ፣ እስከዛው እያሰብሽው በጣም የምትወጁ በህይወትሽ ውስጥ አንደኛ ብለሽ የምትወጁ ሙዚቃ የማታወዳድሪው ምንድን ነው ብትባይ አንድ ነገር ሊመጣ ይችላል ብዬ አስባለሁ። እንግዲህ በአይምሮሽ እያንሰላሰልሽ ጠብቀኝና በኋላ ለአድማጮች ያንቺን ሀሳብ አጋራለሁ። እስቲ አድማጮች በህይወታችሁ ውስጥ የምትወዱት ሙዚቃ አንደኛ የምትሉት የት ነው ብትባሉ ብዙ ሰው ለመምረጥ ይቸገራል አይደል? እኔ ግን ከምንም ከማንም ጋር የማላወዳደረው አሁን ከስር እየሄድ ያለው ሙዚቃ ለምን እንደሆነ አላቅም። በቃ ሌላ ዓለም ውስጥ እገባለሁ፣ ሌላ ስሜት ውስጥ ነኝ። የእውነት የሚያንዘረዝርና ልብን የሚነካ ድንቅ ሙዚቃ ነው። ወደኋላ ብዙ ነገር እንዳስብ ያደርገኛል። አስታውሳለሁ፣ ለምሳሌ ትዝ ከሚለኝ ነገር ውስጥ ድሮ በቪኤችኤስ በሚባለው ፊልም አማርኛ ፊልም ነበር እና የነቀዘች ህይወት ይመስለኛል ካልተሳሳትኩ፣ እንግዲህ ከተሳሳትኩ ይቅርታ፣ አንድ ፊልም ነበር እና ልጁ እግር ኳስ ይጫወታል ለብሔራዊ ቡድን አይነት ነገር ነው እና ብቻ አደጋ ደርሶበት እንዲህ አይነት ነገርና አዲስ አበባ ስቴዲየም ላይም የተሰራ ነው። በቅንብር ነገር ይመስለኛል የተሰራ የኢትዮጵያ ብሔራዊ ቡድን እንዲያሸንፍ ሲያደርግና ያሳለፈውን ውጣ ውረድ የሚያሳይ ፊልም ነበርና አስታውሳለሁ። ቪዲዮ ቤት ገብተን ነበር ያን ያየነው በልጅነታችን። የጋሽ ማህሙድ ይህ ሙዚቃ ነበር ማጀቢያ። ምናልባት እንደው ይህን ፕሮግራም እየሰማችሁ የምታስታውሱ ልትኖሩ ትችላላችሁ። ብቻ ወደኋላ ወደ ብዙ ነገር ድብልቅልቅ ወላለ ነገር ይመልሰናል። ለዚህ ነው ጋሽ ማህሙድን የመንገድ ስያሜ በህይወት እያለ ይገባዋል የምንለው። እስቲ የትኛው መንገድ ቢሆን ብለን ጠይቀናችሁ ነበር። ብዙዎቻችሁ የተለያየ ቦታ ጠቁማችሁናል። እኛ ያሰብነውን ቦታም ያላችሁ አላችሁ፣ እናመሰግናለን። እንደ ግሩም ቃና ፕሮግራም አዘጋጅ ለጋሽ ማህሙድ እንግዲህ ጋሽ ማህሙድን ከምናስታውስበት መንገድ ውስጥ አንዱ ማህሙድ ሙዚቃ ቤት ይባላል ሰፈሩ አካባቢው። እስከ ቅርብ ጊዜ ማህሙድ ሙዚቃ ቤት አሁንም ድረስ ይታወቃል፣ ማህሙድ ሙዚቃ ቤት አካባቢው። ስለዚህ ከማህሙድ ሙዚቃ ቤት ወደ ታች ያለችው መንገድ አጠር ያለች መንገድ ነች። ወደ ኢኒሪኮ ወይም ወደ ሜጋ ወይም ወደ ሰይጣን ቤት የምትወስደው ቦታ ለጋሽ ማህሙድ መታሰቢያ ቢሆን ብለን አሰብን። እንዴት እስቲ አስተያየታችሁን በ0900080885 ላይ አድርሱን። በተለምዶ ማህሙድ ሙዚቃ ቤት ከምንለው ወደ ታች ያለችው ወደ ኤኒሪኮ የምታስወርደው ቁልቁለት ቦታ ለጋሽ ማህሙድ በህይወት እያለ መታሰቢያ ቢበረከትለት ብለን እናስባለን። በነገራችን ላይ ይህን ሀሳብ ረጅም ጊዜ ከራሴም ጋር ሳወራበት ነበር። አጋጣሚ ሆኖ ግን ከአንድ ግጥምና ዜማ ደራሲ ጋር አወራንበትና እሱም ሀሳቡን የበለጠ አዳበረልኝ። እኛም ደግሞ ወደ ሚዲያ ወደሚመለከተው ክፍል አድርሰነዋል። የሙዚቃ ህይወቱ ሀ ብሎ የጀመረው አንድ ክለብ ውስጥ ሳንዱች እንዲያቀርብ በተቀጠረበት ጊዜ ነው። እንደ አጋጣሚ ሆኖ በዚያው ክለብ ውስጥ ጥላሁን ገሰሰ ይዘፍንበት የነበረ ቦታ ነበር። በአንድ አጋጣሚ ሁሉም ድምፃውያን ወደ ድሬዳዋ ሄደው ሙዚቀኞቹ ያለ ድምፃዊ እየተለማመዱ ነበር። የተፈራ ካሳን አልጠላሽም ከቶ የተዘራም ይሄም አልለካና ጥላሁን ዘፈን እየተለማመዱ ነበር። በድምፅ መዝፈን እንደሚፈልግ ጋሽ ማህሙድ ጠየቃቸው። በጣም ቀጭን ነበርኩ ይላል። በጣም ቀጭን ነበርኩ እናም ትችያለሽ ወይ ብለው ጠየቁኝ። እናም እሞክራለሁ አልኩ በማለት ጋሽ ማህሙድ ይናገራል። አልጠላሽም ከቶ የሚለውን ዘፈን በሚዘፍንበት ሰዓት የኮንጎ ዘማቾች በቦታው ነበሩ። እናም አስደነቃቸው። እንደገናም እንዲዘፍን ተጠየቀ። የክለቡ ባለቤት በቦታው የነበረ ሲሆን አድናቆት በተሞላ ድምፅም የአላህ ያለ በጣም ጥሩ መዝፈን ትችላለ እንዳለው ጋሽ ማህሙድ ያስታውሳል። በዚህ አጋጣሚ ከአስተናጋጅነት ወደ ዘፋኝነት ተቀየረ። የቤቱ ባለቤትም ሙሉ ልብስ በጊዜው ገዝቶለታል። ለጋሽ ማህሙድ መንገድና ሐውልት ይገባዋል እንላለን። ከፍ ይበል ሙዚቃው ህይወት

መሰገንን ሐውልትና መንገድ ይገባዋል እያልን ነው። ጋሽ ጥላሁንንም ለመልእክቱ ክብረት ይስጥልን፣ እናመሰግናለን። ለቴክኒኩም ሕይወት አሰፋን ከልብ ከልብ አመሰግናለሁ። ቅዳሜ ዕለት አንድ ፕሮግራም ተገኝቼ ነበር። ወዳጅ ዘመዶች የተመረቁበት ነው። በዚሁ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። ናሽናል አቪዬሽን ኮሌጅ የፊታችን ቅዳሜ በኮንቬንሽን ሴንተር 1102 ተማሪዎችን ባስመረቀበት ዕለት ተገኝቼ ነበርና ናሽናል አቪዬሽን ኮሌጅ እንግዲህ በ13ኛ ዙር በተለያዩ የትምህርትና የሙያ ዘርፎች ያሰለጠናቸውን ተማሪዎች አስመርቋል። ከ400 በላይ የሚሆኑት በአቪዬሽን ዘርፍ የሰለጠኑ ባለሙያዎች ሲሆኑ ተመራቂዎቹ በሁለተኛ ዲግሪ፣ በመጀመሪያ ዲግሪ በሙያና ቴክኒክ እንዲሁም በተለያዩ አቪዬሽን ስልጠና ፕሮግራሞች የተማሩ መሆናቸውን በጊዜው ተነግሯል። ኮሌጁ እንግዲህ በአውሮፕላን ጥገና ቴክኒሽያንነት፣ በበረራ ኦፕሬተር፣ በበረራ አስተናጋጅነት፣ በአደገኛ እቃዎች አስተዳደርና በቡድን ሀብት አስተዳደር የስልጠና ፕሮግራሞችን የሚሰጠውን ተቋሙ ከኢትዮጵያ ሲቪል አቪዬሽን ባለስልጣን እንዲሁም ከዓለም አቀፉ የአየር ትራንስፖርት ማዕበር IATA እና ከኢንስቲትዩት ኦፍ ኮሜርሻል ማኔጅመንት እውቅናን ማግኘት ተመልክቷልና በዚሁ አጋጣሚ ለተመራቂዎች እንኳን ደስ አላችሁ ማለት እንፈልጋለን። ጋሽ ማህሙድን አሁንም እያነሳ ነው የሻረጌቱን ጋብዛ አይሻልም? በእውነተኛ ታሪክ ላይ የተመሰረተ ስራ ነው። እስቲ አንድ ሁለት ደቂቃ እሱን እንስማና ተመልሰን ደግሞ ለስንብት እንገናኛለን።

የሬዲዮ መስመራችሁ ተወዳጁ ብስራት ኤፍ ኤም 101.1 ሜጋ ሄርዝ ላይ ይገኛል። ይህ ፕሮግራም ይሳካ ወደ እናንተ ይደርስ ዘንድ አጋሮች ነበሩ። የአይን ሕክምና ሲያሻችሁ ቪዥን ቀዳሚ ምርጫችሁ ይሁን። አድራሻቸው ቃሊቲ ክፍለ ከተማ ፊት ለፊት በሚገኘው ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በ0909323232 ላይ ደውሉላቸው። በልብስ ቅድና ስፌት፣ በሴቶች ወንዶች ጸጉር ስራ፣ በሜካፕ፣ በጥፍር፣ በስፔሻል ሹሩባ፣ ባይላሽና ሂና እነዚሁም ዘመናዊ አበሻ ጥልፍ መሰልጠን ሲያሻችሁ ደግሞ ትንሣኤ ፋሽን ዲዛይንና ውበት መሰልጠኛ ተቋም አለላችሁ። ለአስር አድማጮች የ2500 ቅናሽ አድርጎ እየጠበቃችሁ ነው። እድሉን ተጠቀሙበት። በ0910 37 17 22 ላይ ደውሉላቸው። የአድቨርታይዚንግ ስራ ሲያሻችሁ ክላሲክ ቀዳሚ ምርጫችሁ ይሁን። በ0911 53 1400 መደወል ብቻ ነው ከእናንተ የሚጠበቀው። አንድ መልእክት አለን። ደብረ ከርቤ ዳግማዊ ጎለጎታ አንድነት ገዳም ከደብረ ብርሃን የ3 ኪሎ ሜትር ርቀት ላይ ይገኛል።

ጥንታዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳማት ውስጥ አንዱ ነውና መርዳት ማገዝ ካሻችሁ በኢትዮጵያ ንግድ ባንክ 10251489 68 በአቢሲኒያ ባንክ 29223387 ላይ ማገዝ መርዳት ትችላላችሁ። ለበለጠ መረጃ ደግሞ በ0947888585 ላይ ደውላችሁ መረጃ ማግኘት ይቻላል። ከዛው ከምንጩ ማለት ነው። ጋሽ ማህሙድን እያሰበን እያስታወስን ነው መሰናበቻችን የሚሆነው። ስንቱን አስታወስኩት ጋብዘና ልኖርበት የሚለው ነው የሚቀረው። ልኖርበት ነው ጋብዛችሁ። ጋሽ ማህሙድ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ሀገር ሲወረር ደንበር ድረስ በመሄድ ብዙ ተጋድሎ አድርጓል እና መንገድ እንደውም ሲያንሰው ነው እና አሁኑኑ መንገድ ተሰይሞለት በህይወት እያለ ደስተኛ ሆኖ ብንሸኘው መልካም ነው ብዬ አስባለሁ። መንገዱም በተለምዶ ማህሙድ ሙዚቃ ቤት ከምንለው እየተባለ ከሚጠራው ወደ ታች ወደ አይኒልኮ ወይም ወደ ሰይጣን ቤት ወይም ወደ ሜጋ ቁልቁሎቷ መንገድ ለጋሽ ማህሙድ መታሰቢያ ብትሆን ደስ ይለናል እንላለን። ሀሳባችን ተሰምቶ ተግባራዊ እንደሚሆን ደግሞ በፍጹም በፍጹም አንጠራጠርም። አሁንም ለጋሽ ማህሙድ ረጅም እድሜና ስኬት እንመኝልሃለን። ቴድሮስ ግሩም ፕሮግራሙን በመምራት አብሬያችሁ ነበርኩ። በቴክኒኩ ህይወት አሰፋ አብራኝ ዘለቀች። እኛም በማስከተል እንግዲህ የእግር ኳስ ተንታኙ መንሱር አብዱል ቀኒ ከዘላለም ሙላቱ ጋር በመሆን እግር ኳሳዊ ትንተናዎችን ወደ እናንተ ያደርስላቸዋል። ከእግር ኳስ ትንተና መልስ ለዳግማዊ ነቃጥበብ ስቱዲዮን ያስረክባሉ። በታሪክ ነገራን ዝናን ያተረፈው ዳግማዊ ነቃጥበብ ከአጋፋሪ ጋር በመሆን ታሪክ ነገራን እያስኮመኮማችሁ ለዲጄ ኪንግስተን ስቱዲዮን ያስረክባሉ። ዲጄ ኪንግስተን ከባልደረቦቹ ጋር ወዝወዝ እያደረጋችሁ ከአዳዲስ ኪነ ጥበባዊ መረጃዎች ጋር ብቻ ምን አለፋችሁ እንዲህ እያለ የተወዳጁ ብስራት ኤፍ ኤም 101.1 ፕሮግራሞች እስከ ሌሊቱ 6 ሰዓት ይቀጥላሉ። ስለ ሀገራችን፣ ስለ ዓለማችን አብዝተን አብዝተን እንጸልይ። ሰላም ለምድራችን። ቴድሮስ ግሩም ነበርኩ። ቻው፣ መልካም ቀን።

0: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ለንገላግሎ ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው በትራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርቲፊኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በነጻቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሽዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
1: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
2: እድግ በልልኝ የኔ ልጅ።
3: አንተ ያጠፍተ ነው ግን
2: አሁን ገባው። በጣም ነው የናፈቀኝ።
1: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
4: አንድ እርምጃ ለህፃናት ተስፋ። የፀሐይ ብርሃን የሰው ልጅ ፈገግታ ይናፈቃቸው በርካታ ህፃናት እንዲሁም እነሱን በመንከባከብ ወጥቶ መግባት ሰርቶ መብላት ለከበዳቸው የሰረብራል ፓልሲ ጉዳተኛ ህፃናት ወላጆች ድምጽ እንድትሆኑ የተዘጋጀ ታላቅ ጥሪ። በሀገር አቀፍ ደረጃ ለሶስተኛ ጊዜ የሚካሄድ ታላቅ የእግር ጉዞ። የጉዞ ቲሸርቶችን በ700 ብር ብቻ በመግዛት ከሰባዊነት ጎን ይቁሙ። እሁድ ጥቅምት 8 2019 ከአድዋ 00 እስከ ኩባ ፓርክ በሚደረገው ታላቅ የሰረብራል ፓልሲ ግንዛቤ ማስ ጨበጫ የእግር ጉዞ ላይ በመሳተፍ የህፃናቱ ተስፋ ይሁኑ። ለበለጠ መረጃ በ0906200020 ላይ ይደውሉ። እዝነት የሰረብራል ፓልሲ ጉዳተኛ ህፃናትና ወላጆች በጎ አድራጎት ድርጅት በኢትዮጵያ።
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
6: ብስራት ስፖርት። ብስራት ስፖርት። ብስራት ኤፍኤም 101.1 ከመንሱር አብዱልቀኒ ጋር በመተባበር
7: ጠናስተልን። ክብራትና ክብራን አድማጮቻችን፣ ይህ የለተማክሰኞ የብስራት ስፖርት ፕሮግራማችን ነው። ተጀምሯል፣ እስከ 5 ድረስ ይቆያል። የፕሮግራሙ ዋና አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
8: አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ።
9: የፕሪሚየር ሊግ ቡድን ላይ ያሉ ክለቦች ማሊያ ምን ይለየዋል? ስሙ ብቻ ነው? አይደለም።
8: ጥራት አለ፣ ቴክኖሎጂ አለ፣ እንዲሁም የፕሮፌሽናል ቡድን መልክ አለ። ዛሬ ዋናው ስፖርትስ ዊር በኢትዮጵያ ፕሪሚየር ሊግ ሰንጠረዥ ላይ ፉክክሩን ካደረጉት 18 ክለቦች ውስጥ 2018 ላይ ዋንጫውን የበላው ሲዳማ ቡና እግር ኳስ ክለብን ጨምሮ ከስድስት ክለቦች ጋር በመስራት ለፕሮፌሽናል እግር ኳስ የሚመጥን በቴክኖሎጂ የረቀቀ ፊም ኤክስፖርት ስታንዳርድ ትጥቅ እያቀረበ ይገኛል። በነገራችን ላይ ይህ የብሩንዲና የላይቤሪያ ብሔራዊ ቡድኖች የለበሱት የጥራት ደረጃ ነው። ስለዚህ እኔ እዚህ ጋር ለኢትዮጵያ ከፍተኛ ሊግና ለፕሮፌሽናል ክለቦች አንድ ምክር አለኝ። የፕሮፌሽናል ትጥቅ ቅንጦት አይደለም። ፕሮፌሽናል ለመሆን ፕሪሚየር ሊግ እስክትደርሱ አትጠብቁ። የፕሮፌሽናልነትን ደረጃ የሚያጎናጽፈውን ትጥቅ በመልበስ ዛሬውኑ ጉዟችሁን ጀምሩ። ለፕሮፌሽናል ኪት ትዕዛዝ አድራሻው ቦሌ ደንበል ሸዋ ዳቦ አጠገብ 0901-83-58-55 ላይ ደውሉ፣ አሊያም 8289 ላይ መደውል ይችላሉ። ብቻ ማሊያስ ዋናው ስራ ብያለሁ። አመሰግናለሁ።
10: አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞውም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977-60-60-60 ላይ ይደውሉ። አያት ዞሮ መግቢያዬ።
11: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ።
8: ኢትዮ ቴሌኮምና ዲኤስቲቪ ጥቅል የአውሮፓ የክለብ እግር ኳስ ተመልሷል። በኢትዮ ቴሌኮምና ዲኤስቲቪ ጥቅል ይታያል። ተጠባቂ የቻምፒየንስ ሊግና የአምስቱን ታላላቅ ሊጎች ጨዋታ ጨምሮ የሚወዱትን ቡድን ጨዋታ በወደዱት ቦታ ያለምንም መቆራረጥ እንዲመለከቱ ኢትዮ ቴሌኮምና ዲኤስቲቪ ጥቅል ቀርቦሎታል። ጨዋታዎቹም በስልኮ አሊያም በስማርት ቲቪዮ መመልከት የሚችሉ ሲሆን በስልኮ ለመመልከት በቴሌብር ሱፐር አፕ የዲኤስቲቪ ስትሪሚንግ ጥቅልን ሲገዙ ወይም ከመደበኛ ብሮድባንድ ጋር ዲኤስቲቪ ሲያስገቡ ለአንድ ዓመት የሜዳ ጥቅልን በነፃ ያገኛሉ። የኢትዮ ቴሌኮምና ዲኤስቲቪ ጥቅልን ይምረጡ። ጨዋታዎችን በጥራት ይመልከቱ።
9: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቪ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ።
12: ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል። የታላቁ ሩጫ በኢትዮጵያ የ2019 የልጆች ሩጫ ምዝገባ ተጀምሯል። ውድድሩ የሚካሄደው ቅዳሜ ህዳር 12 2019 ዓ.ም ሲሆን ተሳታፊዎቹም ከ11 ዓመት በታች የሆኑ ህጻናት ናቸው። ውድድሩ ሁለት መነሻ ይኖረዋል። ከ5 ዓመት በታች ነጭ ቲሸርት ይለብሳሉ። ከ8 ዓመት በታች ሰማያዊ ቲሸርት ይለብሳሉ። እንዲሁም ከ11 ዓመት በታች የሆኑ ቀይ ቲሸርት ይለብሳሉ። ህጻናት ተከፋፍለው የሚሮጡ ሲሆን በዘንድሮ ዓመት 5000 ተሳታፊዎች ይኖራሉ። ውድድሩ በአዲስ አበባ ስታዲየም ጠዋት 2 ሰዓት ከ15 ይጀምራል። ቲሸርቱ 400 ብር ብቻ ነው። በቴሌብር አፕ ልጆችን ያስመዝግቡ። ቲሸርቱን ከዓለም ሲኒማና ላምበረት ኃይሌ ግራንድ አጠገብ ያገኙታል። በየዓመቱ ዩኒሴፍ የታላቁ ሩጫ በኢትዮጵያ ላይ የሩጫ መልእክት ያስተላልፋል። የዘንድሮ ሩጫ መልእክትም ውሃን እንንከባከብ፣ የልጆች ነገን እንጠብቅ የሚል ነው። ሕፃናትን ለተለያዩ ህመሞች፣ ለትምህርት መቋረጥና ለምግብ እጥረት ከሚዳርጉ አደጋዎች ለመጠበቅ የውሃ ዋስትናቸውን ማረጋገጥ የቀዳሚነት ትኩረታችን ሊሆን ይገባል። ምክንያቱም እያንዳንዱ ልጅ በየቀኑና በሁሉም ቦታ ንጹህ ውሃ የማግኘት መብት ስላለው ውሃን እንንከባከብ፣ የልጆች ነገን እንጠብቅ። ዛሬ የተጀመረው የትናንሾቹ ጀግኖች ጉዞ ነገ በዓለም መድረክ ያኮራናል። ፈታ ዘና ያለ የማይረሳ ቅዳሜ ጧት ከልጆቹ ጋር ያሳልፉ ይሎታል። ታላቁ ሩጫ በኢትዮጵያ። ለበለጠ መረጃ 0116635757 ላይ ደውሉ። ታላቁ ሩጫ በኢትዮጵያ።

ዘላለም ሙላቱ ዞላን ከልባ አመሰግናለሁ በእነዚህ አጋሮች ድጋፍ የሚቀርብላችሁ በስራት ስፖርት የማክሰኞ ጥቅም 3 ቀን 2019 መርሃ ግብሩን ይዞ ቀርቧል። ክብራትና ክብራ እንደምናረፈዳችሁ መንሱር አብዱል ቀኒ ነኝ የፕሮግራሙ አዘጋጅ እንዲሁም ከቴክኒሻናችን ህይወት አሰፋ አብራኝ ትገኛለች። እስከ 5 ሰዓት ድረስ እንደተለመደው በእለቱ ጉዳዮች እናረፋፍዳለን ማለት ነው። ዛሬ የዩኤፋ ቻምፒየንስ ሊግ 2026-27 የውድድር ዘመን ሁለተኛው የጨዋታ ምሽት ነው። ሁለት ጨዋታዎች ላይ ትኩረት እናድርግ እንጂ በርከት ያሉ ግጥሚያዎች አሉ። በርከት ያሉ የቻምፒየንስ ሊግ ጨዋታዎች አሉ። አትሌቲኮ ማድሪድ ከማንቸስተር ዩናይትድ ምሽት 4 ሰዓት ላይ፣ በተመሳሳይ ደግሞ እንደዚሁ አርሰናል ከሊል በኤምሬትስ የሚከናወኑ ጨዋታዎች ላይ አተኩረን ርዕሶችን የውይይት ነጥቦች ሊሆኑ ይችላሉ የምንላቸውን ዛሬ ጠዋት በቴሌግራም ቻነላችን ላይ እንዳሳወቅናችሁ በእነርሱ እናረፋፍዳለን ማለት ነው። ሌሎች ግጥሚያዎች አሉ። ባርሰሎና እንዲሁ ወደ ቱርክ ሄዶ ከጋላታሳራይ ጋር ይጫወታል እንዲሁ 4 ሰዓት ላይ። ጁሴፔ ሚያዛ ደግሞ ኢንተርን ከክለብ ብሩገ ጋር ያገናኛል። ባየር ሙኒክ እንግዲህ ወደ ቫይኪንግ አዌይ ጨዋታ አለው እንደዚሁ 4 ሰዓት። ናፖሊም ወደ ቪያሪያል ይመጣል። ሌሎችም ጨዋታዎች አሉ። ሳባህ እና ስላቪያ ፕራግ ላይ እንኳን ብዙም ትኩረት እንደማታደርጉ አምናለሁ። እሱ ጨዋታ ልክ እንደ ሎንስ እና ስፖርቲንግ ሁሉ 1 ሰዓት ከ45 ላይ የሚጀምሩ ይሆናል። ሁለቱ ግጥሚያዎች ላይ ግን ትኩረት እናደርጋለን። እንደ ወትሮ ሁሉ ዩናይትድ አርሰናል የእነርሱን መስመር እንከተላለን እና ሌሎቹ እርስ በርሳቸው ትልቆቹ ካልተገናኙ ማለት ነው። ዛሬ በሁለት ርዕሶች የዛሬውን ፕሮግራም እንሸፍናለን ማለት ነው። አንደኛው ማንቸስተር ዩናይትድ ላይ ያተኩራል። በጣም ከባድ ፈተና ነው ያለበት ዩናይትድ፣ በእውነት በጣም ከባድ። የዛሬ ጨዋታ ብቻ ሳይሆን የቀጣይ ጨዋታዎችም ጭምር። ሰሞኑን ስንነጋገር እንደነበረው ሁሉ ሁለት ተከታታይ አዌ ጨዋታዎች ለዩናይትድ ፈታኞች ናቸው። ዛሬ በቻምፒየንስ ሊግ በሜትሮፖሊታኖ፣ በሳምንቱ መጨረሻ ደግሞ በኤላንድ ሮድ ከሊድስ ጋር የላንክሻየር ደርቢ። በሊድስ ስቴዲየም ዩናይትድ ከመጣ ነገሩ ሌላ ነው። እንኳን ሊድስ ዘንድሮ 26-27ን በአንጻራዊነት በተሻለ ጀምሮ ይቅርና አርሰናል እንኳን ፈትኗል እኮ አይደል? ባለፈው ቅዳሜ ፈትኖታል። እነ ብሩኖ ጊማሬሽ ተቀይረው ገብተው ልዩነት ፈጠሩ እንጂ የመጀመሪያው ግማሽ ላይ ሊድሶች በተሻለ ሲጫወቱ ነበር። አርሰናልን ገድበውት እንደ ልብ እንዳይፈጥር አታኪንግ ሰርድ ላይ ያለውን ተጽዕኖ ቀንሰውበት ጎል ለማስቆጠር መድፈኞቹ ብዙ ተቸግረው ነው በኋላ የሪካርዶ ካላፊዮሪ ያቺ ጎል በሩን የከፈተችው። እና ከዛ በፊት ዛሬ ሜትሮፖሊታኖ ላይ ደግሞ በቻምፒየንስ ሊግ በሳምንቱ አጋማሽ እንዲሁ የካሪክ ቡድን ይጫወታል። አሁን ትልቁ ጥያቄ መሰላችሁ ማንቸስተር ዩናይትድ ተጨማሪ ውድድር መቋቋም ይችላሉ? ባለፈው ሲዝን መጨረሻ አካባቢ ካሪክ ያሳየው እመርታ ዩናይትድን ወደ ተሻለው መንፈስ የመለሰው የኦልትራፎርድን ኮንፊደንስም ከፍ ለማድረግ የቻለው ነገሮችን ሁሉ ያረጋጋው ሬድ ዴቪልስ በአንድ ውድድር ላይ በፕሪሚየር ሊግ ላይ ብቻ አተኩረው ነው። በሳምንት አንድ ጨዋታ ማለት ነው። ይሄ እንደዛ አይደለም። ከአንደኛው ጥሎ ማለፍ ዋንጫ ወጥቷል። ከባዱ ቻምፒየንስ ሊግ አሁን መጥቷል። በሁለት የፕሪሚየር ሊግ የሳምንት መጨረሻዎች መካከል ደግሞ ወደ ሜትሮፖሊታኖ ሄደህስ ትችለዋለህ ወይ? ዩናይትድ ተጨማሪ ውድድር መቋቋም የሚችል በተለይ አካላዊ ዝግጁነት አለው ወይ? ተጋጣሚው ደግሞ አትሌቲኮ ማድሪድ በዚህ በኩል የበቃ ነው፣ የተመሰከረለት ነው። ይህንን እስቲ ጥያቄ ለመመለስ የሚያስችል ትንተና አቀርባለሁ። የፕሮግራማችን ሁለተኛ ክፍል ኦሊቪዬ ዢሩ ወደ ኤሚሬትስ ይመለሳል። ዛሬ በአርሰን ቬንገር ስር ይሄ አጥቂ በአርሰናል በኤሚሬትስ ተወዳጅ ነበረ። ይኸው እንግዲህ 40 ዓመት ሞልቶት እንኳን አሁንም በሊል እየተጫወተ ይገኛል። በሊል ማሊያ ወደ ቀድሞ ቤቱ የሚመለሰውን ይህን ተጫዋችና እንዲሁም ከጨዋታው በፊት መነሳት ያለባቸው ጉዳዮችን በጥቂቱ አነሳለሁ። ፕሮግራሙ መጨረሻ አካባቢ አብራችሁ እንድትቆዩ ከትልቅ አክብሮት ጋር ዛሬ መጋብዛለሁ። በዩቲዩብ በኩል ለምታደምጡ ሰብስክራይብ ያላረጋችሁ እንደሆን ሰብስክራይብ እንድታደርጉ፣ ላይክ ሼር እንድታደርጉልን
እንዲሁ ትጠየቃላችሁ። በብስራት ኤፍኤም 101.1 የሬዲዮ ሞገድ በኩል የኤፍኤም ስርጭት በሚደርስባቸው በአዲስ አበባና በአካባቢው ደግሞ በቀጥታ እየተደመጠ ይገኛል። እኔ መንሱር አብዱልቀኒና ቴክኒሻናችን ህይወት አሰፋ አብረናችሁ እስከ 5 ሰዓት ድረስ እንዘልቃለን። ካሪክ በቋፍ ላይ ወንበሩ ይረጋ ይመስላችኋል? ተተኪው ማን ነው የሚለው ጥያቄ እስካሁን ድረስ ምንም ፍንጭ አልሰጠም። በዚሁ ከቀጠለ ግን ማይክል ካሪክ እንደ ቀድሞ እዚህ ወንበር ላይ እንደተቀመጡት አሰልጣኞች ሁሉ መፈንቀሉ አይቀርም። የወቅቱ እግር ኳስ የኢንዱስትሪ እውነት እርሱ እንደሚለው ግን አሁን እንመለሳለን። ተመልሰን ፋይት እናረጋለን። ዩናይትድ ወደ አሸናፊነቱ ወደ አስተማማኝነቱ ይመለሳል የሚል ዶ ኮንፊደንስን ለመጠበቅ ተስፋን ለመሙላት አላማ ያደረገ ንግግር ሲናገር ነበረ ወይ ያ ይሆን እንደሆነ እሱ እንመለከታለን። ስለዛሬው ጨዋታ ብቻ እናውራ ካልን ግን ይሄን ጥያቄ መጠየቅ ያስፈልጋል። ዩናይትድ ተጨማሪ ውድድር መቋቋም ይችላል ወይ?

ሜትሮፖሊታኑ ለማንቸስተር ዩናይትድ ዛሬ ምን አይነት አቀባበል ያደርግለት ይሆን? እስቲ በኮሜንት ሴክሽኑ ስር ጻፉ። በዚህ ጨዋታ ላይ ከፍ ያለ ግምት የሚያገኘው ማን ነው? አንደርዶጉ ማን ነው? ተገማቹ ማን ነው? ይሄን ጨዋታ ሊያሸንፍ ይችላል ተብሎ የሚጠበቀው ከሰሞነኛ ፐርፎርማንስ አንጻር በላሊጋው ላይ መሪ አይደለም አትሌቲኮ ማድሪድ። ማንቸስተር ዩናይትድ በሰንጠረዡ አጋማሽ ላይ በፕሪሚየር ሊጉ ላይ ይገኛል። ግን ከወቅታዊ የሁለቱ ቡድኖች ብቃት ንጽጽር እንዲሁም ደግሞ ከሁለቱ ቡድኖች የጨዋታ ባህሪ መነሻነት በዚህ ጨዋታ ላይ ዛሬ በሜትሮፖሊታኖ ማን ነው ይበልጥ ያሸንፋል ተብሎ ሊገመት የሚችል? አይ ቲንክ ብዙም ያከራክር አይመስለኝም። ለአትሌቲኮ ማድሪድ ከፍ ያለ ግምት ሊሰጥ ይችላል። ማንቸስተር ዩናይትድ ሜትሮፖሊታኖ ሄዶ ይቅርና ኦልድ ትራፎርድ ራሱ ደጋፊዎች የሚፈልጉት አይነት ቡድን አልሆነም። የኦልድ ትራፎርድ ደጋፊዎችና ቡድናቸው በአንድ ገጽ ላይ አይደሉም ያሉት። ደጋፊው የፈጠነ የጎበዘ መንፈሰ ጠንካራ ልበ ሙሉ ቡድን ይፈልጋል። ቡድኑ ደግሞ ያዘግማል፣ ይፈዛል፣ ይዝላል፣ አይሮጥም፣ አይጥርም። እና ከዚህ እውነታ ጋር ደጋፊዎች ሲፋጠጡ ቶተንሃም የሊጉ ደካማ ቡድን ወደ ሰፈራቸው መጥቶ የተሻለ ቡድን ሆኖ ሲታይ ሳያሸንፉ እንኳን ስፐርሶች በሮበርቶ ዲዘርቢ ዛሬ የተሻለ ነገር አይተናል ደስ ብሎናል ሲሉ የዩናይትድ ደጋፊ በተቃውሞ በማጉረምረም ጨዋታውን ሲያጠናቅቅ ማይክል ካሪክም አይ ማጉረምረሙ ብዙም የሚመች አይደለም ብሎ እውነተኛ ስሜቱን ሲገልጽ እዚያ ኦልድ ትራፎርድ ያለው ነገር በሚፈለገው መስመር ላይ እንዳልሆነ እርግጠኛ መሆን ይቻላል። ይህን ሁሉ ስናይ እና ቡድኑ ተገቢውን ሩጫ አይሮጥም፣ አብዝቶም አይሮጥም። ይሄ ጉዳይ የፍጥነት ጉዳይ አይደለም፣ የታታሪነት ጥያቄ ነው። አይታትርም፣ በቂ ጥረት ስለማድረጉ ጥርጣሬ በስቶበታል። ደጋፊው ደግሞ ይሄ አይደለም አሁንም የዚያ ዘመን ትዝታ እንደ እግር ኳስ ባህል በኦልድ ትራፎርድ ታማኞች አእምሮ ሰርጾ ገብቷል። መለኪያ ያ ነው የማጥቃቱን ጨዋታ አብዝቶ የሚያሳየው። ተመራሁ ብሎ ወደኋላ ማይለው፣ ተሸነፍኩ ብሎ ተስፋ ማይቆርጠው፣ ፎጣ ጥሎ ማያቀው፣ ባለቀ ደቂቃ በሽራፊ ሰከንዶች ሳይቀር ጎል እያስቆጠረ በመጨረሻ ዩናይትድን አሸናፊ የሚያደርገው ያ የጨዋታ ስልት፣ ያ የጨዋታ ባህል፣ ያ አቲቲዩድ ነው ሁሌም መለኪያው። ካሪክ ይህንን ጠንቅቆ ያውቃል፣ ኖሮበታልና በተጫዋችነት። እና ደጋፊው ይህን ይፈልጋል። ቡድኑ አሁንም ያንን አላመጣለት። አሰልጣኞች ይቀያየራሉ፣ ያው ነው። ውሃ ቢወቅጡትም ቦጭ ሆነባቸው ለደጋፊዎች። ተመልከቱ አንድ ዳታ። ከቶተናም ጋር በነበረው ጨዋታ ሁለቱ ቡድኖች የሸፈኑትን ርቀት በንጽጽር ካስቀመጥን በመካከል የ4.66 ኪሎ ሜትር ልዩነት አለ። እያንዳንዱ ተጫዋች በሜዳ ላይ ሸፍኖ የተጫወተውን ርቀት ስንደምረው ማለት ነው። ከዚያ ሁለቱን ስናነጻጽር ቶተናም ወደ 5 ኪሎ ሜትር ገደማ ይበልጣል። ልብ በሉ የመጨረሻዎቹ 12 ደቂቃዎች ላይ ስፐርስ በ10 ተጫዋች ነው የጨረሰው። ያ ማለት እንግዲህ በዚህ ስሌት ውስጥ የአንድ ተጫዋች የሚሸፍነው በ12 ደቂቃ ውስጥ ሊሸፍነው የሚችለው ርቀት ተቀንሷል ማለት ነው። ግን 11-11 ቢሆን እንኳን እንደዚህ አይነት ልዩነት ጥያቄ ማንሳቱ አይቀርም። ያውም በፕሪሚየር ሊግ ቶተናም የበለጠ ሮጧል፣ የበለጠ ታትሯል፣ የበለጠ ኤሪያ ግራውንድ ሸፍኗል። ወደ 4.66 ኪሎ ሜትር ማለት የአንድ ተጫዋች ግማሽ የ90 ደቂቃ ጥረት ማለት ነው። ከታታሪነት ጋር በንጽጽር ስናየው አንድ ተጫዋች ከ8 እስከ 12 ኪሎ ሜትር ይሸፍናል በአንድ ጨዋታ። ከስምንት እስከ 12 ካልን እንግዲህ 4.66 ግማሽ ማለት ነው። የአንድ ተጫዋች ግማሽ ጥረት ማለት ነው።
መሆን የነበረበት በኦልድ ትራፎርድ ስር ከሰደደው የማንቸስተር ዩናይትድ የጨዋታ ባህል እና ባለሜዳ ቡድን ከመሆኑ መነሻነት ተገላቢጦች ነበር የሚጠበቀው። ቶተንሃሞች ይበልጥ ታትረዋል፣ ይበልጥ ላባቸውን ጠፍ አድርገዋል። ይህን ማድረግ የሚገባው ዩናይትድ የቤተ መልካች ነበር ማለት ነው። እና ተጫዋቾች ልፋታቸው በሚፈለገው ደረጃ ላይ አይደለም እየተባለ ነው። አይለፉም እኮ አይደለም፣ በሚፈለገው ደረጃ ላይ አይደለም። ነገር ግን ይህን ጥያቄ ላንሳ፣ ይህ አዲስ ነገር ነው ወይ? ውድ አድማጮች፣ የዩናይትድ ደጋፊዎች በተለይ ይህ አዲስ ነገር ነው ወይ? ይህንን ታሪክ ከዚህ በፊት ሰምታችሁ ታታውቁ? በ2022 ኤሪክ ቴን ሃግ ከብሬንትፈርድ ጋር ተጫውተው 4-0 ከተሸነፉ በኋላ ታስታውሳላችሁ የተፈጠረውን? ብሬንትፈርድ ከዩናይትድ በላይ ታታሪ መሆኑን በተመሳሳይ ሚዛን ቁልጭ ብሎ ስለታየ ተጫዋቾቼ እየሮጡ አይደለም፣ ድካም ሳይኖርባቸው ግን ጥረት ቀንሰዋል በሚል ኤሪክ ቴን ሃግ በማግስቱ የነበራቸው ተጫዋቾች የነበራቸውን የረፍት ቀን ሰርዘው በልምምድ ማዕከል ሲያሮጧቸው አሉም ወይ? እንደ ቅጣትም እንደ መማሪያም እንደ ዝግጅትም የቪክቶር ኦሲሜንን ታሪክ ባለፈው ሳቀርብ በሁለተኛው ቻናላችን ላይ ታገኙታላችሁ። በጣም አስደንጋጭ የህይወት ታሪክ ነው። የእግር ኳስ ተጫዋችነትም የግል ህይወት ታሪክ ነው። በናፖሊ በነበረበት ጊዜ አሰልጣኙ እንዴት ኮስታራ እንደነበሩ እና እኛ አንቀልድ ብለን ሞክረን በኋላ እንዴት እንደቀጡን ብሎ የተናገረውን ነገር ላስታውሳችሁ። እንደው የማልመጥ ምልክት ስናሳያል ስፓሌቲ በማግስቱ ሁሉ ነገር ስራ እንዲቆምና ሁሉም እንዲሮጥ አደረጉ። ቅጣት ነው። ደከመን ብለን ቆምን ስንል ቀጥል ቀጥል ቀጥል ሩጥ። መቀለድ የለም፣ ማልመጥ የለም፣ ወደ ኋላ ማለት የለም። ተቀጣን አለ በቃ። ከልክ በላይ እንድትሮጥ ትደረጋል። አንድም ቅጣት ነው፣ ሁለትም ታታሪነትን ያለውን ዋጋ እንድታቀው ነው። መርሳት የለብን። ማስታወሻ ያስፈልጋል። የሚያስታውሰህ ያስፈልጋል። በውድድር መካከል ላይ ነው ጥረትህ ሁሉ ጊዜም መለኪያው 100% መሆን አለበት። ከዚያ ትንሽ ጌጁ ከወረደ በዚህ ዘመን ነው እንዲህ አይነት ሜትሪክስ አሉ። በእያንዳንዱ የረገጥካት ሳር ሁሉ ሳትቀር ልትቆጠር ትችላለች። ስንት እርምጃ እንደተራመድክ እየተነገረ ምን ነው ትባላል። ስምህ እየተጠቀሰ ትወቀሳል። አታመልጥም። እና ኦፕታ ብቻ አይደሉም፣ ሌሎች አናሊቲክስ የስታቲስቲክስ ኩባንያዎች አሉ። እያንዳንዷን እርምጃህን፣ ሶምሶማህን፣ ስፕሪንትህን፣ ፍጥነትህን ሁሉ ነው የሚለኩ። እንደ ማንቸስተር ዩናይትድ ያለ ዓለም አቀፍ ደግሞ ትልቅ የደጋፊ መሰረት ያለው ክለብ የበለጠ ስክሩቲናይዝ ይደረጋል። እና ኤሪክ ቴን ሃግ እሳቸውንም ያሳማ ስለነበረ 4-0 መሸነፋቸው ሲመረመር እንደው በጥልቀት ሌሎች ታክቲካዊ ትንተናዎች ውስጥ ውስብስብ የሆኑ ጉዳዮች ውስጥ ሳንገባ እንኳን ተጫዋቾች የሸፈኑት ርቀት ከብሬንትፈርዶች በጣም በጣም ያነሰ ነበር። ስለዚህ በማግስቱ እረፍት የለም ብለው አሮጧቸው ቀላል አላሮጧቸውም። እና ይህንን ታሪክ ሰምታችሁ አታውቁ? ያኔም የነበረው ነው ይውላችሁ፣ አሁንም በማይክል ካሪክ ስር እየተደገመ ያለው the same old story እንላለን ሁሌ። ዩናይትድን በተከታታይ አመታት የሆነ ሰዓት ላይ ተስፋ እናይበታለን፣ ደግሞ እንደገና ይወርዳል። የሆነ ሰዓት ይግላል፣ ከዛ ደግሞ ይቀዘቅዛል። አሰልጣኞች ይቀያየራሉ፣ ነገሮች አይቀያየሩ። ጊዜ አሰልጣኞች ይመጣሉ፣ ነገሮች መሻሻል ያሳያሉ። ቋሚ ኮንትራት የፈረሙ አሰልጣኞች ሲመጡ ደግሞ ነገሮች እንደዚሁ ይበላሻሉ። እና ሲበላሹ ደግሞ ቡድኑ ይታማል፣ በዚሁ ብዙ አይሮጥም፣ ይልፈሰፈሳል። በውድድር ዘመን መጀመሪያ ላይ ነው እኮ ያለ ነው። አሁን ሲጀምርም ፊዚካሊ ተልፈስፍሶ ነው የጀመረው ከተጋጣሚዎቹ አንፃር፣ አሁንም በዚያው ቀጥሏል። ይሄ ነገር እየተነገረም ነው ምላችሁ። የአደባባይ ሚስጥር ሆኖ እንኳን ማይክል ካሪክ ሊያሻሽለው አልቻለም።
አንድ ፎትሞ የሚባል የአናሊቲክስ ኩባንያ አለ። የሚያወጣቸው ዳታዎች ከነ ኦፕታ ለየት ይላል። እና አሁን ቀጥሎ መነግራችሁ አራት ሜትሪክስ አራት መመዘኛዎችን ከፕሪሚየር ሊግ ተወዳዳሪዎች ጋር ሲነጻጸር ያለውን ስናይ ዩናይትድ የዩናይትድ ነገር ጥንቅላት ሚያሲዝ ነው። ተመልከቱ በጨዋታ አማካይ ከዚህ በፊትም ሲዝኑ መጀመሪያ አካባቢ ይሄው ኩባንያ ተመሳሳይ ነገር አውጥቶ ነበር። አሁንም ያው ነው አልተለወጠም የሚለውን ለማረጋጋት ነው። በጨዋታ በአማካይ ማንቸስተር ዩናይትድ የሚሸፍነው ርቀት እንደ ቡድን 111.8 ኪሎ ሜትር ነው። የታታሪነት መለኪያ ተደርጎ ይወሰዳል። አንድ መለኪያ ተደርጎ ይወሰዳል። ይሄ ዲስታንስ ካቨርድ የሚለው ነገር ተጫዋቾች ምን ያህል ተሯሩጠዋል የሚለውን ጥያቄ ይመልስልን ስለሆነ እና በጨዋታ በአማካይ 111.8 ኪሎ ሜትር ይሄ በፕሪሚየር ሊግ 20 ክለቦች ተርታ ሲቀመጥ ዩናይትድን 16ኛ ደረጃ ላይ ያኖረዋል። 16ኛ ከዚያ ደግሞ ስፕሪንት የሚባለው ነገር አለ። የማፈትለክ ሩጫ ምን ነው ግን በእነዚህ ኩባንያዎች መመዘኛ ስፕሪንት የሚባለው አንድ ተጫዋች ከ25 ኪሎ ሜትር በሰዓት በላይ እየሮጠ የሚሸፍነው ርቀት ወይም ደግሞ ምን ያህል ሮጠ የሚለውን በዚሁ ረገድ ነው የሚታየው። ከ25 ኪሎ ሜትር ፐር አወር በላይ ማለት ነው። እና የዩናይትድ ተጫዋቾች በዚህ 96.8 ስፕሪንቶችን ነው የሚያስመዘግቡት። ከ25 ኪሎ ሜትር በሰዓት በላይ የሆኑ ይሄን ያህል ስፕሪንቶችን ነው። ይሄ በፕሪሚየር ሊግ ደረጃ ብዙ እንዳይመስላችሁ በነጽጽር ስታዩት ዩናይትድን 17ኛ ደረጃ ላይ ያስቀምጠዋል። ሶስት ቡድኖችን ነው የሚበልጠው ማለት ነው። 18 19 20 ላይ ያሉ ብቻ። እና ደግሞ በስፕሪንት በዚህ በ25 ኪሎ ሜትር በሰዓት ፍጥነት ተጫዋቾች የሚሸፍኑትን ርቀት ደግሞ እንደዚሁ ይሄው ፎት ሞብ ያሰላል። በዚህ በተቀስኩት ፍጥነት በሚሸፍነው ርቀት ማንቸስተር ዩናይትድ 17ኛ ደረጃ እንዲሁ ተቀምጧል። ከዚያ ደግሞ ይው ስፕሪንትና ሃይ ስፒድ ራን የሚለውን ሁለት ቦታ ይከፍላሉ እነዚህ የአናሊቲክስ ኩባንያዎች። ይሄ ሃይ ስፒድ ራን የምንለው ደግሞ የተጫዋቹ ፍጥነት ከ19.8 ኪሎ ሜትር በሰዓት እስከ 25 ኪሎ ሜትር በሰዓት ድረስ ባለው መካከል ያለው ፈጣን ሩጫ ነው። እንግዲህ ስፕሪንት ከምንለው ዝግ ይላል ማለት ነው። ቢሆንም ግን ፈጣን ሩጫ ነው። በሃይ ስፒድ ራን ደግሞ ካየነው ይሄማ አስደንጋጭ ነው። ዳርማጆች ማንቸስተር ዩናይትድ 20ኛ ደረጃ ላይ ተቀምጧል። ከሊጉ በሃይ ስፒድ ራን ዝቅተኛው ቡድን የመጨረሻው። ልክ እንደ ነጥብ ሰንጠረዥ ቢሰጠው እንግዲህ ወለል ላይ ይቀመጣል ማለት ነው። ይሄንን በደንብ ላብራራው። ደረጃው ይነግረናል። ሳንመረምር የተቀመጠበት ዝቅተኛ ደረጃ በእነዚህ መመዘኛዎች ይነግረናል። ማነሳው ነገር ሁሉ ፊዚካል ጉዳይ ነው። አካላዊ ጉዳይ ላይ ያተኮረ ፍጥነትን ታታሪነትን የሚገልጽ ፍጥነቱ ለቦታ ተከፍሎ ግን ስፕሪንት የምንለው ከ25.1 ኪሎ ሜትር በሰዓት በላይ የሆነው ፍጥነት በእግር ኳስ ጨዋታ ላይ ለምንድን ነው ብዙ ጊዜ የሚያገለግል? የት ጋር ነው የሚታየው ያላችሁ እንደሆነ ከፍተኛ የተጫዋቾች ቬሎሲቲ ነው። ይሄ ፈጥኖ ለመከላከል፣ ፈጥኖ ኳስ ለማስጣል፣ ፈጥኖ አደጋን ለመከላከል ወይም ደግሞ ጥሩ የጎል እድሎች ተፈጠሩ ሲባል ከተጋጣሚ ተከላካይ በላይ ፈጥኖ ኳሱን እድሉን ለመጠቀም የሚደረግ ሩጫ አለ። በጨዋታ እንቅስቃሴ መካከል ላይ በመከላከል ሂደት ላይ በማጥቃት ሂደት ላይም በተለያዩ ሁኔታዎች አንድ እግር ኳስ ተጫዋች ከ25 ኪሎ ሜትር ፐር አወር በላይ ሊሮጥ ይችላል። ስፕሪንት ሊያደርግ ይችላል። አማርኛው እንደወረደ የማፈትለክ ሩጫ ካልን ከሃይ ስፒድ ራን ጋር ሊመሳሰልብን ይችላል። ይሄም ፍጥነት ነው፣ ይሄኛውም ፈጣን ሩጫ ነው። ምንድነው ልዩነቱ ያላችሁ እንደሆነ ቀደም ሲል አብራርቻለሁ። ምንድነው የፍጥነቱ መጠን ነው እዚህ ጋር ልዩነት ያለው። እና በማንቸስተር ዩናይትድ ታዲያ በስፕሪንት እና በሃይ ስፒድ ራን ያለ ዝቅተኛ አቅም ዩናይትድን ፊዚካሊ ኋላ ቀር አደረገው ከሌሎች ተጋጣሚዎች አንፃር።
አሁን ማይክል ካሪክ እንዴት ነው የሚጫወተው? የዘንድሮ ማን ዩናይትድ ከአምናው መጨረሻ አካባቢ ከነበረው ማን ዩናይትድ ጋር ታክቲካሊ ስትመለከቱት በመነሻ አንድ አብይ ልዩነት አላቸው። ይሄኛው ብዙ ጊዜ እንደምናየው 4-2-4 ነው የሚጫወተው። ወረቀት ላይ ስታዩት በፕሪሚየር ሊግ ቲቪ ከጨዋታ በፊት በሚኖረው ታክቲካል ላይን አፕ ላይ 4-2-3-1 ተጽፎ እናየዋለን። ግን በእንቅስቃሴ ስትመለከቱ አማካይ የተጫዋቾችን ኳስ የነኩበትን ወይም የሚሸፍኑትን ቦታ ስታዩ ወደ 4-2-4 የተጠጋ ነው። በተለይ ማቲያስ ኩኛ ኦር ብራያን ኤምቡሞ ፊት አጥቂ ከተደረጉ ያው 9 ቁጥሮች አይደሉም፣ ፎልስ ናይኖች ናቸው። ወደዚህ ወደ መሃል ሜዳ ሳብ ብለው ነው የሚጫወቱት። ያኔ ደግሞ ብሩኖ ያንን የፊተኛውን የ9 ቁጥሩን ጉድለት ለመሙላት ወደፊት ጠጋ ይላል። ያ ማለት እነዚህ ሁለት ተጫዋቾች በጣም ተጠጋግተው አጠገብ ለአጠገብ ስለሚጫወቱ ሲስተሙን በአጠቃላይ 4-2-4 ያደርገዋል። ብሩኖ እንደ 10 ቁጥር ብቻ ቢጫወት ኖሮ ወደኋላም እየተመለሰ ብዙ ኳስ እንደቀድሞ ቢነካ ወደፊትም ደግሞ ማጥቃቱን ያገዘ ከፊት ቢገኝ ይሄ የ10 ቁጥሮች ሚና ነው። ግራ ቀኝ ፊት ኋላ ይላል አይደል? እና እንደነዚህ አይነት ትሬኳርቲስታዎች የሚሸፍኑት አይነት ርቀት አይደለም፣ ማማን ነው ስፔስ አይደለም እየሸፈነ ያለው አሁን ብሩኖ። ያ ማለት ላይ ሆኖ ቆሞ ይጠብቃል ማለት እንዳልሆነ ግልጽ ነው። ግን በአመዛኙ አቨሬጅ ዲስታንስ አቨሬጅ ምንድነው ፖዚሽኒንጉን ስታዩት የካሪክ ዩናይትድ የሚጫወተው በ4-2-4 ነገር ግን በሚድ ብሎክ ነው የሚጫወተው። ተከላካዩን በጥልቀት ወደ ኋላ ማይስብም፣ ተከላካዩን አግሬሲቭሊ ወደ ላይ ማያወጣ መሐከል ላይ ነው ያለው። የተከላካይ መስመሩን መነሻ አድርገን የቡድኑን የጨዋታ ቦታ ወይም ደግሞ የበለጠ የትኛውን ዘዴ ነው የሚከተለው የሚለውን ካየን ማለት ነው። በጥልቀት መከላከል ሎ ብሎክ ምንለው አለ፣ መካከለኛው አለ ሚድ ብሎክ፣ ሃይ ብሎክ ምንለው በሃይ ላይን ደግሞ ወደ ላይ ተጠግተው የሚጫወቱ ደግሞ አለ። ነው ወደ ላይ እንደ ቡድን ገፍቶ አይጫወትም፣ ወደ ኋላም በጥልቀትም ተሰብስቦም አይከላከልም፣ በመሃከል ላይ ነው ያለው። እና በሚድ ብሎክ ኮንሰርቫቲቭ የሆነ የፕሬሲንግ ፕላን ነው ያለው። አሁን እዚህ ጋር ነው የዘንድሮ ዩናይትድ

Mikel Arteta tlant. አሰልጣኙ የቡካዮ ሳካን አስተሳሰብ በመቀየር በየጨዋታው በርካታ ጎሎችን የሚያስቆጥር ምርጥ ተጫዋች ለማድረግ ከፍተኛ ትኩረት እያደረገ እንደሆነ ነው መረዳት የምትችሉት። እና ሳካ በሲዝኑ ያስቆጠራቸው ጎሎች ብዛት እንጂ በየጨዋታው በአማካይ ያስቆጠረው በሚል አይደለም ሚኬል አርቴታ ሊለካው የሚፈልገው። በቃ ጎል ስለማስቆጠር እንዲያስብ በማበረታታት በየጨዋታው ላይ ወደ መሃል እየተጠጋ ወደ መሃለኛው ኮሪደር ማለት ነው የጎል እድል በሚገኝባቸው ቦታዎች ላይ እንዲገኝ ሚኬል አርቴታ ይፈልጋል። ይሄ ጨዋታ ዘይቤና የመሃለኛው ኮሪደር እንዲጠቀም የማበረታታት ነገር ተከላካዮቹን በቀላሉ እንዲያልፍና ተጋጣሚዎች እሱን ለመከላከል እንዲቸገሩ ለማድረግ የታሰበ እንደሆነ ጥያቄ የለው። የበለጠ አንፕሪዲክታብል እንዲሆን ባለፉት አመታት የሳካን አጫውት ማያውቅ የለም። ቤቱ ጋር ኳስ እንደሚነካ ከዛ በኋላ ወዴት በአብዛኛው ተጽዕኖ የሚፈጥርበትን የሜዳ ክፍል በደንብ እናቃለን። የሜዳውን ክፍል ማወቅ ብቻ ሳይሆን ኳስ ያገኝ እንዴት አድርጎ ሊጠቀም እንደሚችል ለአመታት በተደጋጋሚ ስላየን የምንገምታቸው ነገሮች አሉ። አሁን ያንን ተመልካች እንደዚህ የሚገምት ከሆነ ተጋጣሚ ደግሞ ያንን ለማበላሸት አጸፋዊ ስልት ይዞ ነው የሚመጣው። እና ተጫዋቾች በነበሩበት መቀጠል የለባቸው። እንደው ፖዚሽናል ሚናቸው ወረቀት ላይ አንድ አይነት ቢሆን እንኳን ታክቲካዊ ሚናቸው ግን መቀየር አለበት። አቀራረቡ ለወጥ ማለት አለበት። ሳካ ጎል አስቆጣሪ መሆኑ በአመታት ታይቷል። ይሄን ጎል የማስቆጠር ብቃቱን ደግሞ ወደ መሃለኛው ኮሪደር ወደ ግቡ ፊት ለፊት ማለት ነው ወደ መሃል በማስጠጋት ይሄን ነፃነት በመስጠት ደግሞ የበለጠ እንዲያጎለብተው አርቴታ እያበረታታው ነው። ይሁንና አሁን ውጤት እያገኘ ግን አይደለም። ከዚህ አንፃር ግን አጥቂዎች ይው 1 2 3 4 እንደዚህ አይነት ለውጥ እድል ሰጣቸው ካልተሳካላቸው እና አሰልጣኙ ግን ሊሆን ይችላል ብሎ የሚያስብባቸው መነሻ ነጥቦች ካሉት በተደጋጋሚ ያንኑ እንዲቀጥሉ ነው የሚበረታቱት። የሆነ ሰዓት ላይ ያገኙታል መስመሩ። በቃ ቴሪ ሄንሪ ነው በአርሰናል እኮ የልጥሩ ምሳሌ። ቆየት ብላችሁ አርሰናልን ያያችሁ ይህን ትረዳላችሁ። ሲመጣ የነበረው ቴሪ ሄንሪ እና በኋላ ያለው ቴሪ ሄንሪ አንድ አይደለም። ሲመጣ ያለው እኮ ብዙ እየሳተ እኮ ነው ወደ ጎል አስቆጣሪነቱ የመጣው። ብዙ እየሳተ ቬንገር እየታገሱት አይዞ እያሉት ፋይን ቲዩን እያረጉት ስህተቱን እንዲያርም እያበረታቱት በስልጠና እያገዙት እንዲህ አርግ ያንን አርግ ይሄንን ተው ይሄንን አርግ እየተባለ ኳስን ወደ ተመልካች ሁሉ እየመታ በሃይበሪ በኋላ ተገራ። አንድ ጊዜ ሀዲዱ ላይ ወጣ አለቀ። ከዛ በኋላ አለቀቀም። የአርሰናል ታሪካዊ ጎል አስቆጣሪ ሆኖ ቀረ። ግን እንደዚህ ያሉ ታሪኮች በቴሪ ሄንሪ እና በአርሰናል ብቻ አይደለም ያሉት። ጎል አስቆጣሪነት ስልት ብቻ ሳይሆን ጎል የማስቆጠር ኮንፊደንስንም ይጠይቃል። ኮንፊደንሱን የምታሳድገው እያስቆጠርክ በሄድክ ቁጥር ይመጣልሃል። በቃ ያ ደመ ነፍስ አንድ ጊዜ ካገኘኸው አለቀ። አሁን ሚኬል አርቴታ የሚመስለው ይሄን እየፈለገ ነው ያለ የሚመስለው። እና ይሄንን ውሳኔውን በደንብ ሲከላከለው ሲያብራራው ነበር በትላንት ጋዜጣዊ መግለጫ ላይ። እንግዲህ ፒየሮ ሂንካፔ እና ማርቲን ዙቢሜንዲ ጉዳት እንደገጠማቸው ከዚህ ጨዋታ በፊት ሲነገር ነበር። ሚኬል አርቴታም ከጨዋታው በፊት የመጨረሻ አሴስመንት እንደሚያስፈልጋቸው ተናግሯል። ያው ዊሊያም ሳሊባ ወደ ሜዳ ለመመለስ እየተቃረበ ቢሆንም ገና ነው ብሏል። የሂንካፔ እና የዙቢሜንዲ የሁለቱም የቁርጭምጭሚት ጉዳት ነው እንደተባለው በአሰልጣኙ። ከሊድስ ዩናይትድ ጋር በነበረው ጨዋታ አርሰናል 2-1 ያሸነፈበት የመጨረሻ አጨራረስ ለአርሰናል እንደ ቡድን ያለውን ኮንፊደንስ የበለጠ የሚያሳድግ ይመስላል። ተቸግሮ ጀምሮ ግን ደግሞ በውጤት ጨርሷል። መፍትሄ አበጅቶለታል። እጅ አልሰጠም። ተፈትኖም አልፏልና አሁን በቻምፒየንስ ሊግ ላይ ደግሞ ያው በእያንዳንዱ ተጋጣሚ ይህንን እንዲህ አይነት ነገር ካገ

0: ያጣመው ተመሳሳዩን ማድረግ ይጣበቀበታል። እንግዲህ ልዩነት ፈጣሪ የሚባሉ ተጫዋቾች በርከት ያሉ ናቸው በስብስብ ውስጥ። ይሄን ካፒየንና ዙቢሜንዲ ጉዳት መቼ የጉዳት ጥሩ ነገር የለው፣ ግን ደግሞ እነሱ ቢጎዱም እንደው ሮቴት ለማድረግ ካልሆነ በስተቀር ቡድኑ የሚጎዳ አይመስለኝም። ከናካት ካላፊዮሪ ያለ በሂንካፔ በዙቢሜንዲ ቦታ ላይ ጎል አስቆጣሪው ብሩኖ ጊማሬሽን መጀመር ይችላል። ሌዊስ ማይልስ ሌዊስ ኬሊ ማል ግን ያው የስብስብ ጥልቀት ሁልጊዜ ተጫዋቾች ፊት ቢሆኑ ይመረጣል አይደል? ያውም ጨዋታ እየተደራረበ በሚመጣበት በዚህ ሰዓት ላይ የተጫዋች ጉዳት ሁለትም ሶስትም ጨዋታ ከሜዳ የሚያርቅ ቢሆን እንኳን የሚመረጥ አይደለም። እና ደግሞ ከዚህ በኋላ ጨዋታዎች እየበዙ ሲሄዱ ጫናው እየበረከተ ሲመጣ እንዲህ አይነት ጉዳቶች የመብዛታቸው እድል ሰፊ ነው እና በእያንዳንዱ ጨዋታ ላይ የተጫዋቾችን ጉዳት መከታተል አርሰናል ላለበት አሁን ትልቅ ዋንጫዎችን ለማሸነፍ ያለው ከባድ ዓላማ ሁለቱንም ፕሪሚየር ሊጉንም ቻምፒየንስ ሊጉን ለማሸነፍ ካለው ዓላማ አንጻር ክትትል የሚፈልግ ነው እና ሮቴት መደረግ አለባቸው። በየሁለት በየሶስት ቀኑ እየተጫወተ አይሆን። አሁን የዴክላን ራይስ ጉዳይ አሁን የዊኬንዱ ጋዜጦችን ብታዩ አንዳንድ ቦታዎች ላይ ዝርዝር ማብራሪያዎች የተጻፉባቸው ጉዳዮች አሉና እየደከመ ነው። አሁን እየተጫወተ ባለው አይደለም የሚደክመው፣ የተንከባለለ ድካም እንዳለበት፣ የተንከባለለ ጫና እንዳለበት። አሁን ድካም እረፍት ብቻ ሊያስፈልገው ይችላል። እረፍት ብቻ አይደለም፣ ያው ከኢንተርናሽናል ብሬኩ ዴክላን ራይስን ከብሔራዊ ቡድን ውጭ ያደረገው ታስታውሳላችሁ አይደለ? ሎድ ማኔጅመንት ነው። እረፍት ብቻ አይደለም፣ ሎድ ማኔጅመንት እና አሁንም በሊድስ ጨዋታ ላይ የታዩ ነገሮች አሉ እና ጥንቃቄ ይፈልጋል። እና ጥንቃቄ የሚፈልግ ከሆነ በሱ ቦታ ላይ የሚጫወቱ ተጫዋቾች ታዲያ ሁልጊዜም ፊት መሆን ይኖርባቸዋል። አማካይ ዛሬ 4 ሰዓት ላይ ነው አርሰናል ከሊል።
1: ውድ አድማጮቻችን፣ የዛሬው ብስራት ስፖርት ተጠናቋል። አብረናቸው የቆየነው የፕሮግራሙ ዋና አዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራሙ መሪ ዘላለም ሙላቱ፣ ነገ በተለመደው ሰዓታችን ረፋድ 3:30 ላይ በሌሎች ርዕሰ ጉዳዮች እንገናኛለን። መልካም ቀን። ቻው።
2: ክፍላክ ቁጥር ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥር ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
3: በዚህ ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
4: እሱ ብቻ መስሎሽ ጠዋት ብሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
5: እኔማ ከምንም በላይ ለቤተሰብ የጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
6: አሁን ጭንቀቱ ቀርቷል። የኔ የበለጸገ የበቆሎ ዱቄት በቪታሚኖች እና በሚራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ የበቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበረከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
7: ሁሉም ምርጥ ቁርስ በእኔ ጀምራል።
8: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
9: እድግ በልልኝ የኔ ልጅ።
10: አንተ የት ጠፍተህ ነው ግን?
9: አሁን ገባሁ፣ በጣም ነው የናፈቅኝ።
8: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
11: አዲስ 1879

0: ስለ ታሪካችን ያወራል፣ ስለ እኛነታችን ይናገራል፣ ስለ ባህላችን ባህላዊ ወግ ያቀርባል። አዲስ 1879 በአዲስ 1879 ሚዲያና ኮሙኒኬሽን ተዘጋጅቶ በተወዳጁ ብስራት ነጋሪት ወግ 101 ላይ የሚቀርብ የንፋሰ ድምጽ ዝግጅት ነው። አዲስ 1879
1: ይህ የአዲስ 1879 ሙሽት ነው። የአዲስ ዘመን ጋዜጠኛ የነበረው ጳውሎስ ኞኞ አንድ መረጃ ደረሰው። መረጃው እንደደረሰው ፎቶ ማንሻውን ይዞ ወደ ጋንዲ ሆስፒታል ሲበር ሄደ። ጳውሎስ ኞኞ ጋንዲ ሆስፒታል በር ላይ እንደደረሰ የሰማው ወሬ እውነት መሆኑን አረጋገጠ። አንዲት ሴት ምጥ ይዟት ጋንዲ ሆስፒታል ትሄዳለች። የነበራት 30 ብር ብቻ ነው። የተጠየቀችው ደግሞ 100 ብር ነበር። ሆስፒታሉ ሊቀበላት ስላልፈቀደ ድንገት ምጧ መጣና በሩ ላይ ወለደች። እዚህ ላይ ነበር ጳውሎስ የደረሰው። ጳውሎስ ኞኞ ይህንን ያየውን ነገር በፎቶግራፍ አስደግፎ በአዲስ ዘመን ጋዜጣ ላይ ብር የበለጠበት ጋንዲ የሰው ልጅ ላይ ቀለደ ብሎ ዜና ሠራ። ዜናው እንደወጣ በርካቶች አዘኑ። ጳውሎስን ለሠራው ሥራ አደነቁት። የጳውሎስ ዜና ግን ከሕዝብ አድናቆትን አገኘ እንጂ ከመንግሥት በኩል ከፍተኛ ወቀሳ ደረሰበት። እንዴት ይህንን ዜና ትሰራለህ ተብሎ ወቀሳ ተሰነዘረበት። ጳውሎስ ኞኞ ግን ታዲያ ምን ልሥራ፣ ምን እንድሠራ ነው የተፈለገው ብሎ ኃላፊዎቹን ሞገታቸው። ኃላፊዎቹ ተበሳጩ። እንዴት ትመልስልናለህ ብለው አፋጠጡት። እንደውም የጋንዲ ሆስፒታል ሠራተኞች ጳውሎስን ቆይ እናገኘሃለን፣ አንለቅህም፣ እንዲህ እንዳሳጣህን አንተንም መንገድ ላይ እናሰጥሃለን ብለው ፎከሩበት። ጳውሎስ ኞኞ ግራ ገባው። ታዲያ ምኑን ልሠራው ነው ጋዜጠኛ የሆንኩት ብሎ ከራሱ ጋር ተሟገተ። ጳውሎስ ኞኞ በዚህ በሠራው ዜና የደረሰበት ወቀሳ ብዙ ነበረ። በማግስቱ ጳውሎስ ኞኞ ወደ ሥራ ሲገባ አንድ ደብዳቤ ደረሰው። ደብዳቤውን

ይሄ ድምጽ በሚሊዮኖች ልብ ውስጥ አለ። ይሄ ድምጽ የገናና ክለቦች ፍልሚያን ያውጃል። ያለም ምርጥ እግር ኳስ ውድድር ፍክክርን ይሰብካል። ከዚህ ድምጽ ጀርባ የዓለማችን ውድ እግር ኳስ ተጫዋቾች አሉ። የተመልካች ትኩረት በገቢ በስርጭት ቀዳሚ ከሆነው የዋንጫ ሽሚያ ጀርባ ሲራኮቱ ምስል ይሰጣል። አሁን በአራቱ ማዕዘናት የሚታወቅ የእግር ኳስ አዋጅ ድምጽ ሆኗል። ከ25 ዓመታት በላይ የስታዲየሞች የቴሌቪዥን ስርጭቶች ድምቀት ነው። ትሪቡን ቻምፒየንስ ሊግ የተሰኘውንና የአውሮፓ ቻምፒየንስ ሊግ ውበት ሆኖ የዘለቀውን የኦፔራ ሙዚቃ በትዝታ ፕሮግራሙ ይቃኘዋል።

እርግጥ ዜማው ወጥ አይደለም፣ ኦሪጂናል አይደለም፣ ወይም ለአውሮፓ ቻምፒየንስ ሊግ ብቻ ተብሎ የተፈጠረ አይደለም። ከ300 ዓመታት በፊት ለእንግሊዙ ንጉሥ ጆርጅ ሁለተኛ የንግሥ ሥነ ሥርዓት ዞዳክ ደ ፕሪስት በሚል ርዕስ ሃንደል የሚባል የሙዚቃ ሊግ ካቀናበረው ዜማ መነሻውን የወሰደ ነው። በእርግጥ ከወጣበት ጊዜም ጀምሮ በቢልቦርድ ወይም በሌሎች የሙዚቃ ሰንጠረዦች ላይ ስሙ አልተቀመጠም። ምክንያት ለግዢ ቀርቶ ለመጠቀም የተፈቀደ ስላልነበረ። ነገር ግን የቻምፒየንስ ሊግ ዜማ ከ1992 እንደ አውሮፓውያን አቆጣጠር እንደገና ለእግር ኳስ ተብሎ ከተፈጠረበት ጊዜ ጀምሮ ማለት ነው የቴሌቪዥን የቻምፒየንስ ሊግ ስርጭት መግቢያና መውጫ ነው። ስታዲየም ውስጥ ከየትኛውም የቻምፒየንስ ሊግ ጨዋታ መክፈቻ ላይ ይለቀቃል። እናም እግር ኳስን በሚወዱ ኳስ አፍቃሪ ያለብ ሁሉ ቤተኛ እስከ መሆን ደርሷል ዜማውም።

እንግሊዛዊ ቶኒ ብሪተን ዘ ቻምፒየንስ ሊግ የተሰኘው የዚህ ዜማ ፈጣሪ ነው። ለዚህን ያህል ጊዜ በእንዲህ አይነት ተወዳጅነት ዘመንን ይሻገራል ብዬ ስሰራው አልጠበቅኩትም። የአውሮፓ እግር ኳስ ማህበር ስራውን እንድሰራ ሲመርጠኝ እንደ አንድ ማንኛውም ተግባር ነበር የቆጠርኩት። እውነቱን ለመናገር አንድ ወር አካባቢ ብቻ ነው የፈጀብኝ። ነገር ግን አሁን ደስ ውጤቱን ስመለከተው እገረማለሁ ብሏል። የአውሮፓ እግር ኳስ ማህበር በ1992 የአውሮፓን እግር ኳስ ገጽ መቀየር ይፈልግ ነበር። በተለይ ጊዜው የደጋፊዎች ነውጠኝነት፣ የስታዲየሞች አደጋ፣ ዘረኝነት የአህጉሪቱ እግር ኳስ ፈተናዎች ነበሩና እና ሙዚቃንና ስፖርትን በማስተሳሰር የእግር ኳሱን መልክ ለመቀየር የእግር ኳስ ማህበሩ ወሰነ። በወቅቱ የማርኬቲንግ ካምፓኒው አባል የነበሩት ክሬግ ቶምስ እንደተናገሩት በእርግጥ ሁሉም እንመርጠዋለን ብለው የጠበቁት ዜማ የኩዊንን ዊ አር ዘ ቻምፒየንስ ነበር። እኛ ደግሞ ለየት ያለ ክላሲካል የሆነ ዘመን የሚሻገር ሙዚቃ ፈለግን ይላሉ በትውስታም።

ቶኒ ብሪተን የአሁኑን ለቻምፒየንስ ሊግ ዜማ ጨምሮ በርካታ ሳምፕሎችን ለምርጫ ለአውሮፓ እግር ኳስ ማህበር ላከ። ጊዜው ግን አውሮፓ በሉቺያኖ ፓቫሮቲ፣ ፓላሲዮ ዶሚኒኮ፣ ጆሴ ካሬራሲ ኦፔራ ሙዚቃ የጋራ መድረክ ስራቸው የተማረከችበት ነበርና ማህበሩ በኦፔራ ስልት የተሰራውን ቻምፒየንስ ሊግ ሙዚቃ መረጠ። በሙዚቃው ውስጥ ያሉት ግጥሞች የአውሮፓ እግር ኳስ ማህበር የስራ ቋንቋ በሆኑት እንግሊዝኛ፣ ፈረንሳይኛ

እነዚህ ምርጦቹ ቡድኖች ናቸው። እጅግ የተሻሉት ቡድኖች ዋናው ክስተት ሻምፒዮኖቹ ተላላቆቹ ቡድኖች ምርጡ ድግስ ያቻይለሽ ስፖርት ድራማ ምርጥ ቡድኖች ሻምፒዮኖች የሚል ይዘት አለው።

ዘ ቻምፒየንስ በሚል የሚጀምረው የኮረስ ወይም የጋራ ህብረ ዝማሬ ዜማ መጀመሪያ ቻምፒየንስ ሊግን የሚከታተል ሁሉ ያውቀዋል። መንፈስን ወደ ሌላ ቦታ የሚነጥቅ ዜማ ይመስለኛል በማለት ቶኒ ብሪተን አሻሽሎ የፈጠረው ሰው ይናገራል። በ1992 እንደ አውሮፓውያን አቆጣጠር መጨረሻ ዜማው ስራ ላይ ዋለ። በ1993 የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ደግሞ በልዩ ክብር ተዘመረ። ይህ ዜማ ከቻምፒየንስ ሊግ ጨዋታዎች ጋር እንዳይነጣጠል ሆኖ ተዋህዷል። አውሮፓ ውስጥ በተደረገ አንድ ጥናት ላይ ከተጠየቁ ሰዎች 98% የሚሆኑት ዜማውን ሲሰሙ በቀጥታ የአውሮፓ ቻምፒየንስ ሊግ ጨዋታዎች ትዝ እንደሚሏቸው መስክረዋል። ተጫዋቾችም ይህንን ሀሳብ ይጋራሉ። የጁቬንቱስ ግብ ጠባቂ ጂያንሉጂ ቡፎን ክለቡ ለ2 ዓመታት ከቻምፒየንስ ሊግ በራቀበት ወቅት በጣም የናፈቀኝ ነገር የቻምፒየንስ ሊግ ዜማው ነው ማለቱ ይታወሳል።

ቻምፒየንስ ከጫፍ ጫፍ የተሻገረውና የሚሰማውም ዜማ አሁን ከኳሱ ፉክክር ተነጥሎ አይታይም። ከ90 ደቂቃ ፕላኔታችን ምርጥ ክለቦች ፉክክር ቀድሞ የሚለቀቅ የእግር ኳስ አዋጅ ድምጽ ሆኗል። የፉክክሩ መጀመሪያ የተፎካካሪዎቹ ስሜት መቀስቀሻ፣ የተመልካቾቹ ሁሉ ማንቂያ ተደርጎ አመታትን እየተሻገረ ነው። ዞዳክ ደ ፕሪስት ቻምፒየንስ ሊግ ጊዜን በተወዳጅነት እየዘለለ ይገኛል። በትሪቡን ትዝታ እንዳነሳ ነው።

አለን 8 ሰዓት ነው የጀመርነው። እንዴት ዋላችሁልን? ትሪቡን ስፖርት ለመከታተል ትክክለኛው ቦታ በማራኪ ቀለሞቻችን ታጅበን ገና እስከ 10 እንቆያለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ትሪቡን ነው። ስፖርት ለመከታተል ትክክለኛው ቦታ ነው። ቆንጂት መንገሻ በቴክኒኩ አለች። እስከ 10 እንቆያለን። 8 ሰዓት ስንጀምር በማራኪ ሞንታጃችን ተንደርድረን የትሪቡን ስፖርት የትም የማይገኙ ማራኪ የሬዲዮ ዶክመንተሪ ፕሮግራሞችን ከወቅታዊ ጉዳዮች ጋር ወደ እናንተ አድርሰን በካርድ መደመጥ ያለባቸው ናቸው። ምንም አልጠራጠርም ትክክል ነው ትላላችሁ። ይሄ ሀቅ ነው። ጆሮ ያለው ሁላ ትሪቡን ስፖርት ለመከታተል ትክክለኛው ቦታ ነው። ወደ ቡዳፔስት ድራማ ነበር ያቀና ነው በትሪቡን ትውስታ ሽርፍራፊ ሰከንዳችን። ቢጋቢ ከቡዳፔስት ሰማይ ስር ያበረራት ያቺ ኳስና የመድፉ የላቀት ድንቅ ተጋድሎ ከፔዤ የነበረው የቻምፒየንስ ሊግ ፋይናልን ነው በዶክመንተሪያችን የሰማነው። በትሪቡን ስፖርት ሽርፍራፊ ሰከንዶች ፔዤ ዳግም ሻምፒዮን ሲሆን ከእግር ኳስ ሼክስፔሩ ፒተር ዱሪ ድምፆች ጋር ቆንጆ አርገን ዘክረኗል። ኤፍሬም ማን ኦፊሻል ላይ ወደኋላ መለስ ብላችሁ ይህንን ፕሮግራም በዩቲዩብ ቻናላችንም ማግኘት ትችላላችሁ። በባልደረባዬ ፍቅር ይልቃል ዩቲዩብ ቻናልም በ ሌላ ቀለም እንደዚሁ ታገኙታላችሁ ለማለት ነው። ከዛ ውጪ ዞዲያክ ዘ ፕሪስት ቻምፒየንስ ሊግ ሲመጣ ቻምፒየንስ ሊግ ኢዝ ባክ ዛሬ ምሽት ነገ ምሽት እግር ኳስ የበለጠ አምሮ ደምቆ ይሞሸራል። የአውሮፓ ቻምፒየንስ ሊግ የሲዝኑ ጨዋታዎች የበለጠ መሳጭ ይሆናሉ። ትልልቅ ድራማዎች እንደዚሁ ይኖራሉ። ዞዲያክ ዘ ፕሪስት ቻምፒየንስ ሊግ ዘመናዊ ሽሬው ሙዚቃ በደንብ ነው የሰማነው። በቻምፒየንስ ሊግ ምሽቶች ላይ ነው ይህንን ለማስታወስ ጥረት ያደረግነው። ከ ፔዤ አርሰናል የአምና የቻምፒየንስ ሊግ ፍጻሜ ጋር ቢጋቢ አርቴታና የመድፉ ድንቅ ኮከቦች ያንን ምሽት አይረሱትም። አርሰናል የሰሜን ለንደኑ ኃያል ከኖርዝ ለንደን ፎሬቨር ከ22 ዓመታት በኋላ የፕሪሚየር ሊግን ዋንጫ ጥያቄ መልሶ ለቻምፒየንስ ሊግ በታሪክ ለመጀመሪያ ጊዜ ለማሸነፍ ለነበረው አልቲሜት ታርጌቱ ነበረ ወደ ቡዳፔስት ያቀናው። ከሻምፒዮኑ ፔዤ ጋር ተፋጠጠ። 120 ደቂቃ በድንቅ የመከላከል ካቴና ስልት ተጋደለ። በመጨረሻም በፔናልቲ እድልም ሞመንትም ይጠይቃል። የቢግ ጋቢ ሮቤርቶ ባጆን የሚያስታውስ ከቡዳፔስት ሰማይ ስር የበረረች ኳስ ባለሟንጫ ሮቤርቶ ባጆ ሎስ አንጀለስ ላይ እንደዚሁ እናስታውሳለን። የመድፉ ድንቅ ተጋድሎና ፓሪስ ሴን ጀርሜንና ፓሬዚያኑ በድጋሜ ለሁለተኛ ጊዜ ሻምፒዮን የሆኑበት ሞመንትን ነው የሰማነው። ቻምፒየንስ ሊግን እናያለን። በአብይ ጉዳያችን ኤፍሬም ማን ኦፊሻል ላይ ቆይታ እናከናውናለን። በተለይ ደግሞ ዳኛው ክሪስ ከቫንጋና የጨዋታው ኮከብ ሱፐር ሰንደይ በደንብ የምናነሳው ሀሳብ ይሆናል። ቺቲንግ ኢዝ ኖት አክሲደንት ኢት ኢዝ ቾይስ እውነት ነው። ማጭበርበር በአጋጣሚ የሚፈጠር አይደለም፣ ምርጫ ነው። ከመረጥክ ታጭበረብራለህ። ድንገቴ አይደለም ማጭበርበር ወይም አታለል። ሌብነትን የበለጠ ያጋለጡ የአንፊልድ ታሪካዊ ባነሮች በሱፐር ሰንደይ፣ የአጭበርባሪው ሲቲ ደጋፊዎች ምላሽና ተጫዋቾቹ፣ የእሁዱ ጨዋታ የጨዋታ ወደር አልባ ኮከብ የነበሩት ዳኛው ክሪስ ከቫንጋ ናቸው። የገናናው ሊግ አነጋጋሪ ዳኝነት ጉዳይ፣ ያ ጨዋታ፣ የአንፊልዱ ፍልሚያ ከቀዩ በፊትና ከቀዩ በኋላ፣ እነዛ ሁለት ተከታታይ ቢጫዎች ክራቨንበርች ላይ የሊቨርፑል የመሃል ሜዳ አንከርማኑ ነበረ ክራቨንበርች ሆላንዳዊ። በተለይ ዶሚኒክ ሳቦዝ ላይ ዋናው ኮከብ፣ እንደዚሁም ኢሳክ በጣም ጥሩ እየመጣ የነበረው ኢሳክና ጋብኮ በጉዳት ምክንያት አልነበሩም። የሊቨርፑል ኳሊቲ ሲኒየር ተጫዋቾች በሌሉበት ጨዋታ ላይ የሊቨርፑል ወጣቶች የነበራቸው ተጋድሎ ድንቅ ነበረ። ከቀዩ በፊትና ከቀዩ በኋላ ጨዋታው ከቀዩ በኋላ የቶፕ ኦፍ ዘማች ሚና ሲሰጣቸው ለእኔ 10/10 ክሪስ ካቫንጋ ከውሳኔያቸው ጋር በተያያዘ በተለይ የመጀመሪያው ቢጫ ደጋግሞ አይን ላየው ግርዶሹ ላልጸናበት፣ እንዴት ነው ኤሌት አንደርሰን ክራቨንበርች ያንን ኳስ ቢጫ የሰጡት?

0: እንደረደርበት የምንፈልገው አሲስ ስሬ እኔ ከአንዳንድ እንግዲህ የምናውቃቸው ስሞች አሉ። እነዛ ስሞች ብራንድ ሆኖ ከመውጣት ይልቅ የሆነ ሌላ ነገር ይመጣባቸውና አሉ፣ ግን ዝቅ ብሎ ይቀራሉ። እናም በኢትዮጵያ ታሪክ ውስጥ በጋዜጣ ላይ አዲስ ዘመን የሚለው ጋዜጣ ያው ቼም ብራንድ ነው አይደል?
1: አዲስ ዘመን
0: ምን ነው?
1: አይ ነው
0: አዲስ ዘመን
1: አይ ቲንክ ከ1933 33
0: እንደዛ ብቻ ብቻ አዲስ ዘመን ንጉሱ ወደ አዲስ አበባ መምጣት በኋላ ከጣሊያን መሄድ በኋላ አዲስ ዘመን ነው በሚል አሉና ያው ቀጣሊያ ጋዜጣ እንግዲህ እስካሁንም አለ ለነገሩ። ግን ጋዜጣው እኔ ወደ ዲጂታሉ ዓለም ሲመጣ ለምሳሌ አይተ ከሆነ አይ ቲንክ ዜና ፕላስ ጋዜጣ ፕላስ
1: ጋዜጣ ፕላስ
0: ጋዜጣ ፕላስ የሚል አዩን መጀመሪያ አካባቢ ላይ የትኛው ነው ማን ነው ያልኩ ነው የነበረው። ጋዜጣ ፕላስ አዲስ ነገር ነው መሰለኝ፣ ወይ ደግሞ አዲስ የመንግስታዊ የሆነ ግን አዲስ ነገር ነበር መሰለኝ። ያው በሂደት ስናየው የአዲስ ዘመን ክንፍ ነው የዲጂታል ክንፍ ነው። እና እኔ ያሳስበኛል ማለት ወደ ዲጂታሉ ከመጣም እንዴት ነው ይሄ ብራንድ ይሄ ስም ታሪክም ነው አይደለ? እንደምታውቀው በቃ ከጣሊያን ወረራ በኋላ ያለን ይሄ ነገርን እሱን ስታስብ የሚያመላክት ነገር አለ። ለዲጂታሉ አለው ለዲጂታሉ ትውልድ ግን ስታስተላልፈው ገሸሽ እያደረግከው ይመስላል። እኔ በሂደትም እንደው የሚቀርም አይነት ነገር ነው የመሰለኝ፣ ምክንያቱም ያው ጊዜው ወደ ዲጂታሉ ነው አብዛኛው የሚያሳይ ህትመት ነገሮች ጋር በተገናኘ ማለት ነው ያለው ነገር እንደው የተወሰነ ህትመቱ ላይ ያለው በሀገራችንም ስንመለከት። ሶ አንዳንድ ብራንዳቸው ትልቅ የሆነ ለምን እናኮስምናቸዋለን? ያንን ብራንዳቸውን ከፍ አድርገን በማስኬድ ከጊዜ ወደ ጊዜ እንዲሸጋገሩ በማድረግ ለገድ ለምን እንጨቁናቸዋለን? ይህን ያሰቡ ሰዎች እንደው ልክ አልመሰለኝም። በዝምታ መታለፍ ልበት አልመሰለኝም። እና ትንሽ ማለት የምንችል ከሆነ የምትችሉ ከሆነ ሀሳብ ብትሰጡ፣ ካልቻላችሁም ችግር የለም።
1: አዲስ ዘመን የሚለው ጋዜጣው ምንድነው ወደ ዲጂታል ሲመጣ ነው ለነገሩ ጋዜጣ ፕላስ አይደል የተባለው። ስለዚህ ምናልባት በህትመቱ ያኛውን ታሪክ ይቀጥል፣ ለዚህኛው ደግሞ ሌላ ያስፈልጋል ብለው ከሆነስ የሚል ነው የኔ ደግሞ ሀሳብ። አሁን ለምሳሌ ዘመን የሚባል መጽሔት ነበረው አይደለ?
0: ነበረው
1: ዘመን መጽሔት፣ እንደዚህ ኢንተርቪው ምናምን የሚደረግ ምንድነው ታዋቂ ፖለቲከኞች እንደዚህ እንደዚህ እንደውም ይተዋወቁላ ነበር አለ ዘመን መጽሔት በዚህ በአሁኑ ትሟ ምናምን ይባል ነበር። ቴሌቪዥን ላይ ሁሉ ይተዋወቅ ነበር ትዝ ይለኛል። ስለዚህ ዘመን በሚል የመጽሔት ብራንድ ጋዜጣውን አዲስ ዘመን፣ ያኛውን ደግሞ ለዲጂታል ሌሎች ነገሮችንም ለመጨመር ጋዜጣ ምናልባት ዘመን ፕላስ ወይ ማለት ነበረባቸው ያኛውን ስሜት ለማምጣት አላቅም። ግን ያው በሁሉም ነገር ላይ ለመቀጠል አስበው ሊሆን ይችላል። እንግዲህ በጣም ጠለቅ ብዬ እንኳን አላስተዋልኩትም እውነት ለመናገር። አቶ ሲሳይ የሚለው ነገር ካለ በዚህ ጉዳይ?
2: ያው እኔ ከስዩሜ ጋር ስማማለሁ። ማለት ስም መቀየር ብቻውን
3: ኮንቴንት አይቀይርም እና መጀመሪያ የይዘት ለውጥ ማድረግ ያስፈልጋል። የይዘት ለውጥ ስል ቢያንስ ያቀራረብ ለውጥ፣ ሁሉም ሰው እንዲያነበው አለ አይደለ? ሁሉም ሰው ጋዜጣው ምንድን ነው? ጋዜጣ የተመሰረተበት የራሱ የሆነ ፖሊሲ ይኖራል አይደለ? በመንግስት የሚተዳደር ነው፣ መንግስታዊ ነው። ግን እንደዛም ሆኖ ኢንትረስቲንግ የሆኑ ይዘቶች አሉት። ውስጡ ከሚይዛቸው ልክ ሪፖርት የሚመስሉ ነገሮች አሉ አይደለም? የግድ መሸፈን የግድ ከቨር መደረግ ያለባቸው ጉዳዮች እንዳሉ ሆነው እነሱን ምንድን ነው እነሱንም ቢሆን አብዛኛው ሰው እንዲያነባቸው አድርጎ ማቅረብ አንድ ነገር ሆኖ፣ ግን ብራንዱን እንዳለው ስዩም ለረጅም ዘመን የቆየን ብራንድ ከመቀየር ይልቅ አቀራረብን አፕሮችን እየቀየሩ በሁሉም ዘርፍ ላይ ራሱን እየደጋገሙ መምጣት ጥሩ ነው። እንትን እኮ ነው አሁን ጋዜጣ ፕላስ ምናምን ምናምን የሚለውን እኮ ስም መቀያየሩ ያስፈለገው የሆነ እኮ ጥያቄ አለ ማለት እኮ ነው አይደል? አዲስ ዘመን

0: ብለን ጥሩ ስም ካለህ እኮ ሜጋዚንም አርገህ ታመጣዋለ ራሱ አይደል?
1: አዎ ኒውዮርክ ታይምስ ነው እኮ ለምሳሌ በዲጂታሉም አለ።
0: አይቀየርም ተቀይሮ አያውቅም።
1: ቴሌግራፍ እነዚህ አሉ በቃ
0: አላውቅም። እንግዲህ ቀይረው የሚያውቁ ካሉ አላውቅም። ይኸው ባንድ ለምሳሌ ባንድ መጠሪያ ስር ወይም ደግሞ ባንድ ካምፓኒ ስር ሆነው ግን ብራንድ ኔማቸውን እየቀያየሩ ያሉ የውጭ የሚዲያ ተቋማት ሊኖሩ ይችላሉ። ግን በጣም ታዋቂዎቹን አይተህ ከሆነ በዛው ብራንዳቸው ነው የሚቀጥሉት። እና እኔ የሚመስለኝ እንደውም ኩዌስችን ማድረግ ያለባቸው ለምንድነው መጀመሪያ ለምንድነው ጋዜጣ ፕላስ ማለት ያስፈለገው? አንደኛው ጥያቄ እሱ ነው። ማለት ጋዜጣ ፕላስን የሚያነቡት እነማን ናቸው? ኦዲያንስ ማን ነው? ምንድነው አንባቢህ ማን ነው? ለማን ነው እየተሰራ ያለው? ለማን ነው በዲጂታሉ ምና ምንድነው በፕሪንቲንግ ኢንዱስትሪው ምና ለማን ነው ይሄን ነገር ማቀርበው የሚለው ነገር ትልቅ ጥያቄ ነው። ከዛ በኋላ አዲስ ዘመን ላይ አለ ብለው የሚጠረጥሩት የተቀባይነት ችግር የቅቡልነት ችግር ካለ ምሮ ችግሩ ብሎ ከስሩ መመርመር ነው የሚያስፈልገው አይደለ? ከዛ በኋላ ከስሩ ከመረመርክ በኋላ ለዛ መፍትሄ መስጠት ነው። እንዴት አድርገን ጋዜጣ መጀመሪያ ጋዜጣውን ተቀባይነቱን ከፍ ማድረግ ነው። ለረጅም ዘመን የቆየ ነው። አሁንም እንደ ሪፈረንስ ሰዎች የሚጠቀሙባቸው አንዳንድ ነገሮች ይኖራሉ። እውነቱን ለመናገር ባለው ፖቴንሻል ባለው አቅም ደረጃ ተነባቢነቱ በጣም ትልቅ ነው ብዬ አልገምትም። ይሄ የራሴ አስተያየት ነው። ከፍተኛ የሆነ ምንድነው ሰፍ ብለህ የምታነበው አይነት ጋዜጣ አይመስለኝም አሁን ባለበት ሁኔታ። ግን ከዛ በላይ ማድረግ ይቻላል ውስጡ የሚኖረውን ይዘት። ምክንያቱም እንትን አላቸው፣ ቻንስ አላቸው፣ ይሄ አቅም አላቸው። አሁን አንዳንድ ለምሳሌ የግል ጋዜጦችን ብትመለከት አሁን ፎርቹን እንደነ ፎርቹን ያሉ እንደ አዲስ አድማስ ከግሎቹ ከዚህ ከቀደሙት እና አዲስ ነገር እነ መዝናኛ ውስጡ ከንትን ውጭ ነው። አሁን ፖለቲክሱ ነው አይደል የማያግባባው?
1: ያው የመንግስትን አቅጣጫ
0: እኮ ፖለቲክሱ ነው የማያግባባው የምልህ እሱ ነው። አዲስ ዘመን የመንግስትን ፖሊሲ ነው አይደለም?
1: ማን የሚፈራረቅ ማን የነሱ
0: የትኛው ነው? የትኛው መንግስት ላይ ያለ ነው አይደለም? ከአፄ ኃይለስላሴ ዘመነ መንግስት እንኳ ጀምሮ ብናሰላ ሁሌም የመንግስትን አቋም እዛ ጋዜጣ ላይ ታገኛለህ። እውነትም የመንግስት አቋም ምንድን ነው ብለህ ስትጠይቅ የመንግስትን አቋም ከምታገኝባቸው ሚዲያዎች መካከል አንዱ ነው። እሱ አይደለም ችግር ብዬ ነው የማስበው። ችግር የሚሆነው ሌሎቹ ይዘቶች ላይ ነው። ሌሎች ፊቸሮች ለምን አይጻፉበትም ነው። ለምሳሌ አርትና ኢንተርቴንመንቱ ላይ መዝናኛው ላይ ምንድን ነው እየተሰራ ያለው? ኢንተርቪዎች አሉ አይደለም? ነሰሰር የፖለቲካ ፐርሶናሊቲስ ብቻ ላይሆኑ ሊሆኑ አይገባም አይደለም? ሌሎች ፐርሶናሊቲስ በየሳምንቱ ሊሆን ይችላል፣ በየወሩ ሊሆን ይችላል። የሚቀርቡ እንግዶች እነማን ናቸው? ምን አይነት መረጃዎች ይቀርቡበታል? የሚሉት ነገሮች ሁሉ በጣም ሬሌቫንት ይመስለኛል። ከዛ ኢንትረስቲንግ ካደረግከው ስሙን ይዘህ ትቀጥላለህ። ለምን? ሰዎች ስለሚያነቡት። አሁን
1: ብራንድ መሆን ይችላል።
0: አዎ፣ ተቀባይነት የለም የሚል ጥርጣሬ ስላለ ስም የመቀያየር ስራ ነው የሚመስለው። የእነሱን አቋም አላውቅም፣ ግን የምጠረጥረው እንደዛ ነው። ምክንያቱም እንትን ላይ ሜጋዚን ላይ ዘመን ብለው መጡ። ትዝ ይልህ ከሆነ የተወሰነ ለውጥ እኮ ነበር አይደለም? እዛም ላይ ዘመን
1: ደፈር የሚሉ ጥያቄዎች እነሱ ነበር እኮ
0: ሪላቲቭሊ ማለት ነው። የሆኑ ለውጦች ነበሩ ከእንትኑ ጀምሮ ነው ከግራፊክሱ ጀምሮ የሆነ ነገር ለማድረግ ሙከራ ተደርጎ ነበር አይደለም? ግን ዘመን የተባለው ለምን አዲስ ዘመን ለምን አይባል? ሜጋዚን ሲሆን ችግር አለው። ዲጂታልም ላይ ሲመጣ ረጅም ዘመን የቆየ ስም ነው እና ሰዎች በቀላሉ ፒክ የሚያደርጉት በቀላሉ እንትን የሚያገኙት ስም ነው አይደል? አዲስ ዘመን። ስለዚህ ለምን አዲስ ዘመን ሆኖ አይቀጥልም የሚለው ጥያቄ መልሱን የሚመስለኝ ተቀባይነታችን
1: በዚኛው ስም ወረድ የመጠራጠር ነገር ስላለ
0: ዳውት አለ። ያን ዳውት ስለሚያውቁ ስለዚህ እስቲ ቆይ ጋዜጣ ፕላስ ብለን ደግሞ እንምጣና ከዛ በኋላ ምናልባት የኮንቴንት ለውጥ ማድርገን ከሆነ በዚኛው አክሴፕት ያድርጉን የሚል ሙከራ ሊሆን ይችላል። ግን ሪብራንዲንግ ቢኖር ጥሩ ነው። እንትኑ ላይ የብራንድ ኔሙ ሳይቀየር የኮንቴንቱን ይዘቱን መቀየር ላይ ቢተኮር ጥሩ ይመስለኛል።
1: እኔ አሁን ኢትዮጵያን ፕሬስ ኤጀንሲ በሚለው ገጻቸው ላይ ማህበራዊ ሚዲያ ላይ ፌስቡክ ላይ አይታችሁ ከሆነ ዜናው ይጻፍና ሲጀምር ሄድላይኑ ከተጻፈ በኋላ አዲስ ዘመን አይልም ጋዜጣ ፕላስ ነው የሚለው። ልብ ብላችሁ ካያችሁት አዲስ ዘመን የሚለውን ስም ቀስ ያሉ እንዳጠቃላይ እንዴት ነው ገሸሽ ሊያርጉት ነው ወይ ምንድን ነው አሳባቸው የሚል ነገር እኮ ስል ውስጥ ስለገባ ነው እኮ
0: ሲዩሜ ከቅርስ አንጻር ነው ከቅርስ አንጻር ነው ያስባል
1: አይ ሌላው ያጣጫ ጉዳይ ነው አያገባኝም ያው ማስተካከል ባለባቸው እንደፈለጉ ይስሩ ያስነበበናል በሚሉት መልኩ
0: ሲዩሜ አሁን አንተ የምትለው ስጋት ነው ማለት እንዳይመጣ ከፈለክ ኮንቴንቱ ነው መስተካከል ያለበት ለምሳሌ ተቀባይነት ያጣ በሄድ ቁጥር ስመቀያ ያረ
1: እኔ ከጋዜጣ ፕላስ ማልከው ምንም ማልከው ምንም ማልከው ዞሮ ዞሮ የመንግስት አቅጣጫ ኢንተርቪው ምታርገውም ሰው የሚሆን ምንም ይሁን ያው ይገባል መስራት ያለብን ነገር አዲስ ዘመንም ማልከው ጋዜጣ ፕላስ ማልከው ምንም ማልከው ምንም የሚሰራው ስራ ይታወቃል በዚህም በዛኛው የምትሰራው ነገር የመንግስት አቅጣጫዎች የሚያመላክቱ ማስረጽ የሚፈልጋቸው ነገሮች ወርሞ ምንድነው ዲፌንድ ማድረግ ያለበት ነገር እሱ የሚያመላክቱለት እነዚህ ነገሮች የምትሰራው ይታወቃል አንዳንድ ጊዜ አለፍ አለፍ ሲል አንዳንድ ስሜቶች ሊንጸባርቁበት
0: እኔ ከዛ ማለፍ ይቻላል ባይነኝ ነው የእንትኑ
1: ሊሆን ይችላል ግን እኔ አሁን ስያሜው ከስሙ ጋር ይመስለኛል ሙሉ ለሙሉ ነው ከዛም አልመሰለኝም
0: አይ እኔ ደግሞ ምጠረጥረው ስዩሜ ልዩነታችን ነው መሰለ ካንተ ጋር ልዩነታችን አንተ የምትለው አዲስ ዘመንን እንዳላችሁት ኢትስ ኦኬ የመንግስት አቅጣጫ ነው የመንግስት ዳይሬክሽን ነው ሁሉም የምታሳዩት የመንግስትን ፖሊሲ ነው ኢንትሮዲዩስ የምታደርጉት ለማህበረሰቡ ስለዚህ በዛው ቀጥሉ ግን ስሙን አትንኩብኝ ነው
1: ያንተ ጥያቄ ስፈልግም መረጃዎች ወስዳሉ
0: እኔ አልወስድም አላልኩ
1: አይ አረባው
0: የኔ ሐሳብ ደግሞ ምንድነው ኮንቴንቱ ላይ ለውጥ ማምጣት መጀመሪያ ምክንያቱም እንደዚህ ያሉ ስም የመቀየር ምናምን አዝማሚያ ውስጥ የሚገባው ያው ሌላም ጊዜ ሌሎች የንግድ ሌሎች ብራንዶች ላይ ከሚዲያ ውጭ ያሉ ንግዶች ላይ ምስትመለከት የብራንድ ኔም ይቀየራል ብዙ ጊዜ አይተው ከሆነ ምንድነው ብራንዱ በሆነ ምክንያት ስሙ ከጠፋ በሆነ ምክንያት ገበያ ከቀነሰ በተለያዩ ምክንያቶች ስም ቀይረው ይመጣሉ አይተው ከሆነ አሉ አሁንም አሉ ከተማችን ውስጥ በጣም የሚታወቁ አሁን ስም ሜንሽን ማድረግ አያስፈልግም ግን በደንብ የምናውቃቸው የተለያዩ ምርቶች ፕሮዳክቶች ስም ቀይረው ይመጣሉ በተለያየ ምክንያት የሆነ ወቅት ላይ የሆነ ችግር ተገኝቶባቸው ዲፋሜሽን ሳይሆን በትክክልም ወቀሳው ደርሶባቸው ያ ወቀሳ በጣም ስር ሰዶ ምንድነው ይሄ ፕሮዳክሽናቸውን ገበያ ላይ አውጥተው መሸጥ እስኪያቅታቸው ድረስ የተቸገሩት የተለያዩ
1: ድርጅቶች
0: ምን አድርገዋል ምንድነው አይ ዶንት ኖ ሪብራንድ ይባላል አላቀም ሪብራንድ ማድረግ መሰለኝ ብራንዱን ይሄ
1: ሪብራንድ
0: ማድረግ መሰለኝ ሪብራንዲንግ ይሰሩና ስሙን ይቀይሩታል ምክንያቱም ኦሬዲ ከዚህ በፊት የነበረው ስም ጠቃሚ አይደለም አሁን ካረንትሊ ባለው ሁኔታ ስለዚህ ስሙን ይቀይሩታል ስለዚህ ኮዝ አላቸው ማለት ነው ኮዛቸው ምንድነው አሁን ያንን ስም ይዘን ብንመጣ ገበያውን ማሸነፍ አንችልም ነው አለቀ አሁንም እኔም ብለው ምንድነው አዲስ ዘመን ሰዎች ሁሉ እየተረባረቡ የሚያነቡት ጋዜጣ እንዲሆን ያስፈልጋል የመንግስትን ፖሊሲዎች ኢንትሮዲዩስ ማድረጉ በጣም ጠቃሚ ነው ምንም ጥርጥር የለውም ምክንያቱም በየትኛውም ስርዓተ መንግስት ውስጥ ይሄ ሆኗል አሁን በተለየ ሁኔታ ከአዲስ ዘመን የምንጠይቀው ነገር የለም ነገር ግን በውስጡ የሚካተቱ ሌሎች አምዶች አሉ ነሰሰርሊ ፖለቲካል ዳይሬክሽን ማያስፈልጋቸው ይዘኛል አይደል አምዶች አሉ ይሄ በጋዜጣውን በደንብ አድርገህ እንድታነበው ጓጉተህ እንድትጠብቀው የሚያደርጉ ሪሶርስ ደግሞ አለው በየትኛውም አቅጣጫ የትኛውንም ሰው አክሰስ የማድረግ የግሎቹ በቀላሉ የማያገኟቸውን መረጃዎች ይፍን ገብቷል መረጃዎች ይፍን የማግኘት ሪሶርስ ያለው ተቋም ነው ስለዚህ እነዚህን ትንሽ ሀሳብ መሰለኝ የሚጠይቀው ትንሽ ክሪኤቲቪቲ ገብቷል ከመንግስት ዲማንድ በተጨማሪ እኛስ እንዴት ነው እንደ ጋዜጣ መስራት ያለብን የሚለውን ነገር በደንብ አድርጎ ማሰብ ይቀል እሱ ከተሰራ ነው የምልህ እኔ አዲስ ዘመን የሚለውን ስምም ሴኩር ማድረግ እንችላለን አለበለዚያ ግን ምን ይሆናል መሰለህ አዲስ ኤዲተር ሲመጣ ሊያመጣ ወይም አዲስ ኤዲተር ወይም ደግሞ ዋና አዘጋጅ ሲመጣ ይሄኛውን መንገድ ማያስብ ከሆነ ሌላው አማራጭ ጋዜጣ ፕላስ ማድረግ
1: ነው አዎ ሌላ ደግሞ ሌላ ስም ደግሞ ይሰጠዋል
0: ነገ
1: ያሁኑ የሚሆኑና ያዋጭ አይደለም ሶ ኮንተንት ላይ ይዘቱ ላይ
0: እኔስ ከስር መሰረቱ ነው ነገሩ መስተካከል በትባይ
2: አው መፈለግም አይመችም በነገራችን ላይ አሁን እየፈለኩኝ ነበር
0: ጋዜጣ ፕላስ ነው
2: አው ጋዜ አንድ ያሲጻፊያው ስፔሊንጉ አሁን ለምሳሌ ጋዜት ይሄ በተለምዶ አሁን ለምሳሌ በጣሊያንኛውም ሲጻፍ እንደዛ ተብሎ ነው የተጻፈው አሁን ሳውዲ ጋዜት ምናምን እንደሚባለው ማለት ነው እና ይሄ ምንድነው እነሱ ጋዜጣ የሚለውን በአማርኛ ነው አይደል
1: የተጠቀሙት?
2: እኛው ላይ ግን ትንሽ ምንድነው WTE ነው መጨረሻው እና ለመፈለግም ትንሽ ያስቸግራል ማለት በአማርኛ ያወራህ በዛኛው ቋንቋ መጻፍ እንደማለት ነውና እንደሱ አይነት ነገርም አለው እና ሲፈለግም አሁን ለምሳሌ የማን አሁን ምንድነው የትኛው ሀገር እንደሆነም አንዳንድ ጊዜ ለታስተውል ትችላለህ አሁን በፍለጋ ወቅት ማለት ነው። በአማርኛ ፊደል ታይፕ ካረክ ልክ ነው ሊመጣልህ ይችላል ግን በእንግሊዝኛም ሰርች ሲደረግም ትንሽ ያስቸግራልና ምናልባት ለብራንዲንግም እየተጨነቁ ያሉ ስለሚመስሉ ይሄንንም ቢያስቡበት ጥሩ ነው። አዲስ ዘመን ሚለውም ስም መጥፎ
1: አዲስ ዘመን አዎ አይ መጥፎ አይደለም እነት እኔ አሁን ብዙ ሪፈር ኮስን ፈልኩ መጻፍ ለመጻፍም ሊሆን ይችላል ሲስ እንደምታቀው ብዙ ነገሮችን
0: አይ የበፍቶቹና
1: አዎ ኦፍ ኮርስ የበፍቱም ቢሆን እኮ ቀድም ይያለን እኮ ነው አይለስላሴም ቢሆን የራሳቸው ነገር የሚያንጸባርቁበት ነው አይደል? ደርግም ቢሆን
0: የደርግምንትኖች ነበሯቸው ባይዘው
1: አዎ መጣል ሂመር የሆኑ ነገሮች አሏቸው እንድታነባቸው የሚያደርጉ ፈልገ ሁለት ደግሞ በወቅቱም እንደምታቀው ተቀናቃኝ የሆኑ ብዙ የህትመት ውጤቶች ብንቆጥር ብዙ አልነበሩም ነው አማራጩ ያ ስለሆነ ያሉት ሙያተኞች አብዛኞቹ እዛ ላይ በደንብ ይሰሩ ነበር እንደምታቀውና ጥሩ ጥሩ ይዘቶች አሉት። ልክ እንደዛው ማድረግ ይቻላል አይቻልም ወይ እንግዲህ አሁን ያሉት ሙያተኞች ይመልሱ ማድረግ እንደሚቻል እናምናለን። በእርግጠኝነት ግን አዲስ ዘመን የሚለው ስያሜ ድንቅ ስያሜ ነው።
2: በነገራችን ላይ አንድ ያስገረመኝ ነገር በእንግሊዝኛው ጋዜት ፕላስ የሚለው እንግሊሽ በሚለው ፔጅ ይሄ አሁን ያልከው የታሪኩን ነገር እነሱም እዚህ ጋር መርሳት አልፈለጉም። እንደነው ዲጂታል ዊንግ ኦፍ ኢትዮጵያን ፕሬስ ኤጀንሲ ያሉና በቀንፍ ኢስታብሊሽድ 1940 ብሎ አስቀምጣውታልና በአንድ በኩል ታሪኩን ፈልገውታል
1: አዲስ ዘመን የሚለውን መጠቀም አልፈልጉም እዚህ ጋር።
2: አዎ ደሞ የሚገርም ነገር ጋዜት ፕላስ እንግሊሽ ነው የሚለውና የኢትዮጵያ ፕሬስ ኤጀንሲ ዲጂታል ዊንግ ነው የሚል ነገር ነው። ምናልባት ፎርመርሊ እንደዚህ እንኳን ይባል ነበር ወይም ደግሞ በዚህኛው እንደዚህ ይባል ነበር የሚል ነገር አላስቀመጡትም። በአንድ በኩል ታሪኩንም ፈልገውታል
1: ዋሽቷልም እንጂ እዚህ ጋር ዋሽቷል ሲል ሲያሚ ላይ which is called in America እንደዚህ አይነት ነገር መባል አለበት እኮ እውነት አዲስ ዘመን የሚል ነገር የለውም እዚህ ጋር
0: 19 ምናምን እኮ እንትን የተባለ ጋዜጣ ፕላስ አይደለም
1: ጋዜጣ ፕላስ አይደለም አዲስ ዘመን ነው እዛ አይ
0: ይሄ አንደኛ እኔ ግራም ይገባይ ነገር እንደዚህ ያሉ እኮ እንትኖች
2: እና ኢትዮጵያን ሄራልድን ወደ ዲጂታል ኤጁ የማምጣት ወደ ዲጂታል ዘመኑ የማምጣት ጋዜጣውም ይገልጻል ማለት ነው
1: ጋዜጣ ፕላስ በሚል
2: ስለዚህ ኢትዮጵያን ሄራልድም በዲጂታል ክንፉ ያው ጋዜጣ ፕላስ ተብሎ የተሰየመው ማለት ነው። ስለዚህ ኢትዮጵያን ሄራልድም አዲስ ዘመንም ዲጂታል አካባቢ ለጊዜው ዝርነት
0: ግን አሁን እኔ ግን ግራም ይገባይ ነገር መሰለ በቂ ማብራሪያ ተሰጥቶበታል ግን ይሄ ጉዳይ ኦፊሻሊ ይፋ ተደርጓል ለምሳሌ አሁን አይደለም እንትን ነው ማለት ነው አይደለም ይሄንም ያክል ዘመን የቆየ ጋዜጣ ይቀርና አንዳንድ እኮ የግል እንትኖቹ ራሱ ለተመልካቾቻቸው እንትን ሎጎ ልንቀይር ነው ብለው ሁሉ እኮ ኢንትሮዱስ ያደርጋሉ አይደል ኢቭን ለሰጥቶና ለ በዙሪያቸው ላሉ ተሰብስቦ ተነጋግረዋል ማለት ነው። እንዴት አልሰማንም ብዬ ነው ተነጋግረው ነው ውሳኔ ያሳለፉት።
1: እኔ አንዳንድ ነገር እውነት ለማናገር ዩቲዩባቸው ላይ ደስ የሚሉ ነገሮች አያለሁኝ የሚያቀርቧቸው ነገሮች ኢንተርቪው አው ኢንተርቪያቸው በተለይ ከቀይ ባህር ጋር በተገናኘ አሰብ ጋር በተገናኘ እዛ ይሰሩ የነበሩ በፊት መርከቡ ላይ ይሰሩ የነበሩ ሙያተኞች እና መሰል ብዙ ነገሮች ደስ የሚሉ ነገሮች ይቀርቡበታል። ያኛው የምታገኘው ጋዜት ፕላስ በሚለው ላይ ነው። አዲስ ዘመን ቢባል ምን ችግር ነበር እውነት? እኔ ቁጭት ነው የሚለኝ።
0: እኔ አልኩህ እኮ አዲስ ዘመን አንድም ፈርተውት ነው ወይም ደግሞ በቃ አይ አዲስ ዘመንን በሌላ ስም አዲስ ዘመንን እንፍጠርለት ብለው ስቦ ሊሆን ይችላል።
1: እኛው ከዛ አንጻር ነው በዝምታ ከመአለፍ አንዳንድ ነገር እንበልበት ብዬ ሰንበትበት ብሏል ግን ዝም ማለት ያለብን አልመሰለኝ ያገራብት ነው።
2: ሌላ ሐላፊ ሲመጣ ደግሞ ነባሩን ማስቀጠል አለብን ብሎ ደግሞ
0: ኢትዮጵያ ቴሌቪዥን ላይም እንደዚህ ያለ ነገር ከሆነዋል አይደል
1: መለሰው አቆ እንትና
0: ፋይናሊ ሆኖ እንደገና ወደ ኋላ ተመለሰ ማለት ነው። እንትን ይያለ መጣ እንትን ኢቢሲ ነው አይደል
1: ኢቢሲ ነበር አልጀዚሮች አረ ስልጣና ሲሰጧቸው
2: አዎ ብራንዲንግ 57 እንደውም ኢቲቪ 57 ለሁሉ ዝግጅት ምንድነው ይሄ ኒውስ ሾው ጀመሩ አይደል ምንድን ነው ልክ ነህ ስልጠና ሲሰጧቸው ማለት ታሪካችሁን ሪቴን አድርጋችሁ መቆየት አለባችሁ ነባር መሆናችሁን መስራች መሆናችሁን ማሳየት አለባችሁ የሚለው ነገር ነው። ምክንያቱም እድሜ በቀላሉ አይገኝም ለድርጅት ለግለሰብም አይገኝም ለድርጅት ደግሞ እንትነህ ነው አሴትህ ነው አይደለ? ይሄን ያህል አመት
1: ኢቲቪ ስትባል ከርማ ኢቢሲ ብለህ በሆነ ጊዜ ማለት አንዱ መጣና በኮርፖሬት ነው ይላል አንዱ መጣና እንትናንት መዋሃድ አለባችሁ በዛ ጊዜ ስሞች ይልባውጡ ይችላሉ። ግን ብራንድ የሆነ ስም ለዘመናት የገነባው ስም ይያለ የሆነ አካል መጥቶ በገለባበጠ ቁጥር ስመቀየር የለበትም ይመስለኛል።
2: እንትኑ አጠቃላይ ካምፓኒው
1: እሱ እንደፈለገው
2: ነው ምንድነው ድርጅቱ የሚመራ ይሄ ቴሌቪዥን ጣቢያዎችን የሚያስተዳድረው ተቋም ሲያሜዎቹ ሊቀያየሩ ይችላሉ።
1: ችግር የለውም
2: ብዙ ችግር የለውም። ግን ዋናው ውጤቱ ግን ከሰዎች ጋር ግንኙነት ያለው ነገር እሱ ላይ ግን ጥንቃቄ ማድረግ ያስፈልጋል።
1: አይደለም ሲስ እንዳልከው እኮ እንቱም ብቻ እኮ አይደለም እኮ በኋላ እኮ ብራንድዋን ራሱ ምልክቷንም ጭምር የመመለስ ነገር የድሯን አይቻሉ አንዳንድ ፕሮግራሞቹ ላይ ቻንቴና ነገሯ አለች እኮ ተመልሳለች። በጣም ከፍተኛ ገንዘብ አውጥቶ
2: አንዶቹ ቻናል ራሱ ሲቀየር እንትኗ ከለሩ ነው አለ የተቀያየረ
1: ከለሩ ነው
0: እንትን እኮ ነው ማለት አሁን ይሄ ግን ጋይስ እኮ አሁን ይሄ አዝማሚያው ምንድነው ነው ማለት አሁን ምንድነው የሚያሳየን ዘለው ሎጎ ላይ ነው የሚሮጡት ማለት ነው ገብቷል
2: ሎጎና ሲያሜ ላይ
0: በቃ ሎጎና ሲያሜን በመቀየር ነገሮች የሚቀየር ይመስላቸዋል which is በጣም ስህተት ሎጎና እንትን ሲያሜ ስለቀየርከ አይደለም የነበረው ነገርን ተጠቅመ ኮንቴንትን
1: ይዘትህን
0: እናቀራረብህ basically አቀራረብህን የምትጠቀማቸው ሰዎች እነማን ናቸው አንደኞቹ እነማን ናቸው ገብቷል አይደለም
2: አንደሰሞን እኮ ጀምረው ነበር አይደለ እንዴ ታዋቂ በማህበረሰቡ ዘንድ ታዋቂነት አላቸው ያሏቸውን ሰዎች አምደኛ አድርገው ነበር አሁን እርግጠኛ
1: አይደለም
2: ቅርብ ጊዜ ውስጥ የሆነ ጊዜ ትንሽ ሪፎርም በሚባልበት ዘመን አንዳንድ ነገሮችን ለማስተካከል ሞክረው ጋዜጣው ሞር ተነባቢ ለማድረግ ኢቭን ሳይዙን ቀነሱት
1: አሁን
2: ይሄ በጣም ዝርክት ያለውን ነገር የህትመት ወጪ ጉዳይ ነው ምናን አላቀም ግን
1: አይ ደውለን እኮ ይመስለኛል አቶ ጌትነት ነበር ስራ አስኪያጅ ተዝካለ
2: ኢቢሲ
1: ሄዶ የነበረው ደውለን ለተርከታ ወርተነው ነበር እንዴት ነው ስንለው ቀጥታ እንዳልከው ነው ከህትመት ዋጋ ጋር በተገናኝ ያዲ ዘመን ታቆታላችሁ ትልቅነቱን ከዛ ወደዛችኛዋ ለወጧት ማለት ነው ለወጧ ስንል ይዘቱን ዝቅ አደረጉት ኖርማል መደበኛ ጋዜጣ ሆነ እሱ ችግር የለው
2: ቅርጹን
1: ያይዝ ትልቅ የነበረው ዝቅ አደረጉት በእናዲስ አድማስ በነፎርቹን አይነት ነገር ሆነ ማለት ነው። አሁን ያለው ነገር ግን በተለይ ዲጂታል ሚዲያ ላይ ከዘመን ዘመን በታሸጋግሩት ምክንያቱም እንግሊዘኛው ላይ እንዳላችሁት ይሄ የቆየ ጋዜጣ ነው መሰረት አለ ውቅናም እንኳን ባትሰጡት በእንግሊዘኛው ላይ ፈልጋችሁታል ታሪኩን ግን ቁና መስጠት ማልፈልጋችሁ ትንታኔ በሰጣችሁበት ላይና ፕሊዝ እስቲ ትንሽ አሰብ ብታርጉ ረጅም ርቀት ሳትሄዱ ደስ ይለናል። ከኢቲቪ ተማሩ ኢቲቪ መልሷል ብራንዱን ብዙም ሳይጓዝ ካስ ያገንዘብ እኮ ነበር
0: እኛ ስንት ነገር እየጠበቀን ነው አረል
2: አይደል
1: አዎ ጨረታው ወጥቶ አዎ ኢቢሲ ሚሊዮን ብራንድ ያንን ለማግኔት አጨቃጭቆ ምን ብሎ ተዝካለ ከፍሎበታል ችግር የለው ለሙያተኛ ማውጣቱም ደስ ይላል ግን ወደ ብራንዳቹ ወደ መጀመሪያው መመለሱ ቆንጆ ነው መስተኛል አዲስ ዘመኖችም ምን ኢትዮጵያ ፕሬስ ድርጅቶችም አሰብበት ታደርጉበት ለማለት ነው።
0: እኛ ስንት ሌሎችን የመመለሱሉ ፍላጎት ነበር እኮ እና ሰርቶ አደረ ነው
1: ዛሬ ተጠጥ
0: ስታለ
2: እስከዱ ማዝራው
0: አፋቂ ለጨዋታው ነው ግን
1: ላባደር
0: እንደዛ አይነት ብለ
1: ይሄን ያህል ዘመን
0: የቆየን እንትን እንዲህ በቀላሉ ባታሰናብት ጥሩ ነው ከዛ በኋላ እኮ በቃ ካሰናብትት ደግሞ ትንሽ የስንብት የሽኝት ፕሮግራም ያስፈልጋል እንዲህ በቀላሉ እንደ ቀላል ነገር ዝም ብሎ ሰረዛ አድርጎ ጋዜጣ ፕላስ ምናምን ማለት
2: ለምን እንደ
1: ዲጂታሉ ላይ ነው ግን አይደል እንትኑ ላይ እኮ አለ
2: ምኑ ላይ
1: ህትመቱ ላይ
2: ቀጥሎ ይመስለኛል
0: አይ ቀጥሎ ነው አይመጣም
2: ዲጂታል ዊንጉ ላይ መሰለኝ በዛ
0: አይ ቀጥሎ ይመጣል
2: ወደዛ
0: ቀጥሎ መንገዳችን
1: ጉዟችን
0: ወደዛ ምንም እኮ የተለየ ነገር የለውም። እሺ አሁን እንደውም ሳውንድ ሊያደርግ የሚችል የነበረም እንደውም ታቃለ ጋዜጣ ፕላስ ምናምን ብሎ ምንድነው የአምባቢው አድማስ ለማስፋትና you know በቃ እንግሊዘኛ ለሚያነበው ወይም ደግሞ ሌላ እንት ለነሱ ለመቅረብ ነው ምናምን የሚል ሪዝን እንኳን ለመስጠት አይመችም አይደለም ምንድን ነው አሁን ሪዝኑ ጋዜጣ ፕላስ ማለት ምን
1: አማርኛው
2: ከጋዜጣ ያው ተጨማሪ አንድ
1: አድርጉም ነው አሱ
2: ጋዜጣ ሲደመር አይባልም
0: እና ደግሞ ቆይ ኢቢሲ የነበረ ሰው ነው እንደዛ ይሄደው ከዚህ ቀደም የኢቢሲውን
1: አይደለም
0: ለምሳሌ ፕላስ አለው
1: አይ አይደለም አዲስ ዘመን የነበረው ሰው ኖሪ ቲቪ ሄዶ ኬቲቪ ደግሞ ያው ለቀቀርላው የት
0: ነው እኮ ኤቲቪ ለቀቀው ሰው እዛ ይገባው
1: አይደለም
0: አይ እንደዛ ካሉ ነው ለምን ነው
2: ያስባለው ሰውዬ ነው
0: ማለት የፕላስ ነገር እዛም ላይ አለ አይደል የሆነ ፕላሶች አሉ አይደል
1: አሉ እንዴ አይ ዛር አይደል ከአዲስ ዘመን ወደ ኤቲቪ ሄደ እሺ ማን ነው ጌትነት እኮ አይደል ከ
0: እሱ ግዜር ስጠው መለስ አይደል የበፊቱን
1: በሱ ጊዜ ነው በሱ ጊዜ አይደለም አቶ ይታገሱ ጊዜ በስተኔ የተመለሰው አቶ ስዩም ጊዜ ነው
2: ስልጣን አይ ቲንክ ቆይቷል
1: ወይ አቶ ስዩም ጊዜ ነው
2: ኦልሞስት 8 አመት አንድ 8 አመት ሁሉ አይሆነው ነው 7 አመት 8 አመት ይሆነዋል ቆይቷል ከተቀየረ ወደ ብዙም አልቆየም እኮ
1: ወዲያው ስመለሽ ኮሚቴ
2: ወደ 8 አመት ምናምን በፊት ብቻ በአንድ ጊዜ ግልብጥብጥ አደረኩ
1: ይመስለኛል አቶ ስዩም መኮንን
2: ምናልባት ሊሆን ይችላል
1: ይመስለኛል ትንሽ ጠንካራ እንደነበሩ ይነገርላቸዋል እሳቸው ሰው ብዙ ሰዎች ይወዷቸዋል ከስራ ጋር በተገናኘ አላውቅም አንዳንዴ ጥሩ ሰው አይበረክትም የሆነ ሙያ ላይ እና እኔ ከጋዜጠኞቹ ስለሰማሁ ነው ከአቅም ጋር በተገናኘ እሳቸው አሁን ወደ ሌላ ቦታ ላይ ነው ያሉት ብዙም አልሰነበቱም እንጂ እርግጠኛ ግን በማን ዘመን እንደሆነ የተመለሰው አላውቅም ዞሮ ዞሮ መመለሱ ትልቅ ነገር ነው ሲሲአርኮ ግን አይደለም ለልብዬ ነው
0: እንደዛ ካሉ ነው ጥሩ ነው ግን እንትን ይባል ልብ ይባል ማለት ነው እንዴ በቀላሉ እንደዝም ብሎ
1: አትሸኙት
0: ጅም ዘመን የቆየን
2: ነገር
1: መሽ አትሸኙብን
0: ሲያሜ ዝም ብሎ መቀያየር አይኖር አይ ሌሎቹም ላይ ትሬንድ እየሆነ እንዳይሆን
2: ያው እሱ ለዛም ነው እኮ በነገራችን
0: ቀላሉ ነው አይደል አሁን ረጅም ዘመን ያስቆጠሩ ነገሮችን መቀየር በጣም ኢዚ ነገር ሆኗል ቀላሉ
2: የሆነ ሰዓት ላይ እንደገና ሌላ ወጪ ሎጎ ምናምን ከመይመጣ እንደገና ወደ ኋላ ዞሮ ማየት ከመይመጣ ምክንያቱም ይሄ የድሜ ጉዳይ እኔ እንደውም እንደዚህ ከድርጅቶች ጋር በተገናኘ ታሪክን አንድ ድርጅት ስሙን መጥቀስ ይቅርና ምንድነው የሆኑ ኩባንያዎች በተለይ የውጪ ኩባንያዎች ገዟቸውና እሱ በተሰማራበት ዘርፍ ላይ መጡ እና በኋላ ድማስተውቂያ ሲሰራ አይ ቲንክ ደጋረገ ይሁን ይሰራው አላቀም አበበ በቂላ ሲያሸንፍ ያነኛ ነበርን ምሩስ ሲያሸንፍ ያነኛ ነበርን ብሎ ማለት ማስተውቂያውን ሊመጣላቸው ይችላል አላቾች ብቻ ወደ ኋላ ወደ ታሪክ ተስቦ ነበርን በቃ እንደ ትላንቱ አለን ብሎ ወደ እንትን ታሪክን ወደ አሴቱ ቀይሮ ማስተውቂያ
0: ሰራ የቢራ ነው አይደል ይሄ ነገር
2: አዎ የቢራ ነው
0: አዎ በጣም ኢንትረስቲንግ
2: በጣም አዎ በጣም ቆንጆ ነው እስከዛሬ ከተሰሩ በኮንሰፕት ደረጃ ከተሰሩ ጥቅቅ ተደርገው ተሰሩ ማስተውቂያዎች አንዱ ይመስለኛል የራስህን ነገር አለ አይደለ የምትሸጥበት ማሪፍ ነው ይጣፍጣል ደስ ይላል ቆንጆ ነው ምናም ማለቱ እንደተጠበቀ ሆኖ እኔ ምን አለኝ ምንድነው ይሄ ኮምፓራቲቭ አድቫንቴጅ የሚባለው እኔ ጋር የምወዳደርበት ነገር ምን አለኝ ስትልኮ ታሪክ ካለ ታሪክን ነው ወደኋላ
0: የማይገኘው እኮ እሱ ነው
2: አዎ
0: ሌላውን ነገር እኮ ታገኘዋለህ
2: ታገኘዋለህ
0: ለምሳሌ ኮንቴንት የምታመጣው ነገር
2: አዎ
0: ጥሩ ጭንቅላት ይኖር እንጂ የምትፈጥረው የምታመጣው ነገር ታሪክን ግን አታመጣው ኦሬዲ መኖር ነው ያለብህ ያን
1: 70 አመት እሺ
0: እንኳን ቆሞ ነው እዚህ ሆድ የሚያስበሰል
1: እንቀጥላለን
0: መልካም ለማንኛውም በቀጥታ ወደ ሙዚቃ ግብዣ እንሂድ ወይስ መልክቶችን እንስማ
1: ሙዚቃ ይወቴ ሙዚቃ ፋታ መስል
0: መልካም ስለዚህ ሙዚቃ እናድምጥና ከሙዚቃ ግብዣ በኋላ ተመልሰን እንመጣለን ያደምጣችሁ ያላችሁት ሁሉ አዲስ ነው በተወዳጁ አብያብ ስራት FM 101.1 ላይ አብረን አለን

0: በዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ አካታም ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ ዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርሶን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ እንቀሳቀሳሉ። እምነትዎን የሚጥሉብን የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግሮ ጊዜ ከጎኑ የሚቆም በደስታው ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቆታለን። ለህቀትን ያጣጣሙ በኩራት ቀና ብለው ከኛ ጋር ይስሩ። የባንክ አገልግሎቶችን እንደርሶ ፍላጎት ምቹ፣ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎኑ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቶን መመልከት ነው። ዘመን ባንክ የላቀ ደንበኞች አገልግሎት ማዕከል።
1: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ሕክምና ማዕከል የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ሕክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ሕክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ሕክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ሕክምና፣ የሕፃናት ከአንገት በላይ ሕክምናና የአጥንት ሕክምና። ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላብራቶሪና የፋርማሲ አገልግሎት። አድራሻ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት። ስልክ 0994063148 0956999994 ታይም የእናቶችና የሕፃናት ቀዶ ሕክምና ማዕከል።
2: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
3: ወይኔ እኔ ራበኝ፣ ምንም አልሰራውም ግን ነኝ።
4: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
3: አንቺ ከደወልሽልኝ በኋላ ነው የሰራሁት።
4: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
3: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
4: ጥብሱም፣ ቀይ ወጡም፣ ክትፎም ሶስት ሶያ ነው።
3: አዎ ለአበሳሰልም በጣም ቀላል ነው።
4: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
3: በዛ ላይ በፕሮቲን የበለጸገ ነው።
4: እሺ የት ነው የማገኘው?
3: በየሱቁና ሱፐር ማርኬት ታገኘዋለች። ከፈለግሽ በደቃቁም በአንኳሩ
4: ባለሱቅ
5: ሶሲ ሶያ ስጠኝ
6: አለ። በደቃቁ በአንኳሩ
4: ሁለቱንም አይነት ስጠኝ።

0: ሁሉ አዲስ
1: ሊዮን ዝናኛ ፕሮግራማችን ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን ከእናንተ ጋር ቆይታ የምናደርግባቸው መሰናዶቻችን አሁንም መደመጣቸውን ይቀጥላሉ። እናንተ ውድ አድማጮቻችን በፌስቡክ ፔጃችን ሁሉ አዲስ ኦን ብስራት ኤፍኤም 101.1 ላይ የምትልኳቸው ሐሳቦች፣ አስተያየቶችና ጥቆማዎችም እንደዚሁ የሚስተናገዱ ይሆናል። በቀጥታ ወደ ሃፍታይም ስፖርት ከመሻገራችን በፊት የእናንተን የውድ አድማጮቻችንን አስተያየቶች ለማየት እንሞክራለን። ወደዛው እንሻገር።
2: እሺ እንችላለን። እሺ አድማጮቻችንን ከልብ እናመሰግናቸዋለን። አስተያየቶቻቸውን ስለላኩልን፣ ጊዜያቸውን ሰውተው አስተያየት ስለሚልኩልን በማመስገን እንጀምራለን። ፋሲል ሲራክ ደግሞ እንዲህ ሲል ላከልን። ሁሉ አዲሶች እንዴት ናችሁ? ድሮ ልጅ ሆኜ አባቴ ወደፊት ባንከር እንደመሆን ጠርጥሮ ነው መሰለኝ አንድ ትንሽ የገዛልኝ የገንዘብ መቆጠቢያ ሳጥን ወይም ባንክ ነበረ አለ። ስለዚህ ተጽዕኖ አሳድሮብሃል ማለት ነው።
3: በየቤቱ የለችም እሷ ሳጥን?
2: እቺ ገንዘብ ሳንቲም
1: መሀሏ ላይ ትንሽ ቀደድ ያለችዋል። በጣም ላይ የተሰራችው
3: አልነበረችም? እናንተ ቤት
1: አይ ነበረች? በሰፊው
3: እኛም ጋር ነበረች።
1: ዘመን ተሻግራለች እንደው
2: ወደ ትውልድ
1: አሁን ተሻግረናል። ወደ እኔ ትውልድ እኔ ወደ መጣሁት ትውልድ ነው እንጂ አልተሻገረ
3: ተተረክበን
1: ባንኮች መጣ
3: በዛው
2: ባንኮች ራሱ እኮ መስጠት ጀመሩ።
1: ባንኮች ስለመጡ አሁን አንተ ጣውላ ፍለጋ መውጣት ተጠበቅብህ ማለት
3: ነው። አይ ጥሩ ነው። እሺ
2: እሺ። ናውም ከማል ስለሰጠህን አስተያየት ከልብ እናመሰግናለን። አሚኑ አባድር ደግሞ ሰላም ሰላም፣ ሲስብስሬ ስዩሜ እንኳን ሰላም መጣችሁ፣ ሰላማችሁ ብዝት ይበላለን እስከ መጨረሻው ከሁሉ አዲስ ጋር ብሎ መልክቱ ልኮልናል። ዘይኑ በድርም እንዲሁ ከልብ እናመሰግናለን። ኦኬ። ፍቅረኛቸውን ወይም ባላቸውን ሚስታቸውን እንደዚህ የሚያጠቁ ሰዎችን በተመለከተ ዜናዎች እየተበራከቱ ነው። እስኪ አንድ ነገር በሉ ብሏል ዘይኑ በድር ከካዛንቺስ። እንደ ራሴ እንኳን ደህና መጣችሁ ተመራጭና ተደማጭ የሁሉ አዲስ አዘጋጅና አቅራቢዎች ብሎ መልእክቱን ከላከልን በኋላ ሙላት ከቡራዩ ደግሞ
3: ናስም ብላለፍከው
2: የምትሉት ነገር አለ ሽካ
1: አይበሉዋላ አዘዝ
3: እንደዛ እኮ ምትለው የለ።
1: መታዘዝ እኮ ከመስዋዕትነት ይበልጣል።
2: አይ በእንትኑ ላይ ዝምታ መልሳችሁ።
1: አይ ወደኛ አታምጣው፣ ወደኛ አታምጣው፣
3: እስክትጨርስ ጠበቀ
2: ነው። እሺ
3: አፈጠንክብ።
2: እሺ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው?
3: ወይ እንትን
1: ለማለት ብቻ አይደለም፣ ብስሬ ለማጋለጥ ብቻ ሳይሆን በላ
3: ግን ምን መሰለህ፣ አሁን እንዲህ አይነት ነገር ያው በፊትም እንግዲህ ተደጋጋሚ ትሰማዋለህ። አሁን የማህበራዊ ሚዲያ ዘመን ሆነና በጣም አስቸጋሪ ነው። ፊት ለፊት ይወጣል። ስፔሻሊ እንግዲህ ወንዶች እንዲህ አደረጉ ሲባል ትሰማለህ። እንደን ጭካኔ ነገሮችም በሁለቱም በኩል የምትሰማው ነገር ነው እና እንዲሁ እዛ ደረጃ ከመድረሱ በፊት ያው ሁሌም እንደምንለው ነው በእውነት አንዳንድ ጊዜ በቃ መፋታትን መቼም አትመክርም አይደለ? ሲዝ በቃ በልዩነት መኖርን የመሰለ ነገር የለም። የሰው ህይወት ከሚጠፋ እንደዚህ አይነት ነገሮች እዛ ደረጃ እስኪ ለመፍታት በጊዜ መሞክር ሁሉንም ነገር ስታሳድር
1: ችግሩን ለመፍታት
3: እያልክ
1: ለመፍታት ስትል
3: ችግሩን ለመፍታት ኤዲተር ኳ አስቀምጭ ችግሩን ለመፍታት የምትደራረብ ከሆነ ጉዳዮች እንግዲህ አንዱ አንዱን ይዞ ይመጣና በኋላ መሸከም ያቅትና የሆነ እርምጃ ሊወሰድ ይችላል። በጊዜ ለመፍታት መሞከር ጥሩ ነው ችግሩን።
1: ዜናዎቹ ግን ከየት አካባቢ ነው የመጡት የሚለውን ነገር ዝም ብሎ ልብ ማለትም የሚያስፈልግ ይመስለኛል። ማለት እንደኔ ትዝብት ከሆነ ከፍተኛ የሆነ የአዌርነስ ስራ መሰራት ያለባቸው ቦታዎች ያሉ ይመስለኛል። እና አንዳንድ
3: ቦታዎች ስትል
1: አካባቢው
3: ልክ ነው፣ እውነት ነው። ሰቅጣጭ ነገር ተመለ
1: እንደዚህ ከተሞች አካባቢ ላይ የለም እያልኩኝ አይደለም። ችግሩ በጣም በስቶ ያለው ትንሽ ከከተማ ራቅ ወዳሉ አካባቢዎች ይመስለኛል። እና እነዛም ላይ በደንብ የአዌርነስ ስራ መስራት ያስፈልጋል። አሁን ያልከው ኦፒኒየን ግን ይሰራል ብዬ የማስበው ከተሞች አካባቢ ላይ በደንብ ኮንሽስ ሆነው ለይሄ ምንድነው ትምህርቱም ሁሉም ነገር ያላቸው ሰዎች አሉ አይደለም ይሄ አዌርነሱ ኖሯቸው ነገር ግን መቻቻል ባለመቻል ምክንያት እንደዚህ ያለ ችግር ውስጥ እየገቡ ያሉ በኢሞሽን በመገፋት በስሜት በመገፋት ምክንያት እንዲህ ላለ ወንጀል የሚጋለጡ ሰዎች እንዳሉ ግልጽ ነው ግን ከከተማ ውጪ ላይ ብዙ ዜናዎቹን ምናልባት በደንብ ልብ ብላችሁ አስተውላችሁ ከሆነ በጣም ከከተሞች ከአዲስ አበባ ብቻም ሳይሆን የገጠር ከተሞችም አሉ አይደለም ከነሱም ትንሽ ራቀራቅ ያሉ ቦታዎች ላይ እንደዚህ ያሉ ወንጀሎች በጣም በርክተው ይሰማሉና እዛ አካባቢ የተለያዩ ይሄ የማንቃት ስራ የሚሰሩ ሰዎች አሉ
3: አይደለም ኢንጂዎችም ሊሆን ይችላሉ
1: አዎ እነዚህ ማህበራዊ አንቂዎችም ከተማው ላይ አይደለም ስራው መሰራት ያለበት ዋናው ገጠሩ አካባቢ ነውና ወደዛም ይሄድ ጥሩ ነው ብያስባለሁ እኔ አስተያየት እሱ ነው
3: እኔ ኳሳለ ስክሮል አረጋዋለሁ በነገራችን ላይ
2: አደሞ
3: እንዴ ሲመጣ አይምሩን
2: ያው አልጎሪዝሙም አከታትሎ ያመጣል በተለይ ለምሳሌ ወንጀል ዜናዎችን ተወሰኑ ገጾች ካነበክ ከዛ በኋላ በቃ ምናልባት ፍላጎት ሊሆን ይችላል ብሎ መሰለኝ ቶሎ ቶሎ ያመጣልሃልና በዛ መሃል አንዳንድ ሰዎች ስትረስ ውስጥ ጭንቀት ውስጥ ሊገቡ ሰዎች አሉና በዙሪያቸው ያለውን ነገር ማያምኑ ለምሳሌ ከስከዶ መድፈር ጋር በተገናኘ በተከታታይ ዜና የሰሙ ሰዎች በቃ በዙሪያቸው ያሉ ሰዎችም ደዛ ቢያድርጉስ የሚል ከፍተኛ ፍርሃት ውስጥ ጭንቀት ውስጥ የሚገቡአሉ። አጠቃላይ እንደውም አንዳንድ ጊዜ ሄሎ ለምሳሌ ትዳርን በተመለከተ አሁን ያላገቡ ሰዎች እንደየነ ዜናዎችን ብዙ በሰሙ ቁጥር ምናልባት ትዳር ላይ የሚገጥመኝ ነገር ምንድነው የሚለውን ነገር ለክባለው ነመንገድ እንዲመለከቱትም ጭምር ሊያድርጉ የሚችሉ ነገሮችም አሉና ዞሮ ዞሮ የመረጃ አጠቃቀም ኮንሰምፕሽኑ በጥንቃቄ መታየት አለበት ለማለት ነው። ፋሲል ለመልሶ ልኮልናል። እንግዲህ ድሮ ልጅ ሆኜ አባቴ የሰርቶ አደር ጋዜጣ አድናቂ ነበር እና እዚሁ ጋዜጣ ላይ ባነበበው ጥቅስ መሰረት ዓለም የሰርቶ አደር እንጂ የቡርዣ የከበርት ያጠውንም ብሎ ቆጠብ በሚል ነው መሰለኛችን ትንሽ ባንክ ይገዛልኝ ያው ስካውን ድረስ ቆጣቢ እንደሆንኳለሁ ብሏል። ጆምቤ ከቀበና እንኳን ደህና መጣችሁ ሁሉ አዲሶች። ሰሞነኛ የመብራት ፍጆታ ሂሳብ ክፍያ ጭማሪ ግራ ከመጋባት አልፎ ወደ ቀኝም ይያጋባን ነው ብሏል። ጆምቤ ከግራ ብቻ ሳይሆን ቀኝም ይያጋባን ነው ብሏል። ኦኬ የመብራት ፍጆታ ላይ የተደረገው ማስተካከያ አለ ሰሞኑን የሆነ አይ ቲንክ ባለፈው አመት የተደረገ ነበር አይደለ? ከዚ አዲስ አለ
3: እኔ ጋር መረጃ የለም ሲሲ የሰማው ነገር ካለ
1: ስትከፍል የለም እንዲኖርም አልፈልግም
3: አይቀርም ወደ በግዳ ይቀርልም
2: በያመስ አልፈልግም እንዲኖርም አልፈልግም።
3: አባመት አመት ቆይ የሆነ ከፍ ያደረገ ነው የመጣው አይደለ በፐርሰንት
1: ግን ትንሽ
3: ድረስ የሚፈልግ
1: ግን በላይ የሆነ ይመስለኛል
3: ግን ትርፋም ሆኖ አልኩ ተቋሙ ከኪሳራው ጥቼ ትርፋም ሆኛለሁም ብሏል አይደለ በቃ ትርፋም ማኮንክ እንደው በቃ ያዝ ብታረግልን ደስ ይለናል ሳትጨምር በዚሁ ህዝብህን ትንሽ ሊፋታ ብትሰጥ ተቋሙ ነው
1: ወጪውንም ብቻ ሳይሆን መብራቱንም ብታመጣው
3: በዚያው ቆራረጡ
1: እሺ በዛ ነውና ትንሽ አይ እንትን መተ ኮንሲደር ምንድነው እኔ ተቋማት ግን የመንግስታዊ ተቋማት ስፔሻሊ ይሄ የጎንዮሽ ንግግር የለም እንዴ እንደዛ አይነት ነገር ቢኖራቸው ጥሩ ነው። እኔ የጠረጴዛ ዙሪያ ውይይት ያስፈልጋቸዋል ለምሳሌ የሆነ ጭማሪ ሲኖር ኩል ሲመጣ ሁሉም ነገር ትንሽ ይፈትናል አይደል ሰዎች በጣም ስትራግል ማድረግ የለባቸው
2: አንድ ገቢ ስንት ወጪ ይሆናል
1: እሱን እኮ ነው ማለትና የሰው ገቢ መጣን በጣም
3: ተወቃል ብዙ አይደለም
1: ብዙ አይደለም ያገኘው ገንዘብ በቂ አይደለም ምንድነው የገንዘቡ የመግዛት አቅም ያን ያክል አይደለም ስለዚህ ደግና እዚህ ላይ ወጪ ተጨምሮበት ከባድ ክራይሲስ ይዞ እንዳይመጣ ጥንቃቄ ቢደረግ ጥሩ ነው። አንዳንድ ነገር እኮ ያዝ ይደረጋል እቅድ ሊኖር ይችላል በየአመቱ የመጨመር ግን የማህበረሰቡን ሁኔታ አሁን ከረንትሊ የመክፈል አቅም ልብ ማለት የሚያስፈልግ ይመስለኛል። ተቋማት እንደዚህ ያለ ባለሙያ ያስፈልጋቸዋል አይደለ? ማህበረሰቡ አሁን የመክፈል አቅሙ ምን ያህል ነው? እኛ ብንጨምር ሊከፍሉን ይችላሉ ወይ ብሎ መጠየቅ የሚያስፈልግ ይመስለኛል።
3: አይኤምኤፍ ጉሮሮ ላይ ከቆመበት ተቋሙ ለምሳሌ አበዳሪ አካላት ደግሞ የሚጠብቁት ከሆነስ ምን ያርክ? ምሳሌ ነው ማለት ደሳ ነገር እኮ ነው ያለው።
1: አይ
2: የሚያስተዳድረና የሚፈርድ
1: አገልግሎት ነው። አገልግሎት
3: አይ ምሳሌ ነው፣ አበዳሪ
1: አገልግሎት ሰጪ ተቋም ነው። እሱም በራሳቸው መንገድ ነው መወጣት ያለባቸው። አገልግሎት ሰጪ ተቋም ስለሆነ ማህበረሰቡን የሚያገለግል ስለሆነ ሌሎች ሜካኒዝሞችን መፍጠር ይቻላል። ምንጩ ቀጥታ ይሄ የለት ጉርሱን የሚበላው ሰው ጋር ብቻ አይደለም አይደለም፣ ሌሎች ሚንሶች ይኖራሉ። ራሱ ከመብራት ኃይል ከፕሮዲዩስ ከሚያደርገው ምርት ኤሌክትሪክ ነው ፕሮዲዩስ የሚያደርገው። ሌሎች ሐሳቦችን መጨመር ያስፈልጋል። ምንድነው ከህብረተሰቡ ጫንቃ ላይ ማንሳት።
3: አዎ ባለፈው ለምሳሌ
1: ክሬቲቪቲ፣ ትንሽ ክሬቲቪቲ መጨመር ነው እንጂ የሚያስፈልገው። ይሄማ በጣም ቀላል ነው እኮ እየወሰድክ
3: ጫን ማድረግ።
1: አዎ ልክ ማንኛውም ነጋዴ እንደሚያደርገው ማለት ነው። አሁን የሆነ ቫትም ምንም ይጨመር ነጋዴው ምንድነው የሚያደርገው? እቃው ላይ ነው አይደል
3: ተጠቃሚው ላይ
1: በቃ። ስለዚህ ቀጥታ ተጠቃሚው ነው የሚጎዳውና እንደዚህ ያሉ ሐሳቦች እንኳን ተቀባይነት ያላቸው አይመስለኝም።
3: ግን ባለፈው ትዝ ካለ እስሬ ለምንድነው ለውጭ ድርጅቶች ምን አይነት ነው ብቻ ኃይል ሽያጭ አድርጎላቸዋል አይደል? ኢትዮጵያ ውስጥ ተቀምጠው ኃይል ተጠቅመው ከዳሴ ግድብ የሚወጣው ከሌላም ብቻ ዞሮ ዞሮ ያንን በመጠቀም ከፍተኛ ሚሊዮን ዶላር እንዳገኘ ይፋ አድርጓል። ግን ትንሽ ጥያቄም ሲነሳ ነበር ለእነዚያ ድርጅቶች በተሰጠበት ላይ
2: እነዚህ የቢትኮይን
3: ድርጅቶች ጋር በተገናኘ
2: የክሪፕቶ ከረንሲ ኩባንያዎች
3: አነጋጋሪም ነገር አለው። ትንሽ ቅሬታም ገብቶታል መንግስትም ራሱ
2: በኋላ አይ ቲንክ የተወሰኑት ውላቸው ተቋረጠ አይደል?
3: አዎ አይ ኃላፊዎችም ሁላ እኮ ተነሱ አይደለ እንደሚታወቀው። ግን ዞሮ ዞሮ
2: ካሽ ኢነርጂ አለ ብለው እዚህ የዳታ ሴንተሮቻቸውን ወደዚህ እያመጡ ነበር እንደሚታወቀው። እና እንደ ሀገር ብዙ ጥቅም ያስገኛል ምናም ተብሎ ተወርቶለት፣ ግን በኋላ ወደ አለመስማማት መሰለኝ
3: አሉ። ብቻ አሁን ከእነሱ አይነት ድርጅቶች የሚል ከሌላ መልኩ በዛ መልኩ ገቢ የምታገኝበትን የህብረተሰብን ጫንቃ ወደ ሌላ ታሻግሯል። ዞሮ ዞሮ እንደዛ ከሆነ ሀይል አለኝ ብልህ የለ በጣም እኮ አሁን የማስተላለፍ ነው ችግር እኮ ሀይል እኮ አለ ይባላል አይደል? እነዛም ማድረግ ይቻላል። ብቻ እሺ ነገር ያነሰዋል።
2: ቾምቤም ጉሮሯችን ላይ ተቆመብን አስተያየት ልኮልን። ማንዴማን ደግሞ ምርቃት ይመስላል የላከው፣ የውሃ ችግር በሰፈራችሁ አይግባ አሜን። አሜን ከሚለው ጋር ነው የላከው። እውነት ነው
1: በሰፈራችሁ አይግባ ማለት እሱ ግን በሰፈሩ ገብቷል ማለት
3: ነው። አዎ ገብቷል ማለት ስቃውን አይቶት ነው እኮ። መብራት መቆራረጥ ካለ በቃ ውሃም ይቆራረጣል ብሎ የታወቀ ነው። ከባድ ነው ብቻ።
2: አብዱላ ከጉንችሬ ደግሞ ሆድ ለባሰው ሚጥሚጣ ቅምሰው የሆነ ህይወት በሉት ምንም አይተናነስም። በምን አትሉኝም? ዩናይትድ የኋላ ክፍሉ ምንም ሊገባኝ አልቻለም። ዛሬ ደግሞ ምን ገጥመው ይሆን ብሎ መልእክት ልኮልናል። ከዛ በተጨማሪ ደግሞ በልስት ያለኝ በሙያቸው ለፍተው ታትረው ስኬት ላይ የደረሱና ለመድረስ ትክክለኛውን መንገድ የያዙ ጀግኖችን ጠልፎ ለመጣል በየማህበራዊ ሚዲያው ላይ የሚደረጉ የምቀኝነት ዘመቻዎች ይህን ያህል የተጣቡን ለምንድን ነው? ፍረጃ ሐሜትና አሉባልታዎችስ ይህን ያህል የተንሰራፉት በምን ህሊና ነው? ያሳዝናል። ከቻልን እነኛ አይነት ብርቱ ሰዎችን አድንቀን እንሸልም፣ መሸለሙም ይቅር እናድንቅ። ካልቻልን ደግሞ ዝም እንበል፣ የእውነት ዝም እንበል። ብዙ ወጣቶችን ሰብረን ከመንገድ አናስቀራቸው። ቬሮኒካ አዳነ፣ አንቺ ጠንካራ ሴት ለታጨሽባቸው ክብሮች ሁሉ ቀዳሚ ያድርግሽ፣ በርቺ፣ ቸር ይግጠመን ብሎ በልስቲ አለኝ ልኮልናል መልእክቱን። ምናልባት ከቬሮኒካ ጋር የተገናኘ
1: አላየሁኝም ቬሮኒካን። ግን እኔም አንድ እንደዚህ ኮንሰርን ነበረኝ፣ ምንድን ነው ያደረገው ይሄ ልጅ እያልኩኝ። አልበሙን መተቸት የተለየ ነገር ነው መተቸት የተለየ ነገር ነው። ግን ዲፋሜሽን በቃ ኮምፕሊት ዲፋሜሽን አላለም። የስም የማጥፋት ስራ ሲሰሩ እመለከታለሁ። እና የሆነ ምንድነው የተጋጫቸው ሰዎች ይሁኑ ምን ይሁን አይታወቅም፣ ብቻ እንትኑ ላይ እንዲንሸራሸር ያደርጋሉ። ለምሳሌ ይሄ አዲሱ ድምፃዊ
3: ኢሳያስ
1: ኢሳያስ ላይ የሆኑ ነገሮች እንደዚያ ያለ አዝማሚያዎች አይቼ ነበር። እና አዲስ እየመጣ ያለ ልጅ ነው፣ አቅም ያለው ልጅ ነው። ስራው ላይ ስራውን በተመለከተ ዝርዝር የሆኑ ትንተና መስጠት ይቻል ይሆናል። ይሄ ሙያዊ የሆነ ትንተና አለ እሱን የሚያግዘው። እንደውም ትንሽ ጥሩ ከሆንክ ደግ ከሆንክ እስቲ ትንሽ ጊዜ ይደመጥለት ብለህ ጊዜ ትሰጠዋለህ። ፋታ ማግኘት አለበት። ኢቭን ለትችትም እንኳን ስራ ወዲያውኑ እንደወጣ ወዲያውኑ ወገቡን አይባልም። በተለይ ይሄ ምንድነው በጣም ከባድ ትችት የምሰነዝርበት ከሆነ ማለት ነው። መበረታታት ኢንካሬጅ ማድረግ ነው ያስፈልገው። ልጁ ጥሩ አለ ለምሳሌ አሁን እኔ በልስቲ ሲያነሳው ነው ተዚህ ያለኝና ቬሮኒካም ላይ እንደዚህ ያሉት ትችቶች እንግዲህ ተሰንዝሮ አይቷል ማለት ነው። እና አንዳን እንትኖች ሊኖሩን ይችላሉ፣ ሪዘርቬሽንስ ሊኖሩን ይችላሉ። ከምንድነው ፐርሰናሊ ይሄ ምንድነው አቀራረብን በተመለከተ ሚዲያውን የሚቀርብበት መንገድ ራሱ ምንድነው ሶሻል ሚዲያውን እሷም ራሷ የምትቀርብበት መንገድ አንዳንድ የመድረክ ትዕይንቶች ለህዝቡ ሲቀርቡ የሚነሱት ነገሮች ምናምን እሱ ሌላ ጉዳይ ነው። ግን የዲጂቷን ኤፈርት የዲጂቷን ጥረት አለማድረግ ከባድ አይደል? እዚህ ደረጃ የደረሰችው እንዴት ባለ ትግል እንደሆነ ደጋግማ እያለቀሰች ሳይቀር የተናገረችባቸውን ኢንተርቪዎች አይተናል። ሶ ትንሽ የኤክስኪውዝ የይቅርታ ሩም ሊኖረን ይገባል። ኢቨን ስህተት ሰርተው እንኳን ከሆነ እንትናቸውን በማየት ጥረታቸውን በማየት ያ ማለት ግን እነዚህ ሰዎች አንተ ቸብል ናቸው የማይነኩ ናቸው ማለት አይደለም። መተቸት ባለባቸው ነገር
3: ያው አንዳንዱን በጊዜ ሀይ ካላልከው አስቸጋሪ አለ ሲስ እንደምታውቀው። አሁን የጠቀስካቸው ሰዎች ግን በስራም በብዙ ነገር ያሳዩ ናቸው። አንዳንዱ ግን እንደምታውቀው መተቸት ካለ ቀድመ ካልተቸኸው እንዲያውም ልክ ነኝ ብሎ ያስብና ሊጫወትብም ይችላል። እንደሱ አይነት ነገሮች አሉ እንደምታውቁት። ግን ገብቶኛል ሲስ። እነዚህ ግን አቅማቸው ይታወቃል፣ ወይም ምናልባት ማነጋገር ፈልገው ይሁን ርዕስ መስጠታቸው ይሁን አንዳንድ በተቃራኒ ጠቀምን ብሎ እኮ በኔጌቲቭ በተቃራኒ ይመጣሉ አለ አንዳንዶች እንደምታውቀው።
2: የቬሮኒካ አይ ቲንክ ካለባበሷ ጋር በዚህ በሙዚቃ ቪዲዮ ላይ የተጠቀመችውን አለባበስ ያው ከአንዳንድ በዘመኑ ምንሰማቸው አሉ አደለ፣ እነከሌ ናቸው እንደዚህ አይነት አለባበስ ው እና ልክ አደለም የሚል እንደውም እሷ የለበሰችውን ልብስ ከዚህ ቀደም
3: ከሌ አድርጎት
2: ነበር እንዲህ አይነት ሰዎች አድርገውት ነበር የሚል ትንሽ ሌዘር ጃኬቱ አለ አደለ።
1: ችግር የለውም ግን አሁን ችግር እኮ መሰለ ብስሪ ትችቱ አይመስለኝም። አሁን አለባበስን በተመለከተ ሰዎች የራሳቸውን ኦፒኒየን መስጠት መብት አላቸው። የፐብሊክ ሰው ነች እሷ። የሆነ ስራ ይዛ ስትመጣ ስራው ብቻ ሳይሆን ስራውን ይዛ ስትመጣ የመጣችበት መንገድም ማተር ያደርጋል። እሱ ምንም ጥርጥር የለው። ግን ፖይንቱ ምንድን ነው? ስፔሲፊካሊ ያ ችግር ብቻ አይደለም የሚተቸው። ገብቶሃል? ሙሉ ለሙሉ ነው ከጥቅም ውጭ ለማድረግ ጥረት የሚደረገው። ገብቶሃል? አሁን አለባበስ ከሆነ አለባበሱን መተቸት፣ ዜማና ግጥሙ ላይ ችግር ካለ ዜማና ግጥሙን መተቸት፣
3: ሙሉን ሰውየውን
1: መውገር ግን አያስፈልግም። አንተ ማትረባ አንቺ ማትረቢ እያሉ በቃ በሚያስጠላ መንገድ ምድህ ሰዎችን ምንድነው እርቃን ማስቀረት ራሱ ነውር ነው። እንደዚህ አይደረግም። ግን ስፔሲፊካሊ የሆነውን ነገር መተቸት ተገቢ ነው። እሷም ራሷ እንድትመለከት እድል ይከፍታል። እንትኖቹም ግን እነዚህ ታዋቂዎቹም ሰዎች የባለዝናዎቹም የሶሻል ሚዲያውንም ሆነ በሌላው በኩል የሚሰጠውን አስተያየት ማኔጅ የሚያደርጉበት መንገድ እነሱም ጥሩ አይደለም። አንዳንዱ ስትመለከት አንዳንዱ እልክ ይጋባና የተተቸውን ነገር ደጋግሞ በማድረግ ምላሽ ይሰጣል። እንደፈለጋችሁ ለፍልፉ አይነት ነገር ማለት ገብቷል። እሱ ደግሞ ኃላፊነት የጎደለው ነው። ገብቷል። ከቻልክ ነገርየው ስህተት መሆኑን ካመንክ ይቅርታ ጠይቀህ ምንድነው ተገቢ ወደ ተባለው መንገድ መግባት ነው። አንዳንዱ ከፍቅርም ስለሆነ አስተያየት የሚሰጠው ያው ሁሉም ነገር አይወሰድም፣ የማይገባ የሚሰጡትን እየተውክ ማለት ነው። ከዛ በተረፈ ግን እልክ አለመጋባትም ጥሩ ነው አይደል? ይሄ ቢያንስ አለማሳየት፣ አንተ ያመንክበት ነገር ከሆነ ሚዲያ ላይ ወጥተህ ማብራሪያ ትሰጣለህ። ሰዎች ካልተቀበሉት ምንም ማድረግ አትችልም። ከዛ ትቀጥላለህ። ግን እልክ መጋባትና ራስን ችግር ውስጥ መክተት ተገቢ አይደለም። የሆነ ወቅት ላይ ትወድቃለህ፣ ምንም ጥርጥር የለውም አይደለም? እኔ እንደዛ ያለ ነገር ምክንያቱም የሆነ ወቅት ላይ ባታቸውን የሚያሳይ ነገር ይለብሱ የነበሩ ሰዎች ሲተቹ እንደገና የባሰ ነገር እያደረጉ ይመጡና ከዚያ የሆነ ሰዓት ላይ ኮትና ሱሪ ለብሶ ይመጣል። ኮትና ቀሚስ ምናምን ለብሶ ሲመጡ ትመለከታለ። እንደገና ተመልሰው ማለት ነው። መጀመሪያ የሰውን ትችት እልኩን ካስጨረሱ በኋላ ማለት ነው። እና
3: ንቀት
1: ነው፣ እሱን ነው የምልህ። እንደዚህ ያለው ነገር ቢቀር ጥሩ።
3: ትችት የሚሰጠውን በአግባቡ ይውሰዱ። ትክክለኛ ትችት ከሆነ
2: ቆም ብሎ
3: ማሰብ።
2: ያው ዞሮ ዞሮ ይሄ ዝና ያጋልጣል አይደለ? ለብዙ ማለት ሁሉም ሰው ሊወድ አይችልም። ዝም ብሎ ደግሞ ከመሬት ተነስቶ የሚሳደብም ሰው አልኳል። የሆነ ዝም ብሎ ይገባና ኮመንት ላይ አንተ ማን ስለሆንክ ነው የሚልህ ሰው አለ። ዝም ብሎ ተራ ጽሁፍ እንኳን ጽፈህና እንደዚህ በአደባባይ የሚወጡ ሰዎች ደግሞ ያው ይሄን ፈተና እንዳላውቀው ምላሾቻቸውን ያስተካክሉ። ለማንኛውም የበልስቲ ሀሳብ ነው ይህንን ያስወራን። ሙላት ከቡራዩ እናመሰግናለን። እጅግ እርቦት ስለነበር ሶስት ፍሬ ብርቱካን ገዛ። አንደኛውን ሲልጠው የበሰበሰ ሆኖ አገኘው። ሁለተኛውም ያው ሆነበት ሶስተኛውን ስለሰጋ ጨለማ ውስጥ በለው ከመሞት መሰንበት ብሎ እንድቆልናል እና መሰግናለን። ሌሎች አርማጆቻችንም የሃፍ ታይም ስፖርትን ሰዓት ብዙ እየገፋን ስለሆነ ወደ ሃፍ ታይም ስፖርት እናልፋለን። ነገር ግን ከዛ በፊት ይሄንን ፕሮግራም በክብር ስፖንሰር ያደርጉልን ተቋማት አሉና እነሱን ቅርታ በከልብ ማመስገን ይኖርብናል። ዘመን ባንክ 9.97 ቢሊዮን ብር ነው እንግዲህ በ2018 በጀት ዓመት ከታክስ በፊት ያተረፈው ሁሉ አዲስን በክብር ስፖንሰር አድርጓል። አጠቃላይ ሀብቱም በ31.3% በማደግ ወደ 116 ቢሊዮን ብር ከፍ ብሏል። የባንኩ የተከፈለ ካፒታል 14.3 ቢሊዮን ብርና ጠቅላላ ካፒታሉ ደግሞ 26 ቢሊዮን ብር ደርሷል። በብዙ አፈጻጸሞች ሲታይ እንግዲህ የላቀ አፈጻጸም አሳልፏል። የአክሲዮን አባላቱን እንዲሁም ደግሞ ሰራተኞችን ደንበኞችን አመስግኗል። ዘመን ባንክ የላቀ አገልግሎት ማዕከል ነው። የላቀ አፈጻጸሙን ቀጥሎበታል። እናንተም ከኛ ጋር ስትሰሩ ትርፉ ይህ ይሆናል እያለ ይገኛል ዘመን ባንክ። እናመሰግናለን። ሶሲ ሶያ በፕራማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ነው። ከንጹህ አክሮያተር ይመረታል። አመራረቱም ከእጅ ንክኪና ከኬሚካል የጸዳ ነው። በ15 ደቂቃ ውስጥ ይደርሳል። በፈለጉት ምግብ አይነት ይሰራል። እንዲሁም ደግሞ በሱቅም በሱፐርማርኬትም በደቃቅም በአንኳርም ይገኛል። ሶሲ ሶያ ብዙዎች የወደዱት ነው። በተመሳሳይ ምርት እንዳትሸወዱ፣ እኛን ከሚመስሉ እንዳትሸወዱ ብሏል። ሶሲ ሶያ ሁሉ አዲስን በክብር ስፖንሰር አድርጓል። ከልብ ነው የምናመሰግነው። ሌላኛው የክብር ስፖንሰራችን ታይም የእናቶች የህፃናት የቀዶ ህክምና ማዕከል ነው። የጉበት የሐሞት ጠጠርና አጠቃላይ የሆድ ቀዶ ህክምናዎችን በጉበትና ሐሞት ቀዶ ህክምና ሰብ ስፔሻሊስት ይሰጣል። የጡትና የታይሮይድ ቀዶ ህክምና በጡት ሰርጀሪ ሰብ ስፔሻሊስት የሚሰጥ ይሆናል።

0: ላሞችን መንከባከብ እንደሚያስደስቱት ገልጿል። ለላሞች ልዩ ፍቅር አለኝ ሲል ነው እንግዲህ የጠቀሰው። ዳኒ ካርቫል ሄታፌን ተቀላቅሏል። ለስፔናዊ ቀድሞ የሪያል ማድሪድ ኮከብ እንደዚሁም ደግሞ የቀኝ ተመላላሽ ዳኒ ካርቫል ሄታፌን መቀላቀሉ በይፋ ተሰምቷል። ከሰሞኑ እንግዲህ ወደ ሄታፌ የሚያደርገው ዝውውር ይስተጓጎላል የሚል መረጃ ሲወጣ እንደነበር አይዘነጋም። ታዲያ እንግዲህ አሁን በተሰማ መረጃ ይሄ ተጫዋች የሄታፌ ንብረት መሆኑ ነው የተሰማው። ዣቪ አሎንሶ ስለ ቼልሲ የመሃል ሜዳ ሚዛን አንድ ሀሳብ ሰጥቷል። ዣቪ አሎንሶ ሲናገር ስለ ሞይሴስ ካይሴዶና ሄንደርሰን በአንድ ላይ መሰለፍ እንግዲህ ተናግሯል። አንድ ቡድን በመሃል ሜዳ ላይ ሚዛናዊና ጠንካራ አማካኞች ሲኖሩት የተሻለ አቅም እንደሚኖረው ገልጿል። ይህም በመሃል ሜዳ የተጫዋቾች ጥምረት የቡድንን ሚዛን፣ የኳስ ቁጥጥርንና ከማጥቃት ወደ መከላከል ያለውን ሽግግር እንደሚወስን አመላካች ነው አስብሏል። እንግዲህ በእለቱ በዛሬው እለት የተወለዱ የስፖርት ሰዎች እነማን ናቸው፣ እለቱን በስፖርት ታሪክስ ምን አይነት ውስታዎች አሉ የሚለውን ወደ እናንተ እናድርሳችሁ። ስኮት ፓርከር ዛሬ ከተወለዱ ታላላቅ የእግር ኳስ ሰዎች መካከል አንደኛው ናቸው። እንደ አውሮፓውያን አቆጣጠር ጥቅምት 13 ቀን 1980 እኚህ ሰው ተወልዷል። ለቼልሲ፣ ለቶተናም እና ለዌስትሃም የተጫወቱ እንግሊዛዊ የአማካይ ስፍራ ተጫዋች ነበሩ። አንቶኒዮ ዲ ናታሊም እንደዚሁ እንደ አውሮፓውያን አቆጣጠር ጥቅምት 13 የተወለደው ሌላኛው ተጫዋች ነው። የተወለደበት ዓመተ ምሕረት ደግሞ 1977 ነው። በኡዲኒዜ በአጥቂነት የተጫወተ ጣሊያናዊ ተጫዋች እንደሆነ ይታወቃል። ከፍተኛ ጎል አስቆጣሪ ሽልማትንም እንደዚሁ ያገኘ ተጫዋች ነው። እለቱን በስፖርት ታሪክም እንደዚሁ 1894 ላይ የመጀመሪያው የመርሲሳይድ ደርቢ በዚህ ቀን ኤቨርተንና ሊቨርፑል ጨዋታቸውን ያደረጉበት እለት ነው። ጨዋታው በጉዲሰን ፓርክ ተካሂዶ ኤቨርተን 3-0 ያንን ጨዋታ አሸንፎ ነበር። ይህም በእንግሊዝ እግር ኳስ ታሪክ ውስጥ ያሉ ደርቢዎችን በተመለከተ የመጀመሪያው እንግዲህ ደርቢ በ1894 ሁለቱ ክለቦች ያደረጉት ደርቢ ነው። በመጨረሻ አንድ ሀሳብ እናንሳና እንግዲህ የዕለቱን የስፖርታዊ መረጃዎችን እናገባድ። ሉዊስ ኤንሪኬ ተጫዋቾቼ ጨዋታውን በራሳቸው እንዲረዱ ፈልጋል ያለው የሚል ሀሳብ አንስቷል። የፓሪስ ሴን ጀርመን አሰልጣኝ የሆነው ሉዊስ ኤንሪኬ እንግዲህ ተጫዋቾች የአሰልጣኙን መመሪያ ከመከተል ይልቅ ጨዋታውን በጥልቀት ተረድተው በሜዳ ላይ ትክክለኛ ውሳኔዎችን በራሳቸው እንዲወስኑ እንደሚፈልጉ ተናግረዋል። ስፔናዊ አሰልጣኝ ሲናገሩ ሁልጊዜ ተጫዋቾችን የሚቆጣጠርና ይህን አድርጉ ይህን አታድርጉ እያለ መመሪያ የሚሰጥ አሰልጣኝ መሆን አልፈልግም ብሏል። አክሎም ተጫዋቾች በሜዳ ላይ የሚከሰቱ ሁኔታዎችን ራሳቸው ተረድተው በእያንዳንዱ ቅጽበት ተገቢውን ውሳኔ በራሳቸው መወሰን እንዳለባቸው ገልጿል። በሌላ በኩል ሉዊስ ኤንሪኬ ሲናገሩ ከፔዤ ጋር ያላቸውን ግንኙነት ከአሰልጣኝነት ዘመን በላይ ለማስቀጠል ፍላጎት እንዳላቸው ጠቁመዋል። በቀሪው የህይወት ዘመኔ ከፔዤ ጋር ቁርኝት እንዲኖረኝ እፈልጋለሁ ያሉት የውጭ ዜጋ ብሆንም ከክለቡና ከፓሪስ ሴን ዠርመን ጋር ያለኝ ግንኙነት ጠንካራ እንዲሆንም እመኛለሁ። ደጋፊዎች ጋርም ያለኝ ቁርኝት በዚህ መንገድ የሚገለጽ ነው ሲሉ ነው የተናገሩት። አድማጮቻችን፣ የሰዓቱ መረጃዎቻችን ይህንን ይመስላሉ። ሀገርኛ መረጃዎችን አስቀድመን ጀመርን፣ ወደ ባህር ማዶ ጉዳዮችም አቀናን። ማን ምላል የሚሉ ጉዳዮችንም ተመለከትን። እለቱን በስፖርት ታሪክም እንደዚህ ወደ እናንተ አደረስን። የሰዓቱ መረጃዎቻችንም በዚሁ ይገባደዳሉ። ሰላማዊ አመሰግናለሁ።
1: ለስፖርታዊ መረጃዎቹ በአምላክ ይልፋሽዋን እጅግ አድርገን ከልብ እናመሰግናለን። ውድ አድማጮቻችን፣ የእለቱ የብስራት 12 የመረጃ ሰዓታችን ያደመጣችሁት ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ አብሬያችሁ ቆየው፣ እንዲሁም በቴክኒኮ ቁጥጥር አብርሃም ሰብሰበ አብረውን የጋራ ቆይታ አደረገ። ከቀሪ የብስራት ሬዲዮ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም ምሽት።
2: ብስራት የኢትዮጵያውያን ኩራት።
3: አሎ ጃልሜዳ፣
4: አሎ ጃልሜዳ፣
3: ጃጃ ጃልሜዳ፣ ጃጃ ጃልሜዳ፣ የኛ ሜዳ በሰፊው ሜዳ፣
4: ጃጃ ጃልሜዳ፣ ጃጃ ጃልሜዳ።
5: ጃን ሜዳ የስፖርትና የመዝናኛ ዝግጅት የሚ ፒክቸርስ ፊልም ፕሮዳክሽን ከኦያያ መልቲሚዲያ ጋር በመተባበር በብስራት ነጋሪት ድምፅ 101.1 ዘወትር ማክሰኞ ምሽት ከአንድ ሰዓት እስከ 2 ሰዓት፣ ሮብ ምሽት ከ12 ሰዓት ተኩል እስከ 2 ሰዓት ጃን ሜዳ የስፖርትና የመዝናኛ ዝግጅት
3: ጃጃ ጃልሜዳ፣ ጃጃ ጃልሜዳ፣ የኛ ሜዳ በሰፊው ሜዳ፣
4: ጃጃ ጃልሜዳ፣ ጃጃ ጃልሜዳ፣ የኛ ሜዳ
3: እንጫወት።
5: አዘጋጆች ቴዎድሮስ ባጫና እሰይ ጸጋይ። ጃን ሜዳ የስፖርትና የመዝናኛ ዝግጅት ተጀመረ።

0: ጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
3: ጃን ሜዳ የስፖርትና የመዝናኛ ዝግጅት ተጀመረ። የዕለተ ማክሰኞ ፕሮግራማችን በተወዳጁ በስራት 101.1 ላይ እንገኛለን። ከስፖርት ብፊያችን እንቋደሳለን ማለት ነው። ፕሮግራሙን ወደ እናንተ ማቀርብላችሁ ቴዲ ባጫ ነኝ። እንግዲህ ዛሬ የዕለተ ማክሰኞ ፕሮግራማችን ያው ቀደም ሲል ሙዚቃም ጋብዘናችኋል። የመንደማረፊያ የአርቲስት ጌታ መሳይ አበበ የሰሩትን ሙዚቃ ጋብዘናችኋል። ከዛ በኋላም ደግሞ በጓድ ይሄ ሙዚቃ ይሄ ነው ምኞቴ እንግዲህ ከ67 በደርግ ጊዜ የተሰሩ ጥሩ ሙዚቃዎች ናቸው። ስለዚህ ዛሬም ትኩረታችንን ወደ ሰባዎቹ ነው። ስለዚህ ለዛ ነው ያንን ሙዚቃ ለማስታወስ የጋበዝኳችሁ ማለት ነው። የዕለተ ማክሰኞ ፕሮግራማችን ያለምንም ደም እግር ኳስ ይቅደም፣ ያለምንም ደም እንከኗ ይውደም ኢትዮጵያ ትቅደም ብሏል። እኛ ደግሞ ያለምንም ደም እግር ኳስ ይቅደም፣ የአብዮቱ ፍሬዎች ትግል ፍሬ እርምጃችን ካራማራ ድል ብርሃን ጥቁር አንበሳ ወደፊት ብለን እስከ ምሽት 2 ሰዓት ከእናንተ ጋር እንቆያለን ማለት ነው። በ0901 በ89448 ላይ እንዲሁም በቴሌግራም ቻናላችን አት ጃን ሜዳ ኢትዮጵያ ብላችሁ ይህንን ፕሮግራም መስማት ትችላላችሁ። ከዚህ በፊትም ያመለጣችሁ ፕሮግራም በአት ጃን ሜዳ በቴሌግራም ቻናላችን ብትገቡ በጣም ውጤታማ ቆንጆ ፕሮግራሞችን መስማት ትችላላችሁ ማለት ነው። ስለዚህ ጆይን አድርጉን፣ ተቀላቀሉ። አት ጃን ሜዳ ኢትዮጵያ ብላችሁ ግቡ። ከ2400 በላይ ጆይን ያደረጉ ቤተሰቦች አሉ። ስለዚህ እናንተም የሜዳ ለኛ ሰፈር ከቴዲ ባጫ ጋር ይላል። ስለዚህ አት ጃን ሜዳ ኢትዮጵያ ብላችሁ ግቡ። አት ጃን ሜዳ ኢትዮጵያ እስቲ ጆይን አድርጉ፣ ተቀላቀሉ። ከፍ እናድርገው ቁጥሩን። ጃን ሜዳ ኢትዮጵያ GANMED ብላችሁ ጃን ሜዳ ኢትዮጵያ ብላችሁ ግቡ። ስለዚህ ታገኙናላችሁ። አጫጭር ቴክስት በ0901 በ89448 ላይ እናንተ ከላካችሁ እኔ ደግሞ ሀሳባችሁን አቀርባለሁ ማለት ነው። እንግዲህ በወቅቱ ሰባዎቹ ላይ የተነበራችሁ ሰባዎቹን እስቲ ንገሩኝ። ሰባዎቹ ላይ ያላችሁ እግር ኳስን የታደማችሁ በአዲስ አበባ ስታዲዮም በካምቦ ሎጆ እግር ኳስን እየተመለከታችሁ የቀድሞ የእግር ኳስ ደጋፊዎች እስቲ ንገሩኝ። በነገራችን ላይ እንግዲህ ከ30 ዓመት በላይ ከ40ዎቹ እስከ 70ዎቹ ድረስ የነበረው የእግር ኳስ ውድድር በዚህ በሸዋ ወይም የሸዋ ሻምፒዮን በሚባል ከዛ በኋላም ደግሞ የአዲስ አበባ ውድድር ይደረግ ነበር እና ከዛ በኋላ ግን ደርግ 1967 እንግዲህ የመንግስት ለውጥ ተደረገ። ከዛ በኋላ 1970 በተለይ 1970 ኦሜድላ ዋንጫ ያነሳበት እንዲሁም ቅዱስ ጊዮርጊስ የመጨረሻውን የኢትዮጵያ ሻምፒዮን ያነሳበት ወቅት ነበረ። ከዛ በኋላ ግን ለ71ዱ በጣም ዝግጅት በሚያደርጉበት ጊዜ እንግዲህ በወቅቱ የነበሩት የመንግስት ለውጥ ስለነበረ ደርግ እንግዲህ ወታደሮቹ ወደ ስፖርት ኮሚሽንም ጎራ ብለው ዘለቅ ብለው የተለያዩ ባለሙያዎችም እንግዲህ በጓዶች እግር ኳሱ ሲመራ ነበረ። ስለዚህ አንድ ቅድመ ሁኔታን ያስቀመጡት በወቅቱ ክለቦች ፈርሰዋል። ለምሳሌ እነ ቅዱስ ጊዮርጊስ፣ አየር መንገድ፣ ዳኘው፣ አንድነት፣ እነ በራሪ ኮከብ፣ አውራ ጎዳና፣ ኤሌክትሪክ፣ ቴዎድሮስ እነዚህ የፊውዳል ቡድኖች ናቸው ተብለው ሙሉ ለሙሉ እንዲፈርሱ ተደረገ። ስለዚህ በደርግ ቀጭን ትዕዛዝ እና በወቅቱ በነበሩት የደርግና ባለስልጣናቶች በቀጥታ ህዝባዊ ክለብ ነው ማቋቋም ያለብን በማለት ደንብ አወጡ። ያንን ደንብ እነግራችኋለሁ። 1971 ዓመተ ምህረት የዛሬ 44 ዓመተ ምህረት በአዲስ ዘመን ላይ የታትሞ የወጣውንም በአጋጣሚ አግኝቸዋለሁ። ስለዚህ እሱንም ነግራችኋለሁ። ስለዚህ የተደረገው ምንድን ነው? ቡድኖች በወቅቱ ያድንጋጤ ነበር አዋጅ ነው በሬዲዮ የተነገረው በጋዜጦች ወጡ ስለዚህ በወቅቱ የነበሩት ቅዱስ ጊዮርጊስ አየር መንገድ ዳኘው የተለያዩ ክለቦች እነዚህ ይጫወቱ የነበሩት ተጫዋቾች በጣም ያስደነገጠ ነበር ምክንያቱም ለ1971 ዓመተ ምህረት ዝግጅት ሲያደርጉ ነበር ስለዚህ አብዮቱ በእግር ኳሱ ተቀጣጠለና 1971 እስከ 1974 በሸዋ ጥሎ ማለፍ 12 ቡድኖች ብቻ ተመርጠው ውድድር እንዲያደርጉ ተፈረደባቸው ማለት ነው ስለዚህ ያ ውድድር ደግሞ ለማድረግ ዝም ብሎ አይደለም ውድድር የሚደረገው ተጫዋቾች በያሉበት በየአካባቢያቸው ነው በቀበሌ በከፍተኛ እንዲደራጁ የተደረገው ማለት ነው ስለዚህ በዛ ምክንያት እነዚህ 12 ቡድኖች ርምጃችን ወደፊት ትግል ፍሬ ምድር ጦር ኦሜድላ አየር ኃይል ባህር ኃይል አብዮት ፍሬ ካራማራ ጥቁር አንበሳ ድል ብርሃንና አዲስ አበባ ዩኒቨርሲቲ የሚባሉ ቡድኖች ተዋቀሩ ማለት ነው ለማብራራት ያህል እነዚህ ቡድኖች ሲዋቀሩ መጀመሪያ ከቡድኖቹ ሲፈርሱ ሶስቱ ቡድኖች ለምሳሌ እነ ትግል ፍሬ በወቅቱ ወደ ፋብሪካ እንዲጠቃለሉ የተደረጉት በወቅቱ እነዚህ ቃሊቲ ብረታ ብረት ምናምን የሚባሉ ፋብሪካዎች ነበሩና እንደ ኤንዶ ጨርቃጨርቅ ምናምን የሚባሉ ነበሩና ወደ እነሱ እንዲጠቃለሉ ተደረገና ስለዚህ እዛ ያሉት ተጫዋቾች ወደ ትግል ፍሬ ተጠቃለሉ ማለት ነው ትግል ፍሬ ውስጥ እንዲገቡ ተደረገ ማለት ነው ወደፊት የተባለው ደግሞ ቡድን መድንን ኢንሹራንስ ባንኮች አየር መንገድን ትራንስፖርት እና አንበሳ አውቶቡስ ምናምን ያዙ እነሱን እዛ ውስጥ የነበሩ ቡድኖች ደግሞ ወደፊት ወደሚባለው ቡድን ተጠቃለለ ማለት ነው ቀጥሎ ርምጃችን የሚባል ቡድን የነበረው ርምጃችን ደግሞ መብራት ውሃና ጋዝ ሆቴሎችን ያጠቃለለ ሆነና ስለዚህ እነዚህ የፈረሱት ቡድኖች በአጠቃላይ ከበወቅቱ በኮሚሽን በስፖርት ኮሚሽን በደርግ በዚህ በጓዶች የሚመራው ስፖርት ኮሚሽን ትግል ፍሬን ወደፊትና እርምጃችንን በመንግስት አቅጣጫ እነዚህ ህዝባዊ ክለብ መሆን አለባቸው ተብሎ ተመሰረተ ማለት ነው። ከዛ በኋላ ደግሞ ምን ተደረገ? አዲስ አበባን ደግሞ ለአራት ተከፈለ። አዲስ አበባ ለአራት ተከፈለ ማለት ነውና አዲስ አበባ ለአራት የተከፈለው ምንድነው? በወቅቱ ከ250 በላይ ከፍተኛ በፊት የሚባለው ከፍተኛ ነበር ከፍተኛ ይባል ነበር በዛ የተዋቀረ እንዲዋቀር ተደረገ እና የመጀመሪያው እያንዳንዱ ሲዋቀር በአራት ነበር የተዋቀረው። በአራት ሲዋቀር ተጫዋቾች ለምሳሌ ሜክሲኮ አካባቢ የነበሩ በየቦታው ያሉ ተጫዋቾች በዛው በከፍተኛ ውስጥ እንዲካተቱ ነው የተደረገው ማለት ነው። እና በዛ ሲካተት አንደኛው ትልቁ ተጫዋቾች በፊት ጊዮርጊስ የነበረ ወይ አየር መንገድ የነበረ ምናምን አይገቡም ማለት ነው። ስለዚህ በየአካባቢያቸው ባሉ በከፍተኛ ነው እንቅስቃሴ ሲደረግ የነበረው ማለት ነው። እና እንግዲህ በወቅቱ እነዚህ ቡድኖች ለምሳሌ አብዮት ፍሬ አሁን በአሰልጣኝ ወርቁ ደርገባ የሚመራ ነው። በዚህ በከፍተኛ 1 ከፍተኛ 7 ከፍተኛ 8 ከፍተኛ 9 25 ያካለላል። ያ ማለት ከዚህ ከፒያሳ ወደ ሰሜን ሆቴል እስከ አቶዊስተራ ያለውን ይካተታል ማለት ነው በወቅቱ ማለት ነው። እና ስለዚህ በዛ አካባቢ ያሉ ተጫዋቾችን ነው አሰልጣኝ ወርቁ ደርገባ ማዋቀር የጀመረው እሱ አብዮት ፍሬ የሚል ስም ተሰጠው ማለት ነው። ቀጥሎ ጥቁር አንበሳ በአሰልጣኝ መንግስቱ ወርቁ ነው የተዋቀረው። መንግስቱ ወርቁ ደግሞ ጥቁር አንበሳ የሚል ስያሜ የተሰጠው ከዚህ ከተክለ ሃይማኖት ይነሳል መርካቶን ያካልላል። በዚህ በጥቁር አንበሳ መጥቶ በዚህ ሜክሲኮ ወደ ጦሬሎች አካባቢ ደርስ ያለውን በዚህ በጥቁር አንበሳ በሚል ቡድኖች እንዲዋቀሩ ተደረገ ማለት ነው። ቀጥሎ ድል ብርሃን ነው የሚባለው። ድል ብርሃን ደግሞ ተዋቀረ። ድል ብርሃን ከዚህ ከ ሜክሲኮ ይነሳና ወደ ላይ በዚህ በስከ መገናኛ 22 ጨምሮ ድልብርሃን ይሄዳል ማለት ነውና ድልብርሃንን የበለጠ በደም ማዋቀር ይቻለው ሹዋንገዛው አገናፍር ነው ተጫዋች ነበር የድልብርሃን ሹዋንገዛው አገናፍር ነው ስለዚህ ያንን ዛካር ያሉ ተጫዋቾችን ነው በደም ሲያጠቃልል የነበረው ማለት ነው በድልብርሃን ማለት ነው ቀጥሎ ካራማራ ነው ካራማራ እንግዲህ እሱም ያው ካራማራ የተባለበትም በወቅቱ እንግዲህ በዚህ በጦርነት በዚህ በኢትዮ ሶማሌ ጦርነት በወቅቱ በነበረው ከፍተኛ ውጤት ተጋድሎ ያደረጉ ጀግኖች አባቶቻችን በእነሱ ስም ነው እንግዲህ ካራማራ የተሰየመው ማለት ነውና ካራማራ ሲሰየም አንደኛ በደንብ

አዲሱ የቡድኖች አወቃቀር ለምን እንዳስፈለገና የማህበረሰብ ቡድኖች ለምን እንደፈረሱ በአዲስ ዘመን ጋዜጣ በ1971 ዓመተ ምህረት ታትሞ የወጣው ጽሑፍ እንዲነበባል። አንድ እያንዳንዱ ማህበርተኛ የሚወደውን አይነት ስፖርት ወይም አካል ማጎልመሻ ለማዘውተር የሚችልበትን ሁኔታ መፍጠርና ስፖርት ለጤንነት በሚለው መርህ መሰረት አስፈላጊውን ሁሉ አዘጋጅቶ ማቅረብ። ሁለት በውስጡ ከሚገኙ ማህበርተኞች መካከል ተሰጥኦ ያላቸው ስፖርተኞች በልዩ ልዩ የውድድር ስፖርት ለመካፈል እንዲችሉ የሚያስፈልገውን ሁሉ አዘጋጅቶ ማቅረብ። ሶስት ለማህበርተኞቹ በሙሉ የረፍት ጊዜያቸውን በደስታና በሰላም ማሳለፍ የሚችሉበት የመዝናኛ ፕሮግራም ማዘጋጀት ነው ሲል የክለቦችን መብትና ግዴታ ይዘረዝራል። ክለቦች በመንግስታዊና በህዝባዊ ድርጅት ስር እንዲቋቋሙ መደረጉ አቋማቸውን ለማጠናከርና ለማደራጀት አመቺ ከመሆኑም በላይ በፖለቲካ ስም በኢኮኖሚም በማህበራዊ መስክም የሚጫወተው ከፍተኛ ሚና አለው በማለት አዲሱን መዋቅር ሰፊው ህዝብ እንዲነጋገርበት ተከታታይ ጽሑፎችን በአዲስ ዘመን ጋዜጣ አስነብቧል። አንድ እርምጃችን፣ ሁለት ወደፊት፣ ሶስት ትግል ፍሬ፣ አራት ምድር ጦር፣ አምስት ኦሜድላ፣ ስድስት አየር ኃይል፣ ሰባት ባህር ኃይል፣ ስምንት አብዮት ፍሬ፣ ዘጠኝ ካራማራ፣ 10 ጥቁር አንበሳ፣ 11 ድል ብርሃን፣ 12 አዲስ አበባ ዩኒቨርሲቲ፣ የ1971 የሸዋ ሻምፒዮን ተወዳዳሪዎች በሶስት የሰራተኛ በአራት የከነማ በአራት ደግሞ ወታደራዊና በአዲስ አበባ ዩኒቨርሲቲ ቡድኖች ውድድር ተጀመረ።

ወደፊት በአሰልጣኝ ካሳሁን ተካ እየተመራ በርካታ ተጫዋቾችን ያካተተ ሲሆን እንግዳ ወርቅ ታሪኩ ወይም ሰበታ፣ ጌታቸው አቲከም፣ ሲራክ ደበበ፣ ጌታቸው ሸጌ፣ የሱፍ አብደላ፣ ታምራት ታፈሰ፣ ጸጋዬ ቶንቾ፣ አፈወርቅ ጠናጋሻው ይጠቀሳሉ። አሰልጣኝ ካሳሁን የሚመራው ወደፊት በ1971 ዓ.ም በአዲሱ መዋቅር የመጀመሪያው የሸዋ ሻምፒዮን ሆነ። በአብዮቱም ደመቀ። ፖሊስ ወይም ኦሜድላ በ1972 ዓ.ም የሸዋ ሻምፒዮን በመሆን ታሪክ አስቀምጧል። ክብሮም ሲሳይ ገብረ ስላሴ፣ ካሳሁን ገብረ ሕይወት፣ አያሌው ንጉሴ፣ ገብሬ አየለ፣ ብሩክ ኃይሉ፣ ጎሹና ግብ ጠባቂ ግርማን አካቶ ኦሜድላ ወታደሩን የሚያነቃቃ ዋንጫን ያነሳው። በ1973 ዓ.ም የሸዋ ሻምፒዮን እርምጃችን ነበር። በአሰልጣኝ አስፋው አስመሮም እየተመራ ፈቃደ ሙላት፣ ሰለሞን ሉቾ፣ ጌቱ ግርማ፣ ተካ ገለቱ፣ ሪኮ ዘሪውን፣ ቢረካ ለማ፣ ክብረት ተስፋዬ፣ ካብተ ማርያም ትንሽን ይዞ ነበር።

የዓመቱ ውድድር ለብሔራዊ ቡድን ጨዋታ ከ1973 ዓመተ ምህረት ወደ 1974 መገፋቱ ይዘከራል። የሸዋ እርምጃችን ካረርገው ጨርቃጨርቅ ተገናኝተው ስቴዲየም ሞልቶ መከመጫ በተፋበት በመሮጫ መምላይ ውድድርን ለመመልከት ስፖርት አፍቃሪው ታድሟል። በ90ው ደቂቃ ያለምንም ግብ አቻ ውጤት ጨዋታው ተጠናቀቀ። ቀኑም እሁድ ነበር። የኢትዮጵያ ሻምፒዮና ማክሰኞ ይቀጥላል። በርካታ ተመልካች ቅሬታውን አሰምቷል። ኳስ ወዳዱ የሸገር ተመልካች ማክሰኞ የዋንጫውን ባለቤት ለማየት ስቴዲየሙን ዳግም ሞላው። በ90 ደቂቃና በተጨማሪ ሰዓት ውጤታቸው 2-2 እኩል በመሆኑ እርምጃችንና ጨርቃጨርቅ ወደ መለያ ምት አመሩ። እርምጃችን ከ210 ደቂቃ በኋላ 4-3 በሆነ ውጤት በማሸነፍ የኢትዮጵያ ሻምፒዮን መሆኑን አረጋገጠ።

በ1974 ዓ.ም ምድር ጦር የሸዋ ሻምፒዮን በመሆን አመቱን አጠናቋል። ግብ ጠባቂ ኃይላት አብተ ጊዮርጊስ፣ ወንድሙ ወይም ካንጋሮ፣ ሙላለም እጅጉ፣ አየለ ወርጌ፣ አስፋባዩ፣ ቡታስ መሮም፣ ሙልጌታ ብርሃኔ፣ አረፋይኔ፣ በሀብቱ ገብረ ማርያም፣ ሞገስ ተካ ተወዳጅና ስመጥር ተጫዋች

ቶች በመድር ጦር ይገኛሉ። አብዮት ፍሬ ባሰልጣኝ ወርቁ ደርገባዬ ሰለጠነ ብርቱ ፍክክር አድርጓል። ሰለሞን ጭሪ፣ መክበብ ይርዳው፣ ተምራት ማሞ፣ ወርቅነህ ካሳሁን፣ ጌጥያስ ቻለው፣ ሲራክ ዮሐንስ ሴኮ፣ ኃይሌ ካሴ፣ ጌቱ ከበደ፣ ኤፍሬም ግዛቸው፣ በቀለ ገብሬ፣ ሰለሞን ፋንታውን፣ መሠረት ወላናና ከበደ ኃይሌ ተጫዋቾቹ ነበሩ። ትግል ፍሬ በስዩም አባተ፣ ታደሰ ገብረ መድንና አስራት ኃይሌ እየተመራ ስመጥር ተጫዋቾችን ይዟል። ተስፋዬ ጥላሁን፣ አብዱ ከደር፣ ንጉሴ አስፋው፣ አቦነህ ማሞ፣ ሰለሞን እንጥዬ፣ ግርማ አብርሃ፣ ዘውዱ ታከለ በተጫዋችነት፣ በግብ ጠባቂነት ደግሞ ተስፋዬ ዘለቀ በትግል ፍሬ ተጫውተዋል።

በመንግስቱ ወርቁ የሚሰለጠነው ጥቁር አንበሳ፣ ትዕግስቱ ዘብሬ፣ ምንቱ ካሳ፣ ሰለሞን ገቢሱ፣ ታረቀኝ ክፍሌ፣ ጌቱ መልካ፣ ሰማን ሸሪፍ፣ አስራት አዱኛ፣ ወንድማገኝ ከበደና ግብ ጠባቂ ኃይሉ ጉራጌው ተካተውበታል። በአሰልጣኝ ሀጎስ ደስታ የሚመራው አየር ኃይል ዋኬኔ፣ ኃይሉ ቦሮ፣ ሸዋለ ጉልላት፣ ተስፋዬ ገብሩ፣ መሰላ ካልወልድ፣ ገነነ መክበብን ይዟል።

ድል ብርሃን በአሰልጣኝ ሸዋን ግዛው አጎናፈር የሚሰለጥን ሲሆን በውድድሩ ከፍተኛ ገብ የሚቆጠርበት በመሆኑ ተጫዋቾቹን ጎል ብርሃን በሚል ቅጽል ስም ያበሽቋቸዋል። ካራማራ፣ ሲራክ ገብረ መድን፣ ዳዊት ኃይለ አብ፣ ቅባ ቅዱስ፣ ሰለሞንን ትየን ይዟል። ከካራማራ በኋላም ለትግል ፍሬ ተጫውቷል። በአዲሱ መዋቅር የትምህርቱን ዘርፍ ወክለው ከተሳተፉ ቡድኖች ውስጥ አዲስ አበባ ዩኒቨርሲቲ ይጠቀሳል። ዩኒቨርሲቲው ስመጥር ተጫዋቾችን ማፍራት አስችሎታል። ሕሩይ፣ ብርሃኑ ተክለ ማርያም፣ ሰለሞን ይጠቀሳሉ። ከ1971 እስከ 1974 ዓ ም የተደረገው ውድድር መዝለቅ የቻለው ለአራት ዓመት ብቻ ነው። እግር ኳስ ህዝባዊ እንዲሆን መንግሥት የከነማ ቡድንን በማቋቋም የቀበሌ ቡድኖች ሁሉ እንዲነቃቁ ያደረገበት ዓመት አጭር ነበር። ጅምሩ መልካም ቢሆንም ውድድሩ በሚገባ በተጠና መልኩ ባለመደረጉ ከ1975 ዓ ም በኋላ የከነማ ቡድኖች ፈርሰው በአዲስ የተደራጁት እንደ ቀድሞው መጠሪያቸው እንዲዘልቅ ተፈቀደ። አዳዲስም ተፈጠሩ። በ1975 ዓ ም 50ዎቹ ቡድኖች በአዲስ መልክ ተዋቅረው በአዲስ አበባ ውድድራቸውን በማድረግ ዳግም የፈረሱትም እንደ አዲስ ስማቸው ታድሶ ቅዱስ ጊዮርጊስ፣ ኤሌክትሪክ ሲመለሱ መድን፣ ቡና ገበያ፣ ባንክ፣ መቻል ወይም ምድር ጦርና ኦሜድላ ካምቦሎጆን በደጋፊ ናጡት። ያለምንም ደም እግር ኳስ ይቅደም።

0: የእኛ ታሪክ በጃን ሜዳ ሩቅ የነበረው የታሪክ ምዕራፋችን ለዛሬ ትውልድ መነሻ እርሾ እንዲሆን ያልተሰሙ ታሪኮች ግሩም ሆነው ይተረካሉ። በቴዎድሮስ ባጫ ይዘጋጃል። በአብዱል ሰመድ መሐመድ ተከሽኖ ይተረካሉ። የቀድሞ ተጫዋቾችና አሰልጣኞች ውለታቸውን አንዘነጋም። የዳኞችና የደጋፊዎች ትዝታ ባለውለታ ሜዳዎቻችን በትውስታ ይቃኛሉ። የእኛ ታሪክ በጃን ሜዳ በብስራት ኤፍኤም 101.1 ራዲዮ
1: ጃን ሜዳ ስፖርትና መዝናኛ።
2: ጃን ሜዳ የኛ ሜዳ በሰፊው ሜዳ አሎ ጃን ሜዳ
3: አሎ ጃን ሜዳ
2: አሎ ጃን ሜዳ

0: ያለምንም ደም እግር ኳስ ይቅደም ብለናል። በእኛ ታሪክ እንዴት ተመለከታችሁት? የጃንሜዳ ቤተሰቦች፣ የብስራት ኤፍኤም ቤተሰቦች እንዴት አያችሁት? እንግዲህ ጃንሜዳ ይቀጥላል እስከ ምሽት 2 ሰዓት ጥቂት ደቂቃዎች አለን። አስተያየቶቻችሁንም ላኩልን፣ ወደ እናንተ መልሰን እናቀርብላችኋለን ማለት ነው። ያለምንም ደም እግር ኳስ ይቅደም፣ የአብዮቱ ፍሬዎች ትግል ፍሬ እርምጃችን ካራማራ ድል ብርሃን ጥቁር አንበሳና ወደፊት ብለን ጀመርን። እንግዲህ ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። አንድ መጨረሻ መረጃ ልጨምርላችሁ። 1974 ዓመተ ምህረት ኦሜድላ ከወደፊት ይጫወት ነበር እና ኦሜድላ ከወደፊት ይጫወት ኦሜድላ 5-0 እየመራ ነበረ እና በወቅቱ ኦሜድላ ይህንን ጨዋታ ካሸነፈ እንግዲህ ከቀድሞ ደጋፊዎች እንደሰማሁት ከሆነ ይህን ጨዋታ ካሸነፈ ምድር ጦር ዋንጫ አይበላም፣ ስለዚህ እዚህ አካባቢ ሸፍጥ ተሰራ ነው የሚሉኝ። ሸፍጡ ምንድን ነው? ጨዋታው የምሽት ስለነበረ መብራት ይጠፋል። ስለዚህ መብራት ይጠፋል። መብራት ከጠፋ በኋላ ጨዋታው ይቋረጣል። መብራት ሊመጣ አልቻለም። ስለዚህ ጨዋታው በቀን እንዲደገም ይደረጋል። ስለዚህ ጠዋት ሲደረግ ጨዋታው ወደፊት 3-1 ኦሜድላን ያሸንፋል። ስለዚህ 74 እንግዲህ ምድር ጦር ዋንጫውን አነሳ ማለት ነውና ወላጆቼ የነገሩኝን በወቅቱ የነበሩትን ነው ያካፈልኳችሁ። እሺ ቶሎ ቶሎ ሀሳብ የላካችሁልኝን ላንብብ። እሺ ቴዲ ሰላም እንዴት ነ? ክለብ መስፈርት አንዱ ሜዳ ነው። የእኛ ሀገር ክለብ ግን ቡድን ነው እንጂ ክለብ የለም። እስከ መጨረሻው አብረነን ብሎኛል። አመሰግናለሁ። ዘነበ ከመርካቶ የሁልጊዜ ማድማጫችን ዘነበ፣ ቴዲሻ እንኳን ብና መጣችሁ። የሀገራችን ቀደምት የሆኑትን ቡድኖች ወይም ክለቦች አወቃቀራቸውንና መሰረታቸውን በታሪክ ወደኋላ መለስ ብለ በማስታወስና ለስፖርቱ ቤተሰብና እኔን ጨምሮ ለአሁኑ ትውልድ ይህንን ታሪክ እንድናውቅ ፍንትው አድርገህ አዘጋጅተህ በማቅረብ ላመሰግን እወዳለሁ። ዘነበ ከመርካቶ በጣም አመሰግናለሁ ዘንዬ። ፕሮግራማችን ይህን ይመስላል። እስከ ምሽት 2 ሰዓት ዛሬ ያጠናቅናል። እስካሁን አብረችው ቆየሁት ቴዲ ባጫ ነበርኩኝ። ብስራት ግን እስከ ምሽት 6 ሰዓት ይቀጥላል ማለት ነው። እጅግ እናመሰግናለን። ሰላም አምሹ። ደህና ደሩ።
1: ጃጃ ጃልሜዳ የኛ ሜዳ በሰፊው ሜዳ
2: ጃንሜዳ የስፖርትና የመዝናኛ ዝግጅት የሚ ፒክቸርስ ፊልም ፕሮዳክሽን ከኦያያ መልቲሚዲያ ጋር በመተባበር በብስራት ነጋሪት ድምፅ 101.1 ዘወትር ማክሰኞ ምሽት ከአንድ ሰዓት እስከ 2 ሰዓት፣ ሮብ ምሽት ከ12 ሰዓት ተኩል እስከ 2 ሰዓት ጃንሜዳ የስፖርትና የመዝናኛ ዝግጅት
1: ጃጃ ጃልሜዳ የኛ ሜዳ በሰፊው ሜዳ
2: ጃጃ ጃልሜዳ። አዘጋጆች ቴዎድሮስ ባጫና እሰይ ጸጋይ። ጃንሜዳ የስፖርትና የመዝናኛ ዝግጅት ተጀመረ።
3: አሎ ጃልሜዳ!
4: አሎ ጃልሜዳ!
5: ብስራት የኢትዮጵያውያን ኩራት።
6: ቢዝነስ ታይም በብስራት ኤፍኤም 101.1 ላይ የሚተላለፍ የሬዲዮ ዝግጅት።
7: ቢዝነስ ታይም ዘወትር ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት።
6: ቢዝነስ ታይም በሪል ስቴት፣ በኢንቨስትመንት፣ በቡና፣ በስራ ፈጠራ፣ በባንክና የተለያዩ ቢዝነሶች ላይ ያለውን መልካምና ተግዳሮት ላይ ትኩረት የሚያደርግ የሬዲዮ ዝግጅት።
7: ቢዝነስ ታይም አዘጋጆች መንገሻ ተሰማ ሲሆን ሚካኤል አለማየሁ የእናንተ ልጅ።
6: ቢዝነስ ታይም
8: ሰላም ሰላም፣ እንደምን ሰንብታችኋል? እንደምን አላችሁ? ክቡራትና ክቡራን አድማጮቻችን ይህ ዘወትር ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ የሚቀርብላችሁ ቢዝነስ ታይም ላይ ተገኝተናል። እንዴት ናችሁ? ሳምንቱ እንዴት አለፈ? እንዴት ነበረ? እንግዲህ እንደሚታወቀው ቢዝነስ ታይም ሁልጊዜ ስለ ቢዝነስ የተለያዩ ቢዝነሶችን እያነሳን የምንጨዋወትበት የምንነጋግርበት ሀሳብ የምንለዋወጥበት ፕሮግራም ነው። ዛሬም እንደተለመደው እንግዲህ አንድ ሀሳብ ይዘን መተናል። በሱ ላይ ውይይት እናደርጋለን። በሀገራችን አንጋፋና ትልቅ የሆነን ካምፓኒ አንስተን ስለ እሱ ጉዳይ እንጨዋወታለን ማለት ነው። ፕሮግራሙን በአክብሮት እንድትከታተሉ እንጋብዛለን። ፕሮግራሙን እያዘጋጀን የምናቀርብላችሁ ሚካኤል አለማየሁ የናኑ ልጅ፣ እኔም መንገሻ ተሰማ ስዩም፣ ቴክኒሽያናችን ደግሞ አብርሃም ሰብስቤ አብሮን አለ። በሀሳብ አስተያየቶቻችሁን በ0921 6242 4242 ላይ በመልእክት ብትጽፉልን መልሰን ለእናንተ የምናቀርብ ይሆናል። እንግዲህ ዛሬ የሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር የተሰኘ አውደ ርዕይ ከጥቅምት 2 ጀምሮ እስከ ጥቅምት 7 የሚቆይ አውደ ርዕይ አዘጋጅቶ እየታየ ይገኛል። ይህም የተዘጋጀው 30 ዓመቱን በማስመልከት የተዘጋጀ አውደ ርዕይ ነው። እንግዲህ ሚድሮክ እንደሚታወቀው በጣም ግዙፍና ትልቅ ኩባንያ ነው። በኢትዮጵያ ውስጥ በትልቅነቱ በግዙፍነቱ ቀደምት የሆነ ትልቅ ኩባንያ ነው ማለት ነው። እንግዲህ በሱ ጉዳይ ላይ እየተነጋገርን እየተጨዋወትን እንቆያለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን በ0921 6242 4242 ላይ ጻፉልን፣ መልሰን ለእናንተ የምናቀርብ ይሆናል። ሚኪዬ እንዴት አመሸ? እንዴት ነህ?
4: እግዚአብሔር ይመስገን። እንዴት አመሸ መንጌ? እንዴት አመሻችኋል? እንዴት ከርማችኋል አድማጮች? ሳምንቱ እንዴት ነበረ? እንግዲህ የሚድሮክ ሳምንት ትላንትና በይፋ ተከፍቷል። ያው እንግዲህ መስቀል አደባባይ ነው የዘንድሮ። የአምናው በነገራችን ላይ እዚህ ሚሊኒየም አዳራሽ ነበረ። ሚሊኒየም አዳራሽ አሁን ከኮፕ 32 ጋር በተያያዘ ሆቴል እየተሰራበት ስለሆነ የዚህን ዓመት የሚድሮክ ሳምንትን መስቀል አደባባይ ትላንት ተከፍቷል ማለት ነው። እንግዲህ ሚድሮክ በተለይ የሼክ መሐመድ አላሙዲን ከመታሰር ጋር በተያዘ በሳውዲ አረቢያ ችግር ውስጥ ገብቶ እንደነበር ይታወቃል። ስለዚህ ከዛ በኋላ አሁን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል አህመድ ከተረከቡት በኋላ ወደ ስድስት ዓመት ስራ ሰርቶ ከአምና ጀምሮ ከአምስት ዓመት በኋላ ካስተካከለ በኋላ ነው የሚድሮክ ሳምንት የሚድሮክ የቤተሰብ ቀንን ማክበር የጀመረው ማለት ነው። እና በነገራችን ላይ አቶ ጀማል መሐመድ ናሽናል ሂሮ ናቸው። ይህን በደንብ መናገር ያስፈልጋል። የብሔራዊ ጀግና ናቸው። ምክንያቱም ከባድ ችግር ውስጥ ገብቶ እንደነበረ ሚድሮክ የምናውቀው ነው። እንዲህ አይነት ተቋማት የህዝብ ናቸው፣ የሀገር ዋልታ ናቸው። ሚድሮክ አሁን እኛ በቀጥታ እኔም መንጌም በቀጥታ ከሚድሮክ ጋር የተያዘ ጉዳይ የለንም ማለት እኔ በግል አሁን ምንም እዛ የሚሰራ እንኳን ዘመድ የለኝም ነው ማለት። ጉዳዩ እሱ ሳይሆን አገራዊ ነው ማለት ነው። በትክክል ሚድሮክ የሀገር ነው፣ የህዝብ ሀብት ነው፣ የሀገር ዋልታ ነው። እንዲህ አይነት ተቋማት ሲበዙ ነው እድገቱ የሚመጣው። ምሳሌ መጥቀስ እንችላለን። ሳውዝ ኮሪያን፣ ደቡብ ኮሪያን እንደ ምሳሌ በአምስት ካምፓኒ ነው ሳውዝ ኮሪያ ከችግር ውስጥ የወጣችው ማለት ነው። ሚድሮክ አንድ ለእናቱ የምትለው ተቋም ነው፣ በግል ዘርፍ ማለት ነው። ለትርፍ የተቋቋመ ድርጅት ነው። ግን ሼክ መሐመድ አላሙዲን በትክክል ባለጸጋ የሆኑ ሰው ናቸው። ባለጸጋ ሲባል ማን ነው ምሳሌ ቢባል ሼክ መሐመድ አላሙዲን ነው የምንጠቅሰው። ምክንያቱም ባለጸጋነት አሁን የትኛውም ኢንቨስትመንቱ የሚገኘው ትርፍ መልሶ እዚሁ ሀገር ላይ ኢንቨስት እንዲደረግ ነው የሚፈልጉት። ይሄ ነው አንድ ባለጸጋን ባለጸጋ የሚያሰኘው። ሀብታም ነው፣ ገንዘብ አለው ምናምን ልትል ይችላል። እሳቸው ግን በተለየ ነው። በብዙ ማሳያዎች ልናመጣው እንችላለን ሌላ ጊዜ። ግን ይሄ አስተሳሰባቸው፣ ስዕብናቸው ራሱ የሚሰሩት ስራዎች በጣም ጥራት ያላቸው ዘመን ተሻጋሪ የሆኑ ናቸው። ስራዎቹ ራሱ ሲሰሩት ሰራት እንደምሳሌ መጥቀት ይችላል። ግን አሁን ብዙ ጊዜ አቶ ጀማል አህመድ እንደሚሉትም የተገኘው ትርፍ እዛው ላይ ኢንቨስት እንዲደረግ እንጂ ወደ እሳቸው ኪስ እንዲገባ አይፈለግም። እና ይሄ ምክንያቱም የህዝብ ነው የአገር ዋልታ ነው ስንል የመጀመሪያ ጉዳይ 80 ሺህ ሰራተኛ አለው በአሁኑ ሰዓት ሜድሮክ 80,000 ሰራተኛ ያለው ተቋም ማግኘት አይቻልም። ወደ 45,000 በላይ ከ45,000 በላይ ድርጅቶች አሉት። በስድስት ክላስተር ሆኖ በስድስት ተከፍሎ ማለት ነው። ማለትም በግብርና፣ በማድን፣ በማኑፋክቸሪንግ፣ በኮንስትራክሽን እና ሪል ስቴት፣ በሆስፒታሊቲ እና በንግድ ዘርፍ በስድስት ተከፍለው በስሮቹ ወደ 45 በላይ ተቋማት አሉ። አሁን መንግያላችሁ የነዚህን ተቋማት ምርት አገልግሎት ነው በሜድሮክ ሳምንት የሚታየው ማለት ነው። ብቻውን ነው ላንድ እስከ ቅዳሜ ማለት ነው፣ ጥቅም 7 እስከ ቅዳሜ ማለት ነው በመስቀል አደባባይ ላይ ያሳየን ያለው። አሁን ይሄንን አይነት መግቢያው በነፃ ነው አድማጮች እንዲህ ምናየው። በርግጥ ያው በአነስተኛ ዋጋ ሽያጭ አለ እዛ። ያው ሜድሮክ ይታወቃል ገበያ ማረጋጋት ላይ እንደሚሰራ። የኪዩንስ ሱፐርማርኬት ስራዎች አንዱ ኃላፊነት ይሄ ነው፣ የሜድሮክን ምርቶች በተገቢው በተመጣጣኝ ዋጋ ለህብረተሰቡ ማድረስ ነው። ከኪዩንስ ወጥቶ እንኳን የሚሸጠው ብርቱካን ዋጋው ስንት እንደሆነ ይታወቃል። እንደዛ እንዲሆን አይፈልግም ሜድሮክ፣ ቀጥታ ለህዝብ እንዲደርስ ነው። የእሱ ምርቶች በቀጥታ በኪዩን ሱፐርማርኬት አማካኝነት አድርጎ ለህዝብ እንዲደርስ ነው። አሁን እንዲህ አይነት ድርጅቶች 2-3 ቢኖሩን 5 ቢኖሩን ብሎ ማሰብ ነው። አንድ ሁለተኛ፣ ሜድሮክ በየአመቱ በጣም ራሱን እያሳደገ ነው የመጣው፣ ራሱ ያድጋል። ከዛ ደግሞ እንደሱ አይነት እንኳን ባይሆን ከሱ አነስ ያለ ሌሎች ተቋማት ቢኖሩ ምንድን ነው የሚሆነው? አገር የመለው በሀገር ላይ የሚኖረው ተጽዕኖ በደንብ መገመት ይቻላል። አሁን እንደ ህዝብ፣ እንደ ኢትዮጵያዊ፣ እንደ ዜጋ እንዲህ አይነት ተቋማትን መጠበቅ የእኛ ነው ከልን ልንጠብቀው ስለ ድርጅቱ በቂ መረጃ፣ ትክክለኛ መረጃ ሊኖረን ይገባል። ምክንያቱም 80 ሰው አሁን አንዱ የዚህም የቢዝነስ ታይም አንዱ የሚያተኩርባቸው ጉዳዮች ውስጥ የስራ እድልንም በተመለከተ ነው። 80,000 ህዝብ የስራ እድል የሰጠ ተቋም ነው። አሁን ሰራተኞችን ያሰብ ነው። እነዛ ሰራተኞች እንደው ስንት ሰው ያስተዳድራሉ ብለን ደግሞ የተወሰነ አማካኛ 4-5 ሰው በስራቸው ያስተዳድራሉ እንኳ ብንን ምን ያህል ሊሆን እንደሚችል ማሰብ ያስፈልጋል። ይሄ የሜድሮክ ሰራተኛው ነው 80,000 ማለት ነው። ስለዚህ ሌላው ይሄ አሁን ይሄንን ስንል እንዲህ አይነት ተቋማት አሁን ችግር ያለብን ችግሮች አሉ አይደለ? ለምሳሌ አሁን የስርዓት ችግር ነው አንዱ። በነገራችን ላይ ከዚህ ከ2010 በኋላ በአዲስ ከተቋቋሙት ሚኒስቴር መስሪያ ቤት ውስጥ አንዱ የስራና ክህሎት ሚኒስቴር ነው። የስራና ክህሎት ሚኒስቴር የስራ እድልን በተመለከተ ነው በዋናነት የሚሰራው። ከኢትዮጵያ ውጭ ያሉ የስራ እድሎችን ኢትዮጵያውያን እንዲጠቀሙ፣ አገር ውስጥ ያለው የስራ እድል ብዙ ሰዎችን መቀበል እንዲችል የሚሰራ ሚኒስቴር መስሪያ ቤት ነው እንደው በጥቅሉ። ይሄ የሆነው በዋናነት ችግር ስለሆነ ነው። ስራ የሌለው ኢትዮጵያዊ ብዛት ብዙ ስለሆነ ነው። ከዚህ አንጻር ብቻ 80,000 ከመያዙ አሁን ሜድሮክ እየቀጠለ ሲሄድ 100,000 150,000 200,000 እንደሚሄድ ይታወቃል። ስለዚህ ሜድሮክ እንዲያድግ ሁሉም ሰው ማሰብ አለበት። ያ ማለት ምንድን ነው? ለብዙ ሰዎች የስራ እድል ይኖር። የብዙ ሰዎች የስራ እድል ሆነ ማለት ገቢ ይኖራቸው፣ ቢያንስ መሰረታዊ ለመኖር የሚያስፈልጋቸውን ነገሮች ያገኛሉ ማለት ነው። የህዝብ ነው ስንል ቀጥታ ከኛ ጋር የተያዘ አይደለም። ይህንንም ዝግጅት ስፖንሰር አላረግም ሜድሮክ። እኛ ይህን የምናወረው የሜድሮክ አገራዊ ዋጋውን አገራዊ ፋይዳውን በማሰብ ነው ይህን ወሬ የምናወረው። ስለዚህ በየአመቱ ከለውጡ በኋላ ለዚህ ነው አቶ ጀማል እንግዲህ ሜድሮክ ሲፈርስ ሜድሮክ የሆነ ነገር ቢኖር ሜድሮክ ይህንን እንቅስቃሴውን መቀጠል ባይችል ሜድሮክ ቢፈርስ የሰይጣን ጆሮ ይደፈንና ቢፈርስ የሚያጣው ስንት ሰው ከስራ ይፈናቀላል? ይሄ የተፈናቀለው ሰው የት ነው ስራ የሚያገኘው ብሎ ማሰብ ያስፈልጋል። ለዚህ ነው በየጊዜው ግን አቶ ጀማል ብሔራዊ ጀግና ናቸው የሚባለው በሆራይዞን ፕላንቴሽን አማካኝነት በሆራይዞን አዲስ ጎማ አማካኝነት ጥሩ እየሰሩ የነበሩ ሰው ናቸው። ሜድሮክ ችግር ውስጥ ገባ። በሐሜት ደረጃ ነበር አይደል? ሜድሮክ ሊፈርስ ነው፣ ግብር መክፈል አቃተው፣ ችግር በትክክልም ደግሞ ችግር ውስጥ ነበረ። እሳቸውም ከመጡ በኋላ በሰጡት ቃለ መጠይቅም የተናገሩት ጉዳይ ነው ይሄ። ይህንን ተቋም ታድገውታል ማለት ነው። አሁን ሌሎች በስራቸው ስድስት በዚህ ስድስቱን ክላስተር የሚመሩ ምክትል ስራ አስፈጻሚዎች አሉ። የሜድሮክ ዋና ስራ አስፈጻሚ አቶ ጀማል አህመድ ናቸው። በስራቸው ደግሞ ስድስት አሉ ማለት ነው። 45ቱን ድርጅቶች በየምድባቸው አስገብተው ቅድም በገለጽኳቸው ስር ሆነው ይሆናል። እንዲህ አይነትን ሰው